0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሰኙ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ እብራያን ዘመን አቆጣጠር ዮም ሸኒ ካፍ በአብ ታፍሽን ፔ ባብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ኦገስት 3 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ሐምሌ 27 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ድሮር ሮትሽቴን ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና የጋዜጦችም ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ ሸቴ ይቀርባል።
1: አመሰግናለሁ ሰጠኝ። አርእስተ ዜና። ጠቅላይ ሚኒስትር ቢንያሚን ናታንያሁ የሚቀጥለው መንግስት የመከላከያ ሰራዊቱን ጥያቄ በሚመለስ መልኩ የዘመቻ ህጉ ላይ ትኩረት ያደርጋል እንጂ የስራት ህጉን ተግባራዊ እንደማያደርግ ገለጹ። 11ኛው ቴሌቪዥን ጣቢያ ካናዳ ሾት ባካይዶ ቅድመ ጥናት ሊኩድና ያሻር የተባሉት ፓርቲዎች በክነሴቱ እኩል መቀመጫዎችን እንደሚያገኙ አስታወቁ። እስራኤል ባሳለፍነው ሳምንት በጨረሻ ላይ በኢራን ላይ አሜሪካ ላቀደችው ሰፊ ጥቃት ቅድመ ዝግጅት አድርጋ እንደነበር አንድ የደህንነት ባለስልጣን አስታወቁ። የመከላከያ ሚኒስትር እስራኤል ካዝ የመከላከያው ክፍለ ሀገር እዝ ሐላፊ ብርጋዴር ጄኔራል አቢ ብሉትን ከሐላፊነት እንደሚያሰናብቱ ያስተላለፉት መልእክቱ ዝግምን ፈጠረ ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ድርድር ለማካሄድ ውይይቱ ዛሬ እንደሚጀምር አስታወቁ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ናታንያሁ የሚቀጥለው መንግስት የመከላከያ ሰራዊቱን ጥያቄ በሚመልስ መልኩ የዘመቻ ህጉ ላይ ትኩረት ያደርጋል እንጂ የስትራት ህጉን ተግባራዊ እንደማያደርግ አስታወቁ ተባለ። ጠቅላይ ሚኒስትር ናታንያሁ ባስተላለፉት መልእክት ወደ መከላከያ ሰራዊቱ የሚዘምቱ የሃይማኖት ትምህርት የማይማሩ ወጣቶች መሆናቸውን በመግለጽ የአረዲን ማህበረሰብ የሚያረጋጋ መልእክት ማስተላለፋቸው ታውቋል። የሻስ ፓርቲ ሊቀመንበር አሬደሪና የደጌላ ቶራ ፓርቲ ሊቀመንበር ሞሼ ጋፍኒ ናታንያሁ ያሰሙት ንግግር ለምርጫው ሂደት የሚያስፈልግ መልእክት በመሆኑ ምላሽ ከመስጠት መቆጠባቸውን ከደረሰን ዘገባ መረዳችለናል። 11ኛው ቴሌቪዥን ጣቢያ ካናዳ ሾት ባካይሮ ቅድመ ጥናት አሁን ላይ ምርጫ ቢካሄድ የሊኩድና ያሻር የተባሉት ፓርቲዎች በክነሴቱ እኩል መቀመጫዎችን እንደሚያገኙ አስታወቀ። ካናዳ ሾት ባካይሮ ቅድመ ግምገማ ሊኩድና በጋዲ የዘንኩት የሚመራው ያሻር የተባለው ፓርቲዎች እያንዳንዱ 23 መቀመጫዎችን እንደሚያገኙ የገለጸ ሲሆን በአህድ የተባለው በናፍታሊ ቤኔት የሚመራው ፓርቲ 13 መቀመጫዎችን፣ ዲሞክራቲም የተሰኘው ፓርቲ 8 መቀመጫዎችን ሲሆኑ ታዳቲትና ሚሉኒኪም የተሰኙት ፓርቲዎች ደግሞ ቁጥራቸው በመቀነስ እያንዳንዳቸው 4 መቀመጫዎችን እንደሚያገኙ አስታውቋል። በጥናቱ መሰረት በአሁኑ ሰዓት ምርጫ ቢካሄድ ናታንያሁ ሊያጣምሯቸው የሚችሉት ፓርቲዎች 52 መቀመጫዎችን ሊያገኙ እንደሚችሉና አይዘንኩት 57 አባላትን ያቀፉ ፓርቲዎችን ማጣመር እንደሚችሉ ተገልጿል። የአረብ ማህበረሰብን የሚወክሉ ፓርቲዎች ደግሞ በክነሴቱ 10 መቀመጫዎችን እንደሚያገኙ ገልጿል። በ11ኛው ቴሌቪዥን ጣቢያ ባካሄደው ጥናት መሰረት እስራኤል ባሳለፍነው ሳምንት መጨረሻ ላይ በኢራን ላይ አሜሪካ ሰፊ ጥናት ቅርታ ሰፊ ጥቃት በተካሄደ ሰፊ ቅድመ ዝግጅት አድርጋ እንደነበር አንድ የደህንነት ባለስልጣን አስታወቁ። ፕሬዝዳንት ትራምፕ ጥቃቱን መሰረዛቸውን እስካስታወቁበት ጊዜ ድረስ ኢራን ለምታደርሰው ያጸፋ ምላሽም በእስራኤል በኩል ከፍተኛ ዝግጅት እንደነበር እንዲህ ባለስልጣን ለ11ኛው ቴሌቪዥን ጣቢያ ገልጸዋል። ባለስልጣኑ ጨምረው እንዳሉት ፕሬዝዳንት ትራምፕ ሐሳባቸውን መለዋወጣቸው የዘመቻውን ብቃት እንደሚቀንስና ተጽኖ እንደሚፈጥር እንዲሁም በአንድ ሳምንት ውስጥ 2 ጊዜ ሐሳባቸውን እንደቀየሩ ገልጸው ይህም በእርግጠኛነት ዝግጅት ለማድረግ ሁኔታው አስተማማኝ እንዳልሆነ ገልጸዋል። አሜሪካ በኢራን ላይ የምታደርሰው ሰፊ ጥቃት በመካከለኛው ምስራቅ ከባድ ችግርን እንደሚፈጥር ለእስራኤል በተደጋጋሚ ብታስታውቅም ያለበቂ መግለጫ በመጨረሻዎቹ ሰዓት ዘመቻው መሰረዙን ትራምፕ አስታውቀዋል ተብሏል። የመከላከያ ሚኒስትር እስራኤል ካዝ የመካከለኛው ክፍለ ሀገር እዝ ኃላፊ ብርጋዴር ጄኔራል አቢ ብሉትን ከኃላፊነት እንደሚያሰናብቱ ማስታወቃቸው ውዝግብን ፈጠረ። ካዝ በአቢ ብሉት ቦታ ብርጋዴር ጄኔራል ዱዱ ክሊፓን እንዲተኩ የሚፈልጉ መሆናቸውን ገልጸው ለቦታው የሚመጥኑ መሆናቸውን ካወቁ ከተወሰኑ ወራት በፊት ጀምሮ ኃላፊነቱ እንዲሰጣቸው ለኢታማጆር ሹሙ ሐሳብ አቅርበው ያለው ማለታቸው ተገልጿል። ካዝ እንዳስታወቁት አላማቸው በመከላከያ ሰራዊት ውስጥ ኃላፊነታቸውን በአግባቡ የተወጡትን እና አሁን እየተካሄደ ባለው ጦርነትም ቁርጠኛነታቸውን ያሳዩ አዛዦች እድገት እንዲያገኙ ነው ብለዋል። በተጨማሪም ብሉት ውሳኔያቸውን ይቅርታ በተጨማሪም አኬን ብሉት ውሳኔያቸውን እንደሚቃወሙ ገልጸው በ11ኛው ቴሌቪዥን ጣቢያ በተደረገላቸው ቃለ መጠይቅ በብሉት ፋንታ ሌላ ሰው እንዲሾም ሐሳብ ካቀረቡ ቆይቻለሁ ማለታቸው ታውቋል። መከላከያ ሰራዊቱ ለካዝ በሰጠው ምላሽ እንደገለጸው የካዝ ሐሳብ ከኢታማጆር ሹሙ ሐሳብ ጋር የሚቃረንና ተቀባይነት እንደሌለው መሆኑን ገልጾ አቢ ብሉት ለቦታው የሚመጥኑ መሆናቸውን በዚህ አስቸጋሪ ወቅትም በዚህ ቁልፍ ቦታ የሚገኙ ኃላፊዎችን ከኃላፊነት ማሰናበት አስቸጋሪ መሆኑን ገልጿል። መከላከያ ሰራዊቱ በሰጠው ምላሽ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ድርድር ለማካሄድ ውይይቱ ዛሬ እንደሚጀምር አስታወቁ ተባለ። ትራምፕ በአውሮፕላናቸው ለጋዜጠኞች በሰጡት መግለጫ በኢራን ላይ ሰፊ ጥቃት ለማድረስ ተዘጋጅተው እንደነበርና ስምምነት ላይ እንደርሳለን በሚል ሐሳብ ጥቃቱን እንደገና መሰረዛቸውን አስታውቀዋል። በተጨማሪም ኢራንና ሳውዲ አረቢያ ጥቃቱ እንዲፈጸም እንዳልፈለጉና ጥያቄ እንዳቀረቡላቸው እርሳቸውም ድርድሩን እንደሚመርጡ ሰው የመግደል ፍላጎትም እንደሌላቸው ለጋዜጠኞች በሰጡት ባስተላለፉት መልእክት ገልጸዋል። ጋዛ ሰርጥን መልሶ ለማቋቋም የተዋቀረው ዓለም አቀፍ የሰላም ምክር ቤት ራስ ኪያጅ ኒኮላይ ሚላድኖቭ እስራኤል በጋዛ ሰርጥ ጥቃት እያደረሰች ነው በማለት አወገዙ ተባለ። ሚላድኖቭ እስራኤል በጋዛ ፍልስጤማውያንን እየገደለች ንብረትም እያወደመች ነው በማለት መሰጨታቸው ተገልጿል። በመጨረሻም የአየር ንብረት ትንበያ ዛሬ ሙቀቱ በመጠኑ ይቀንሳል ተብሎ ይጠበቃል። ይሁን እንጂ በተለያዩ የሀገራችን ክፍሎች በጣም ሙቀታማ እንደሚሆን የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴል አቪቭ 33፣ በሃይፋ 32፣ በጽፋት 35፣ በቤርሼባ 37፣ በኢላትና አካባቢዋ 42 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸው ርዕሰ ጉዳዮች ባጭሩ እናቀርባለን። የኢትዮ ታህሮኖት ጋዜጣ በፊት ገጹ ይዞት ከቀረበው ዘገባ መካከል አንዱ የፕሬዝዳንት ትራምፕን አቋም በተመለከተ ነው። ጋዜጣው የትራምፕን ፎቶግራፍ በካርቱን ምስል በማስቀመጥ ሽጋታ ወጣኑ በሚል ርዕስ ትራምፕ በየጊዜው አቋማቸው መቀያየራቸው የዜጎችን የለት ከለት እንቅስቃሴ እንዳገደና በአካባቢው ሀገራትም መሰላቸት እንዳመጣ ጋዜጣው ዘግቧል። በኢራን ላይ ጦርነቱ ይታደሳል በሚል ሳቤ በርካታ እስራኤላውያን ረፍት ሊወጡ የነበረውን ሰርዘዋል። በሰሜን እስራኤል የሆቴሎችና አንዳንድ መዝናኛ ቦታዎች ምንም እንግዶች አልነበሯቸውም። ጦርነቱ ይጀምራል በሚል በርካታ ተጠባባቂ ወታደሮች ጥሪ ተደርጎላቸው ወደ መከላከያ ሰራዊቱ ተቀላቅለው ነበር። መከላከያ ሰራዊቱ ኃይሉን ያንቀሳቀሰው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛቻ እውነት ይሆናል በሚል ሳቤ ነበር። በአጠቃላይ በሳምንቱ መጨረሻ ቀናት ጦርነቱ ይታደሳል በሚል የእስራኤል ዜጎችም ሆኑ የአካባቢው ሀገራትና ዓለም ዜጎች ጦርነቱን ለመቋቋም የዕለት ከዕለት እንቅስቃሴያቸውን በማቆም ዝግጅት ካደረጉ በኋላ ፕሬዝዳንት ትራምፕ በመጨረሻው ሰዓት በኢራን ላይ ሊወሰድ የታቀደው ከባድ የጦር ዘመቻ ለጊዜው ቆሟል፣ ኢራንና ሌሎች መካከለኛው ምስራቅ ሀገራት በጠየቁት መሰረት ጥቃቱ ቆሟል በማለት አስታውቋል። የፕሬዝዳንት ትራምፕ አቋም በየጊዜው መቀያየር ብዙ ሰዎችና ሀገራትን ግራ አጋብቷል። ዶናልድ ትራምፕ መጀመሪያ ይዝታሉ፣ ከዚያም እርምጃ ለመውሰድ ያወላውላሉ። እዛም ቁጣቸውን ተቆጣጥረው ሰላማዊ እንቅስቃሴ ለማድረግ ይወስኑና መግለጫ ይሰጣሉ። በዚህ በሳቸው አቋምም እስራኤልና ሌላው ቀሪው ዓለም ዋጋ ይከፍላል። በሳምንቱ መጨረሻ ቀናት በኢራን ላይ ጦርነቱን ለማደስ ከዛቱ ከሰዓታት በኋላ እርምጃቸውን ገታ አድርገው መግለጫ ሰጥተዋል። ኢራን ጥቃት እንዳይደርስባት ጠይቃለች፣ ከስምምነት የሚደረስበት ሁኔታ ተፈጥሯል ብለዋል። የእስራኤል መከላከያ ሰራዊት የዘመቻ እቅዶች እንዲሰርዝ ተገዷል። ባልና ሚስት በግሪክ ሳምንቱን ለመጨረሻ ቀናት ለማሳለፍ አቅደው የነበሩት በትራምፕ አቋም ምክንያት ከዚሁ እስራኤል ሀደራ ከተማ ለማሳለፍ ተገደዋል። ጦርነቱ ይጀመራል በሚል የተጠባባቂ ወታደሮች ልጆች ወላጆቻቸው ብዙ ጊዜ በጦሩ ያሳልፋሉ በሚል ሲያነቡ ነበር። ጦርነቱ ይጀመራል በሚልም ሆቴሎች አልተያዙም ነበር። በተለይ በዚህ የረፍት ወራት ሙሉ በሙሉ የሚያዙት ሆቴሎች ክፍት መሆናቸው ብዙዎችን አሳዝኗል። አሁን ፕሬዝዳንት ትራምፕን ማንም ማያምናቸውም በማለት ዜጎችም ሆኑ አንዳንድ ሀገራት በፕሬዝዳንት ትራምፕ አቋም ግራ መጋባታቸውና የእሳቸውን ቃል አምኖ አንዳንድ ድርጊቶችን መፈጸም አስቸጋሪ መሆኑን የኢትዮ ታህሮኖት ጋዜጣ በሰፊው ዘግቦ ለአንባቢያን አቅርቧል። የማዕረብ ጋዜጣም በድጋሚ ዛቻ ቀርቦ ነበር በሚል የፕሬዝዳንት ትራምፕና የኢራኑ የበላይ መሪ ሙጅታባ ሐሚናይን ፎቶግራፎች በፊት ገጹ በመለጠፍ ጦርነቱ ይታደሳል ተብሎ ቅድመ ዝግጅት ከተደረገ በኋላ መሰረዙን ዘግቧል። ጦርነቱ ከታደሰና አሜሪካ በኢራን ላይ ከባድ የጦር ዘመቻ ከወሰደች እስራኤልም በጦርነቱ ተሳታፊ ትሆናለች በሚል ሳቤ በኢራን ላይ ጥቃት ለመፈጸም ሙሉ ዝግጅት አድርጋ ነበር። ይሁን እንጂ ትራምፕ በመጨረሻው ሰዓት ጥቃቱን ማቆማቸውን አስታውቀዋል። ከኢራን ጋር ከስምምነት ለመድረስ መግባባት ተፈጥሯል ብለዋል። ኢራናውያን በበኩላቸው የተሳሳተ ዜና ነው፣ ፌክ ኒውስ ነው፣ ትራምፕ ራሳቸው ናቸው የአቋም ለውጥ ያደረጉት በማለት በትራምፕ ላይ ተሳልቀዋል። ትራምፕ በድጋሚ ዲፕሎማሲያዊ መንገድ ውጤታማ ካልሆነ እንደገና በኢራን ላይ ጥቃት እንፈጽማለን ብለዋል በማለት የትራምፕ አቋም ብዙዎችን ግራ ማጋባቱን ማሪብም ዘግቧል። የሐሬጽ ጋዜጣን በተመሳሳይ ሁኔታ ትራምፕ በውሳኔያቸው አለመጽናታቸውን ዘግቧል። ትራምፕ በኢራን ጥያቄ ነው የጦር እርምጃውን ያቆም ነው ቢሉም ኢራናውያን አላመኑም፣ እኛ አልጠየቅንም ማለታቸውንም የሐሬጽ ጋዜጣ ዘግቧል። ሌላው ሁሉም ጋዜጦች በዛሬ ዘገባቸው የተመለከቱት ጠቅላይ ሚኒስትር ቢንያሚን ኔታንያሁ የመጪው ክኔሴት ምርጫ ከተካሄደ በኋላ መንግስት ከመሰረቱ ሆካጊውስ የተሰኘውን የዘመቻ ህግ በሙሉ እንደሚያጸድቁና የመከላከያ ሰራዊቱ የሚጠይቃቸውን ጥያቄዎች ሊመልስ የሚችል ህግ ሊረቅ እንደሚችል ገልጸዋል ተብሏል። በመከላከያ ሰራዊቱ ለማገልገል ፈቃደኛ ያልሆኑ የሐሬዲ ማህበረሰብ ወጣቶችን በፖሊስ ቁጥጥር ስር ላለመዋል ከሳምንታት በፊት በክኔሴቱ ጸድቆ የነበረው ህግም የፖለቲካውን ሁኔታ ለማረጋጋት የተወሰደ ውሳኔ ነው፣ ሂደቱ ውጤታማ አልሆነም፣ ወደፊት ኦሪት የሚማሩ በጦሩ እንዲዘምቱ አይደረግም፣ የማይማሩ ግን የግድ እንዲዘምቱ ይሆናል፣ ፈቃደኛ ካልሆኑ ደግሞ
ወደ እስር ቤት ይላካሉ ብለው መናገራቸውን በተቀላቃይ ፓርቲዎች በኩል ብዙ ትችትን አስከትሏል። የናታኒዮ ተባባሪዎች ናቸው የሚባሉት የሃሬድን ፓርቲዎች ሳይቀሩ የጠቅላይ ሚኒስትሩን አቋም ተችተዋል። የእስራኤል ሃዮም ጋዜጣ ናታኒዮ ለምርጫ ዘመቻቸው የዘመቻ ህጉን ማስገባቱን አስታውሰዋል። የኦሪት ትምህርት መሰረተ ህግ ከጸደቀ ከሁለት ሳምንታት በኋላ በጦሩ የማይዘምቱ የሃሬድ ሞጣቶች እንዳይያዙ የሚያደርገውን ህግ እንዲሰረዝ ይሆናል ማለታቸው 180 ዲግሪ ያቋም ለውጥ ነው። በፖለቲካው ዓለም የናታኒዮ ሐሳብ የምርጫ አዟሪት ነው፣ የምርጫ መቀስቀሻ ነው በማለት የሳይላዩም ጋዜጣ ዘግቧል። የሃሬድ ጋዜጣ በበኩሉ ናታኒዮ በሃሬድም ጉዳይ የተለመደ አካሄዳቸውን ያሳዩት ሌላ ተቀያሪ ሁኔታ አምጥተዋል። የሃሬድም ወጣቶችን በቁጥጥር ስር እንዳይውሉ የሚያደርገውን ህግ ከጸደቀ ሁለት ሳምንት ብቻ ያለፈው መሆኑ እየታወቀ ህጉ እንደተፈለገው ብዛት ያላቸውን የሃሬድም ወጣቶች ወደ ጦሩ አላዘመተም። ሁኔታዎችን ለማረጋጋት የጸደቀ ህግ ነው። በመጪው መንግስት የዘመቻ ህጉን በሙሉ እናጸድቃለን በማለት በዝግ ስብሰባ ወቅት ተናግረዋል መባሉና ሁኔታው ያስከተለውን በርካታ ትችት ጋዜጦች በዛሬ ዘገባቸው ተመልክተዋል። የኢትዮ ታህሮኑት ጋዜጣ ለእስራኤል መከላከያ ሰራዊት የተመደበውን በጀትና ከዚያ በኋላ የሚያስፈልገውን የገንዘብ ሁኔታ እና ዝርዝሩን አቀርቧል። ጦርነቱ ከመጀመሩ በፊት ለመከላከያ የነበረው በጀት የተመደበው በጀት 68.5 ቢሊዮን ሸቀል ነበር። በ2026 ዓ ም ለመከላከያ 143 ቢሊዮን ሸቀል ተመድቦለታል። በ2027 ዓ ም በመጪው ዓመት ከ140 እስከ 150 ቢሊዮን ሸቀል ይመደብለታል ተብሎ ይጠበቃል። ከጥቅምት 7 ቀን 2023 ዓ ም ጀምሮ እስከ ዛሬ ድረስ ለጦርነቱ የወጣው ገንዘብ 280 ቢሊዮን ሸቀል እንደሆነ ጋዜጣው ዘግቧል። ከጦርነቱ ወጪ 100 ቢሊዮን ሸቀል ለተጠባባቂ ወታደሮች ወጪ የተደረገ ነው። 145,000 ተጠባባቂ ወታደሮች በእስራኤል መከላከያ ሰራዊት እያገለገሉ እንደሆነ ይታወቃል። በአንድ ወር ውስጥ ከ3 እስከ 4 ቢሊዮን ሸቀል ለተጠባባቂ ወታደሮች ወጪ ይደረጋል። በ2026 ዓ ም 30 ቢሊዮን ሸቀል ለተጠባባቂ ወታደሮች ወጪ ይሆናል ተብሎ ታስቧል። እስራኤል ራሷን ከጠላት እንድትከላከል አሜሪካ 18 ቢሊዮን ሸቀል የሚያወጡ የአየር መቃወሚያዎችን አግዛለች ለእስራኤል። የእስራኤል መከላከያ ሰራዊት በ2025 ዓ ም ወጪ ያደረገው ገንዘብ መጠን 57.6 ቢሊዮን ሸቀል ነው በማለት ለመከላከያ ብዙ ገንዘብ እንደተመደበና በቀጣይም በተመሳሳይ ሁኔታ ብዙ ገንዘብ ወጪ እንደሚሆን የኢትዮ ታህሮኑት ጋዜጣ በዛሬ ዘገባው ተመልክቷል። ሌላው በስፔንና ሞሮኮ መካከል አለመግባባት መከሰቱን ጋዜጦች ተመልክተዋል። በብዙ ሺዎች የሚቆጠሩ የአፍሪካ ስደተኞች በሞሮኮ አድርገው ወደ ስፔን እንዲገቡ መደረጉ በሁለቱ ሀገራት መካከል አለመግባባትን ፈጥሯል። ከ10,000 በላይ የአፍሪካ ስደተኞች በስፔን እንደሚገኙና ይህም ጉዳይ ሁለቱን ሀገራት አለመግባባት ውስጥ ከቷቸዋል። በተለይ ደግሞ ሞሮኮ ለስፔን ብዙም የማትርቅ በመሆኗ በዛ በኩል እንዲገቡ የሞሮኮ መንግስት አድርጓል በሚል በስፔን በኩልና በአውሮፓ መንግስታት በኩል በሞሮኮ ላይ በጣም ወቀሴታ እየቀረበ እንደሆነ ጋዜጦች በዛሬ ዘገባቸው ተመልክተዋል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል።

0: ወርቅነሽ እንግዲህ ወደ ወቅታዊ ዘገባ እናልፍበት ሰዓት ነው።
1: አዎ ሰጠኝ መድጋሚ እንደምን አደርክ?
0: ሰላም ነኝ። እንግዲህ የተለያዩ ርዕሰ ጉዳዮች አሉን። እንግዲህ የመከላከያ ሚኒስትር ኢሳያስ ካልጽ የማዕከላዊ እዝ ዋና አዛዥን ከኃላፊነታቸው ለማንሳት የደረሱበት ውሳኔ እንግዲህ ክርክርን አስነስቷል። እንዴት ነው ያለው ሁኔታ?
1: አዎ እንግዲህ አንዳንድ ጊዜ ባለስልጣናቱ በግል አለመግባባታቸው ወደ ሰፊ ውዝግብ ያስገባል። የተለመደ አሰራር የተለመደ ሆኗል በሀገራችን። አሁን እስራኤል ካጽም እንደዛ ነው ያደረጉ ያሉት። የማዕከላዊ እዝ ኃላፊው አብይ ብሉት ከኃላፊነት መነሳት አለባቸው፣ ለኃላፊነቱ አይመጡንም። በሳቸው ፋንታም ያቀረባቸው ሰው አሉ። ግን በመከላከያ ሰራዊቱ በኩል ደግሞ በተለይ ከኢታማጆር ሹሙ ጋር ሀሳባቸው እንደሚቃረን ነው መከላከያ ሰራዊቱ በሰጠው ምላሽ ያስታወቀው። አብይ ብሉት ለዚህ ኃላፊነት የሚመጥኑ በጣም ቁልፍ የሆነ ኃላፊነት ላይ መቀመጥ የሚችሉ ሰው ናቸው። በተለይ ደግሞ በዚህ ወቅት አሁን ባለንበት ወቅት እርሳቸውን ከኃላፊነት ማንሳት አስቸጋሪ መሆኑን ነው የገለጸው መከላከያ ሰራዊቱ በሰጠው ምላሽ። እስራኤል ካጽ ግን ያሉት ያው የኔን ውሳኔ ይቃወማል ነው እንግዲህ፣ እንደማይግባቡ ነው እዚህ መረዳት የሚቻለው በሁለቱ መካከል። የኔን ውሳኔ ስለሚቃወም እንደውም ቆይቻለሁ ለያልዛቤር ለኢታማጆር ሹሙ ይሄን ቦታ የሚመጥን ሌላ ከሱ የተሻለ ሰው እንዳለ ሀሳብ አቅርቤ ነበር ብለዋል። እንዳልከው ይሄ ጉዳይ ሰፊ ውዝግብን አስነስቷል። አንዳንዴ በተለይ ደግሞ መከላከያ ሰራዊቱ በመከላከያ ሚኒስትር ውስጥ የሚነሱን እንዲህ አይነት ነገሮች ለሀገር ደህንነትም ስጋት አላቸው፣ ወደ ፖለቲካ ጥቅም ስለሚሄዱ ይህም ይሆናል እንግዲህ እንዳልከው ውዝግብ ያስነሳውና ሁኔታውን ወደ ሰፊ ውስብስብ ወደሆነ ነገር እያመጣው ያለው። ለማንኛውም እንግዲህ ፖለቲከኞች እና በመከላከያ ሰራዊቱ ውስጥ ደግሞ በኃላፊነት በሙያ ያሉ ሰዎች በፖለቲካ ባይጋጩ መልካም እንደሆነ ነው የሚነገረው። አሁን ያለው ሁኔታ ግን እንዲህ ነው። በ14ኛው ቴሌቪዥን ጣቢያ በተደረገላቸው ቃለ መጠይቅ ነው እስራኤል ካጽ ይህን ሀሳብ በይፋ የተናገሩት። ግን አብይ ብሉት ለዚህ ኃላፊነትም ለቦታውም የሚመጥኑ እንደሆነ ነው መከላከያ ሰራዊቱ በሰጠው ሰፊ መልእክት አስታውቋል። ሰጠኝ አንተ የምጨምረው ሀሳብ ምንድን ነው እዚህ ላይ?
0: እንግዲህ የመከላከያ ሚኒስትሩ ምናልባት አንዳንድ ሰዎችን ከስልጣን የማንሳት ሁኔታ ሊኖራቸው ይችላል፣ መብቱ። ነገር ግን አሁን ባለው ሁኔታ ከኢታማጆር ሹሙ ጋር ተስማምተው ተነጋግረው ለዚህ ኃላፊነት አይበቁም ሳይባባሉ እንዲሁ ዝም ብለው ስልጣናቸውን አልፈልግም የኔን ፖሊሲ አስፈጽሙም የሚል እሳቤ ላይ መነሳታቸው ወይም ደግሞ እዚህ ውሳኔ ላይ መድረሳቸው ነው ትልቁ ትችትም እያስከተለ ያለው። እና ይሄ ከሆነ በሌሎች ዓለማት እንደምንሰማው መከላከያ ሰራዊት የሚሆንበት ሁኔታ ያመጣል ነው አንዱም ትችቱ። እና ይሄ የሙያ ስራ ነው የሚሰሩት። እንግዲህ እስከ ሜጀር ጀነራል ደረጃ ለመድረስ ብዙ ሂደቶችን ነው ብዙ አመታትን ነው መላ ህይወታቸውን ነው እነዚህ ጀነራሎች የሚከፍሉት። እና ከዛ በኋላ እንዲያው ችግርም ቢኖር እንኳን ያ ተፈትሾ በሚመለከታቸው ክፍሎች ከኢታማጆር ሹሙ ጋር ከስምምነት ተደርሶ ያለው ሁኔታ ተጣርቶ እንጂ እንዲሁ ከስልጣን አንስቻለሁ ማለታቸው ያካሄድ ችግር ያለበት ይመስላል። እና ይሄ ከቅርብ አመታት ወዲህ በእስራኤል ፖለቲካም ሆነ በእስራኤል በዚህ በጦሩ ክፍል አንዳንድ የምናያቸው ስህተቶች መስሎ ነው የሚታዩኝ። ምክንያቱም እንደዚህ አይነት ነገር ሙያን ሊያስከብርም አይችልም፣ እንደገና ሌላው ላይ ሞራል የሚጥል ነው ሞራልን የሚነካ ነው መስሎ የሚታየኝና ነገሮች አስቀድመው ቢያጤኑባቸው በዚህም በዛም ያሉ ችግሮች ካሉ ደግሞ ሂደት ይኖረዋል እያንዳንዱ ነገር፣ ያንን ሂደት ማለፍ ያለበት ይመስለኛል። አሁን መከላከያ ሚኒስትሩና የኢታማጆር ሹሙ ሳይግባቡ ሳይነጋገሩ አንድን ጀነራል ከስልጣን ተነስቷል የሚለው አካሄድ ለወደፊት ብዙ ችግሮችን ጭቅጭቆችን የሚያመጣ ምን መስሎ የሚታይ ወርቅነሽ?
1: አዎ እውነት ነው፣ አስቸጋሪ ነው። በተለይ መከላከያ ሰራዊቱ ለዛውም እንደተባለው ባለንበት አሁን ባለንበት ወቅት ይሄ ውዝግብ መነሳቱ ከባድ ነው እንግዲህ ካለፈው ነገር ቢማሩ ጥሩ ነበር ባለፈው በጠቅላይ ሚኒስትሩና በኢታማጆር ሹሙ መካከለ የነበረው ንግግር ጦርነቱ እንደጀመረ እና ያለን ከስልጣን እስከመነሳት የነበረው ሁኔታ በፖለቲካዊ ግጭት ነው እንጂ በአመራር ሂደታቸው ችግር ኖሮ እንዳልሆነ እናስተውሳለን እንዳልነበረ እናስተውሳለን እንዲህ አይነት ነገሮች ባይከሰቱ መልካም ነበር ሌላው በጋዛ ሰርጥ ያለ ሁኔታ ማውዝግብ ያስነሳ ነው ሰጠኝ በጋዛ ሰርጥ እንደምናውቀው የሰላም ምክር ቤት ተቋቁሟል ዓለም አቀፍ ሐላፊው አሁን እዚህ የሰላም ምክር ቤት ሐላፊ እስራኤል ጋዛ ሰርጥ ላይ ጥቃት እየፈጸመች ነው ህዝብም እየተገደለ ነው ፍልስጤማውያን እየተገደሉ ነው በማለት ሲተቹ ተሰምቷል እንደው የሰላሙ ተፈጻሚነት በዚህ ሁኔታ እውነት በጋዛ ሰርጥ እንደው የተረጋጋ ሰላም ይሰፍን ይሆን
0: እና ከመጀመሪያው ጥያቄ የተነሳበት ጉዳይ ነው እንግዲህ ባዛ ሰርጥ ትልቁን ሚና የሚጫወተውና

0: ሰላም መከበር አለበት ብለው ማለታቸው ገና ካሁኑ ሳምንታት እንኳን ሳይቆጠሩ በእስራኤል ላይ ትችት ማቅረብ መቻላቸው ምንድነው የሚያመላክተው? አሁን ትላንትናና ከትላንት ወዲያ እስራኤል በእስራኤል መከላከያ ሰራዊት በደህንነቱ በኩል የሰሩ በርካታ አካላት ሲያቀርቡት የነበረውን ሁኔታ ነው። ይሄ የሰላም ሐሳብ እስራኤልን እጇን አጣጥፋ እንድትቀመጥ የሚያደርግ ነውና ለእስራኤል ጉዳት ያደርሳል፣ በተቃራኒው ደግሞ የጋዛ ሰርጥ አሸባሪ ድርጅቶችን የሚያጠናክር ነው ያሉ ትችት ሲያቀርቡ ነበርና ያንን ይመስላል። አሁን እስራኤል እንግዲህ የምታየውን እዛ አካባቢ የሚያደርጉትን ሐማስና እስላም ጂሃድ የሚያደርጉትን እንቅስቃሴ እየተከታተለች እርምጃ እንዳትወስድ የሚያደርግ ነው። አርፋችሁ ተቀመጡ፣ አሁን ሰላም ተፈራርማችኋል። ከተፈራረማችሁ በኋላ በዛ አካባቢ የሚገኙ ፍልስጤማውያን አሸባሪዎች የፈለጉትንም ቢያደርጉ እርምጃ ትውሰዱ የሚል አይነት እሳቤ እንዳለው ነው። እና ለወደፊት ለእስራኤል ደህንነት አስጊ እንደሚሆን የደህንነት ባለስልጣናት ሲናገሩ የነበረውን ሁኔታ ነው የምናይ። እንዴት ተፈጻሚ ሊሆን ይችላል? ሐማስስ አሁን እንደተጠበቀው የጦር መሳሪያውን ያወርዳሉ የሚለው ብዙ ጥያቄዎችን የሚያስነሳ ና ያው ደጋግመን ያልነው ነው። ሐማስን ሂዝበላን ማመን የሚቻልበት ሁኔታ አይደለም። ይሄ ነገር በጣም በጣም አስቸጋሪ ነው። የሐማስ ድርጅትንም የእስላም ጂሃድ ድርጅቶችንም ራሳቸው ነው እንዲያጠናክሩ የሚያደርግ ነው እየተባለ ነው ያለው። ወርቅነሽ የምትጨምሪው ካለ?
1: አስቸጋሪ ነው ሐማስ እንዳልከው፣ ሐማስን በድርድር ድርድሩን ተቀብሎ ተግባራዊ ያደርጋል ብሎ ማመን በጣም ማይቻል ነው። ይሄ እንግዲህ እንዳልከው ነው። በተለይ ስለ ሐማስ እርግጠኛ ሆኖ መናገር ይቻላል። እንደው የሂዝቦላን እንዳልከው እናቆየው ና ሂዝቦላ ማቅሙ ቢኖረው እስራኤልን የመደምሰስ ፍላጎት ነው ያለው። ሐማስ ግን ብዙ ጊዜ ተሞክሯል። የደረሰበት ጉዳት ጋዛ ሰርጥ እንግዲህ እንዳልነበረች ሆናለች። ጦርነቱን ቶሎ መጨረስ ስላልፈለገ ነው እዚህ የደረሰው። ህዝብ ተፈናቅሏል። ከተማዎች ሁሉ ፈርሰው ህዝብ ለቆ ወደ ሌላ ቦታ ነው በድንኳን የሚኖረው። እና ለህዝብ የሚታገል ድርጅት ህዝብ ነጻ ለማውጣት የምታገል ብሎ የሚያምን ከሆነ በምድራቸው በሀገራቸው እንግዲህ በሚኖሩበት አካባቢ ላይ በህዝቡም ላይ እንዲህ አይነት በጣም አሳዛኝ ሁኔታ ሲፈጠር ዝም ብሎ ባላዩ ነበር የተጠለፉ ዜጎችን ላለመልቀቅ ስንት ጊዜ እንደወሰደ እናስታውሳለን። በዛ ምክንያት በእስራኤል በኩል የነበረው ጉዳትን በህይወት ሊመለሱ ይችሉ የነበሩ የተጠለፉ ዜጎች ሁሉ ህይወታቸው ማለፍ ችሏል የሚል ትችትም እየሰማን ነው። እና ሐማስ ጦርነቱ ቶሎ እንዲያልቅ አልፈለገም ነበር። ይሄ ደግሞ ጉዳቱ የበለጠ በጋዛ ሰርጥ ህዝብ ላይ እንደሆነ አይተናል። እና ይሄ ሁሉ እየሆነ ግን የመጠቃት እጅ የመስጠት ስሜት አይታይበትም። በተረፈችው እንጥፍጣፊ ኃይል እንደገና ራሱን ለማቋቋም ነው የሚፈልግና አሁንም ሰሞኑን ያየ ነው እንደዚሁ ነው። እንደውም በግለሰብ ደረጃ የጦር መሳሪያ ለአባላቱ እያስተላለፈ እየሰጠ እንደሆነ ያው ውስጥ ለውስጥ የሰላም አስከባሪ ኃይሉ ስራውን እየሰራ እነሱ ግን ድምጻቸውን አጥፍተው ለመደራጀት እንደገና ሀሳብ እንዳለ ነው የሚነገረው። እስራኤልም ጥቃቱን እያደረሰች ያለችበት ምክንያት ይህ እንደሆነ ነው የሚነገረው። ሰጠኝ እንግዲህ የሰላም አስከባሪው ኃይል ዓለም አቀፍ የሰላም አስከባሪው ኃይል ዋና ስራ አስኪያጅ ኒኮላይ ሚሊያድኖቭ በዚህ ምክንያት ነው እስራኤል እያጠቃች ነው እያሉ ከፍተኛ ትችት እያሰሙ እንደሆነ ነው የሚነገረው። ምንድነው ያሉት? ሐማስና በእስራኤል መካከል የተጠለፉ ዜጎች ሲለቀቁ የተፈረመ ስምምነት አለ። ሁለቱም ወገን ኃላፊነት አለባቸው በጋዛ ሰርጥ መልሶ ግንባታው በስራ እንዲሰራና ሰላም እንዲሰፍን። ስለዚህን ኃላፊነት መወጣት አለባቸው። እስራኤል አሁን ይሄን ስምምነት ማክበር አለባት ነው እንግዲህ እስራኤል እንዳፈረሰችው አይነት ነገር የሚያሳይ ምልክት ነው እየተናገሩ ያሉት። ለሰላም መድረስ ከባድ ነው መንገዱ ነው ያሉት። በጣም ከባድ ነው፣ ግን አሁንም ይቻላል። ይህ የሚቻለው ግን በእስራኤልም በሐማስም በኩል ኃላፊነታቸውን ሲወጡ ብቻ ነው። ምንም ያለንበት ሁኔታ አስቸጋሪ ቢሆን የሰላም አስከባሪ ምክር ቤቱ ስራውን ለመስራት ጥረት እያደረገ እንደሆነ ከዚህ ወር ጀምሮ እስከሚቀጥለው ጥር ወር ድረስ የተለያዩ በርካታ ስራዎችን እንግዲህ ጋዛ ውስጥ እንደሚሰራ ነው ያስታወቁት። 60 የሚሆኑ የተለያዩ ሀገራትም የገንዘብ እርዳታ ትሩማ የሚባለው የገንዘብ እርዳታ እንደሚያደርጉና ስራው እንደሚጀምር ነው የገለጹት። ግን እስራኤል ጥቃቷን ማቆም አለባት በማለት ተናግረዋል። ከዛ ሰርጥ ውስጥ ሰላም ሊመጣ ይችላል እንግዲህ ሐማስ ሙሉ በሙሉ አምኖ ካልተቀበለ ሰላም ሊመጣ ይችላል የሚለው ነገር ይህም አስቸጋሪ ነው።
0: ሊመጣ የማይችልበት ብዙ ጉዳዮች አሉ። ምክንያቱም የሐማስ ድርጅት አላማው የእስራኤልን ህልውና የሚያውቅ አይደለም። በባንዲራዎቹ በሰንደቅ አላማው እንኳን ጸረ እስራኤል እንቅስቃሴን የሚያካሄድባቸው ምልክቶች ነው ያሉ እና እንዴት ነው ይሄ ድርጅት ለወደፊት ሰላም ፈጥሮ ከእስራኤል

0: እኖራለሁ የሚልና የጊዜ መውሰጃ ካልሆነ አንዳንድ አካላት የሚሉታሉ የሐማስ ድርጅት በኃይል በፈሙዝ ነው የሚያምነው ስለው ሊያሳምነው የሚችል እንጂ ዲፕሎማሲያዊ መንገድ ሊያሳምነው አይችልም ነው። አሁን ካለው ውስብስብ ሁኔታ አንጻር ሐማስም ሌሎች ጸረ እስራኤል እንቅስቃሴ ያላቸው ድርጅቶች የበለጠ የሚጠናከሩበት እንጂ እጅ የሚሰጡበት ሁኔታን ምን ያደለም። ምክንያቱም ከኢራን አንጻር አሁን እነዚህ ድርጅቶች የበለጠ እኛም አለን ከጎን የሚሉበት ጊዜ ያለ ነው የሚመስለኝና አስቸጋሪ ነው። ግለሽ ለወደፊት የሚሆነው እና ያለን አሁንም እዚሁ የደህንነት ችግር ሳንወጣ በአሜሪካና ኢራን መካከል ያው ሰሞኑን ሁላችንም እንደው እንዴት ነው ትራምፕ ምንድነው የሚያስቡት እስከምንል ድረስ ግራ ያጋባን ሁኔታ አለ። ዛሬ ደግሞ ድርድሩ ይታደሳል ብለዋል። እንዴት ነው
1: እንግዲህ እስኪንዳፋቸው ያድርገው ውጤት ከመጣ ነው በድርድሩ። ከባድ ነው የትራምፕን ማመን። ዛሬ ከሰዓት በኋላ እንዳልከው ድርድሩን እንጀምራለን ከኢራን ጋር። ጦርነቱም ያው ጥቃቱ እንዲሰረዝ ያደረኩት ባለቀ ሰዓት ያው የሰላም ስምምነቱ ይሻላል ብዬ ድርድር ስለመረጥኩ ነው ማለታቸው ታውቋል። የትራምፕ ንግግር ለማመንና የተናገሩት ነገር ተግባራዊ ይሆናል ብሎ ለመቀበል አስቸጋሪ ነው። እንግዲህ በርካታ ወራት ተቆጠሩ። አንዴ ማታ የተናገሩት ጧት አይደገምም፣ ጧት የተናገሩት ፈርሶ እንደገና ሌላ ይሆናል። ምናልባት እንደዛ ይሆናል ተብሎ ነው የሚጠበቀው። አሁንም ያው እንዳልከው መጨረሻው በሳምንቱ መጨረሻ ላይ ከፍተኛ ዝግጅት ነበር። በእስራኤል በኩልም ኢራን ያጸፋ ምላሽ ወደ መካከለኛው ምስራቅ ወደ እስራኤልን ብታነጣጥር ለመዘጋጀት ዝግጅት ተደርጎ ነበር። ትራምፕ እስራኤልን አይታወቅም ባለቀ ሰዓትም ቢሆን ወደ ጥቃቱ እንድትቀላቀል ከጠየቁ ተብሎ ከፍተኛ ዝግጅት እንደነበር እናስታውሳለን። ግን ልክ ጥቃቱ ሊደርስ ተብሎ በታሰበበት ጊዜ የተወሰነ ሰዓታት ሲቀረው ብቻ ሀሳባቸውን እንደቀየሩ ነው የታወቀው። ጥቃቱን ሰርዣለሁ ትናንት ሌሊት ደግሞ ባስተላለፉት መልእክት ጥቃቱን የሰረዙበት ምክንያት ኢራንና ሳውዲ አረቢያ እባክህ ጥቃቱን ተውልን ብሎ ስለጠየቁኝ ነው ጥቃቱን ያላደረስኩት። እኔም ሰው መግደል አልፈልግም፣ የሰላም ስምምነቱን ስለመረጥኩ ነው፣ ስምምነት ላይ ይደረሳል የሚል ሀሳብም አለኝ ነው ያሉት። በኢራን በኩል ግን ትክክል ያው የተናገሩት ሀሳብ በኢራን በኩል ልክ እንዳልሆነ እንዲህ አይነት ሀሳብ እንደሌለም ኢራናውያን ተናግረዋል። አይታወቅም፣ ምናልባት እንግዲህ ትራምፕ እንዲህ ብሎ አዘናግቶም የሆነውን ነገር እንደዛ ነው የምናስበው። እንግዲህ ካለፈው ልምድ ስናይ ትራምፕ ይህን ካሉ ሌላ ነገር ይሆናል ተብሎ የሚታሰብ ነገርም ስላለ ተቃራኒ ጉዳይ እንደዛ ይሆን ይሆን ወይስ አይታወቅም። በእስራኤል በኩል እንዳየኸው ሰጠኝ ዛሬ በጋዜጦችም በተለያዩ ዜና አውታሮች እንደተዘገበው ትራምፕ አስቸጋሪ እንደሆኑ በተለይ የአሜሪካ ኃይል ላይ ሀያሉ አሜሪካ የአሜሪካ መከላከያ ሰራዊት የሚባልላት ሀገር ግን በሳቸው የአቋም ለውጥ በየጊዜ የሚያደርጉት የአቋም ለውጥ አይ እየተባለ ያው ብቃቱን የሚቀንስ አይነት ስሜት እንዳለ የአሜሪካ ኃይል እንዴት ነው በኢራን ላይ ይሄ ከባድ ጉዳት ማድረስ ያቃተው የሚል ጥያቄም እያስነሳ እንደሆነ እየተነገረ ነው። በእስራኤል በኩልም ለጥቃቱ ለመዘጋጀት ቅድመ ዝግጅት ለማድረግ ቁርጠኛነት ያው የትራምፕ ሀሳብ ልክ ላይሉ ይችላሉ፣ አሁን በመጨረሻው ሰዓት ሀሳባቸውን ይቀይራሉ የሚለው ነገር እየተለመደ እንደመጣና አስቸጋሪ እንደሆነ ነው የሚታየው። እንግዲህ ያው እንደተለመደው እንየው የሚሆነውን ነው እንጂ ትራምፕ ያሉትን ብለዋል ተግባራዊ ይሆናሉ የሚለው ነገር አስቸጋሪ ነው። እንደው ሰጠኝ አንተ እንዲታየዋለ
0: በጣም አስቸጋሪ ነው። አሁን ትልቁ ችግር ምንድን ነው? ትራምፕ ከእንግዲህ እንዳይታመኑ የሚያደርግ ነው። አሜሪካም እንዳትታመን እንደገና ደግሞ በዓለም ላይ አሜሪካ እንግዲህ የበላይ መሪ ነኝ ዓለም ዘዋሪ ነው የምትል ሀገር ኢራንን የምታክል ማለት ከአሜሪካ ጋር ስትነጻጸር በኢኮኖሚም በሌላው በቴክኖሎጂም በጦር መሳሪያም ብዙ የምታንስን ሀገር በአጭር ጊዜ ማንቀጥቀጥ አለመቻሏ ለወደፊት እንደ ቻይና አይነት እንደ ሰሜን ኮሪያ አይነት እና ሩሲያ አይነት ቢያጋጥምስ ለአሜሪካ እንዴት ነው የምትወጣው የሚለውን ጥያቄ ውስጥ ሊያስገባ የሚችል ነው። ለነሱ የልብ ልብ የሚሰጥ ነው መስሎ የሚታየኝ። እና አሜሪካ አቅም አላት፣ እስራኤል አቅም አላት፣ ኢራንን ለመቋቋም ለመጉዳት አቅም አላቸው። ችግሩን እንደሚመስለኝ የውሳኔ የትራምፕ የውሳኔ አሰጣጥ ችግር ነው። ለጦርነት ይዘጋጃሉ። ለጦርነት ከተዘጋጁ በኋላ በመጨረሻ ተማጽነውኝ ነው የተውኩት ይላሉ። ኢራናውያን ደግሞ ያስተባብላሉ። እኔ አሁን በዚህ ሁኔታ ኢራናውያን በተሻለ መልኩ አሜሪካን እየዘወሯት ነው ብዬ የማስበው። ባለፈው ጊዜ ትዝልሽ እንደሆነ ሐማስ ነው ጦርነቶችን የሚያስቆም በእስራኤል በኩል እስራኤል ማስቆም

0: ስትችል እስራኤልን መማጸን ሲገባ ሐማስ ነው ዛሬ ቆም አይቆም ይያለ ከሌሎች አደራዳሪ ሀገራት ጋር ብዙ ችግር ሲፈጥር የነበረው እንደሚባለው አሁን ደግሞ ኢራንና ስትፈልግ ነገሮች እንዲቀዘቅ ስትፈልግ ደግሞ እንዲሞቅ ያደረገች ያለችው ማለት ይቻላልና ትራምፕ የተነሱበትን አላማ ተግባር ላይ ለማድረግ ቆራጥ ውሳኔ መወሰን ነበረባቸው ቆራጥ እርምጃ መወሰን ነበረባቸው ሀገሪቱ አቅም አላት ሀገሪቱ ብዙ የጦር መሳሪያ አላት እርምጃ ቢወስድ ኑሮ ኢራን የምትንበረከክበት ሁኔታ ነበረ ነገር ግን አሁን እሺ ብለዋል አሁን እንደዚህ ብለዋል እኔ ትቻለሁ የሚሉት ለአሜሪካ ለትራምፕም ክብርን የሚያሳጣ ነው ሌላው ደግሞ የለት ከለት እንቅስቃሴዎችን በዚህ በመካከለኛው ምስራቅ የሚያስተጓጉል ነው ብዙ በረራዎች ይሰረዛሉ ብዙ እንቆያለን እያሉ ዜጎች ወደ ውጭ ሀገር ለመሄድ ለጉብኝት ለመሄድ የነበራቸውን ቅድ ሁሉ የሰረዙበት ሁኔታ ስላለ እኔ በጣም ሊታሰብበት የሚገባ ነው ለወደፊት ለእስራኤልም ለአሜሪካም ወደፊት እንግዲህ ጦርነት በዚህ ያበቃል ብያል አስብም ጦርነት ይኖራል ከዛ በኋላ ንቀትን ሊያመጣ የሚችል ስለሆነ ለወደፊት ሊታሰብበት የሚገባ ነው አሁን ትራምፕ ዛሬም ቢናገሩ ነገም ቢናገሩ ከእንግዲህ በኋላ ሲሆን ካልሆነ ምንድነው ሙሽራ ከበቅሎ ካልወጣላ ምን ማለት እንደሚባለው ካልሆነ ከእንግዲህ ቃላቸው ምናምንበት ሁኔታ ያለ መስሎ ይታየኝ ወርቀ በኢኮኖሚውም በኩል አዎ በኢኮኖሚውም በኩል በጣም ብዙ በቱሪዝሙ ዘርፍ በነዳጁ በብዙ ችግር ያደረሰ ነውና አጋር ሀገራትንም እንዳታጣ ስጋት አለኝ እኔ
1: አዎ ስማይ ሆርሙዝ የባህር መስመር እኮ የዓለማችን የንግድ ምርት ነው ማለት ይቻላል እንግዲህ ነዳጅን ጨምሮ የተለያዩ ሸቀጣ ሸቀጦች የሚዘዋወሩበት ቦታ ነው እሱ ነው እንዳልኩ አሁን ተጽዕኖ ይፈጠር ዓለማችን ላይ በኢኮኖሚው ስርዓት ተጽዕኖ እንደሚፈጠር ምንም ጥያቄ የለውም ትራምፕ ደግሞ አንዳንዴ እንደው የሚለሳለሱ ያው ሀገራቱ ቁጣቸውን ለማብረድ የተለያዩ ሀገራት በኢኮኖሚ ላይ ተፈጠረውን ጫና እንደው ለማለሳለስ ቁጣውን ትንሽ ለማርገብ ሲሉ ነው ይባላል ምክንያቱም ቀላል አይደለም የነዳጅ ዋጋ ያየነው ነው አይደል በሀገራችን እንኳን በአንድ ቀን ለአንድ ሊትር እስከ 60 አጎሮት ሳንቲም ድረስ ይጨምራል በት ሁኔታ ነው ያለና በታዳጊ ሀገራት ደግሞ ምን ያህል ከባድ እንደሆነ እንዲያነት የዋጋ መጨመር ይሄ ጦርነቱ ጥይት ነው እንዳልኩ ጦርነቱ ባለማችን ላይ ከፍተኛ ተጽዕኖ ያመጣል በተለያዩ ዘርፎችም አስቸጋሪ ነው በቀላሉ ደግሞ ባጭሩ ጊዜ የሚጠናቀቅም አይመስልም ይሄ ነው ክፋቱ ከባድ ነው እንግዲህ በሂደት እናየዋለን ነው ምን ለሁን ላይ እንደዛ ነው
0: እናየዋለን ለማንኛውም ግን
1: መካከለኛው
0: መካከለኛው ምስራቅ እኔም
1: ለሌላ ምስራቅ አዎ መካከለኛው ምስራቅ አሁንም ዘው እንዳልነው ነው አሁን ይሄ ጦርነቱ የተለያዩ ሀገራት ላይ በተለይ በፋርስ ባህረ ሰላጤ ሀገራት ላይ እየፈጠረ ያለው ተጽዕኖና እንደው ያለው ብዥታ ግራ መጋባት ባጭሩ ሰጠኝ እንዴት ነው ነው
0: ያው ቅድም እንደገለጸ ነው በኢኮኖሚው ላይ እንደምታወቀው የአረብ ሀገራት በርካታ ቱሪዝሞች በርካታ ቱሪስቶች የሚፈሱበት ነው በነዳጅ ምርታቸው የሚታወቁ ናቸው ብዙ ገቢ ያላቸው ናቸው በዚህ በኩል እንግዲህ ሁለቱም እየቆመ ነው ዋና የገቢ ምንጫቸው ቱሪዝምና የነዳጅና የተፈጥሮ ጋዝ ምርቶችን መሸጥ ነው እነዚህ ከተስተጓጎሉ በኢኮኖሚ ይጎዳሉና ይህ ጉዳይ በጣም አስቸጋሪ ነው ቶሎ ሊፈታ ይገባዋል በዲፕሎማሲያዊ መንገድ እንግዲህ ጦርነት ማንም አይወድም ግን ካልሆነ ደግሞ ጦርነት ቢሆን አንዱ አሸናፊ አንዱ ተሸናፊ አለያም ደግሞ ሁለቱም አትድረስብኝ ብለው ካላቆሙት ችግር ነው የሚሆን አሁን መካከለኛው እንደተባለው መካከል ላይ ቆመናል ወደ የት እንደምንሄድ ግራ ገብቶናልና በቀጣይ የሚሆነው እናያለን ወርቅነሽ
1: ጥሩ አዎ አስቸጋሪ ነው እንግዲህ ሰላም ያምጣ ለዓለማችን ለአካባቢያችን
0: አሜን
1: ጥሩ ማሽ

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ከወይዘሮ አጫዎች ሰለሞን ጋር ቃለ ምልልስ እናካሄዳለን። ወርቅነሽ እንግዲህ ወይዘሮ አጫዎች በስልክ መስመራችን ትገኛለች። ጤና ይስጥልን ወይዘሮ አጫዎች እንደምን አደርሽ?
1: እግዚአብሔር ይመስገን። አብሮ ይስጠን። እንደምን አደራችሁ?
0: እኛ
1: ደህና። ሰርታዬ ጋዜጠኛ ወርቅነሽ።
0: እኛ ደህና ነን። እንግዲህ በዓለም ላይ ምን አለ የሚባለውን ለማቅረብ ጥረት እናደርጋለን። እንግዲህ መካከለኛው ምስራቅ ይሞቃል፣ ይቀዘቅዛል። በዚህ ውስጥ ነው ያለን። እንዴት ነው አየሩ ሰሞኑን?
1: አየሩ እንግዲህ ስንፈራም ስንበረታም ጥሩ ነው። እንግዲህ እቃቃ ጨዋታ ነው ተይዞ ያለ። አምላክ እሱ ሁሉም ነገር ሰላም ይፍጠር። ከነሱ በእርግጠኛ የምናውቀው ነገር የለም። ሆኖም ግና እነሱ ወዲያና ወዲህ እንደ ግና እየተጫወቱ እንቁር ነው እንደዚህ አይነት ጨዋታ የነበረ። አሁን ግን ጦርነት ሆኗል። እግዚአብሔር ሰላሙን ይፍጠር።
0: ጦርነት እንግዲህ እንደ ጨዋታ እየሆነ ነው። ሌላው እንግዲህ ከአንቺ ጋር ያው አንቺ በሉኝ ስላልሽ ነው አንቱታውን የተው ነው ከአንቺ ጋር
1: አንቺ ነው የሚሻል እናቴ
0: ምንነጋገረው። በህብረተሰባችን መካከል መከባበሩ የበለጠ ቢመጣ ጥሩ ነው። አንዳንድ ጊዜ መነቋቆር አለ። ብዙ ነገሮች ይናገራሉ፣ በየቤቱም ይነገራሉ፣ በአደባባይም ይነገራሉ። ያ ነገር አይጠቅምም በሚለው ጉዳይ ነው እና እስኪ ያንቺን ሀሳብ እንስማ።
1: አዎ እንግዲህ ሶት አይደለም ከዚህ ሀገር ክብር የሚሰጥ ኢትዮጵያ ሶት ነበር ክብሩ። ከዚህ ሀገር ግን ሶት አይደለም ክብሩ። እና መከባበሩ ጥሩ ነው። ብንከባበር ጥሩ ነው። እናቴ በእንቁላሌ በቀጣሽ የሚባል ተረት ሰማ ነበር ልጅ ሁኜ። ምንድን ነው እያልኩ ሳመናታ ነበር። አሁን ግና ይሄ እየሆነ መጥቷል። በሁሉም ነገር ክብር ስለሌለ ውርደት እየመጣ ይሄዳል። ውርደቱ እየገነነ ይሄዳል። ለምን አልተከባበርንማ? ሁኔታውን አላስተካከልነውማ? ክብር በከንፈር ይባላል። በከንፈር ነበር የሚከበር። ከዚህ ሀገር ግና በጉልበት ሆኗል ክብሩ። በጉልበት ደግሞ ክብር አይሰጥም። አሁንም የነደደውን እሳት ማጥፋት የሚቻለው በእሉንታ ነው፣ በእሉንታ ነው። ለምሳሌ አሁን ቦታሌ ከነዚህ ያነዱታል፣ እንደዚህ ያበርዱታል። ውሃ ሲደፉበት እሳቱ ሲያቃጥሉበት ነው። እና ይህ ነገር ደግሞ ትልቆች ሁሉን ነገር አስበው መክረው አሁን እንደውም በየቦታው እየመከሩ በየቦታው እያዘጋጁ ቢሰጡና ወጣቶች ክብር እንሰጥ ነበር። ግን እነሱ ባለቤቱ ያቀለለውን አሞሌ ባለዳ ይሸክ አይረከበውም ተብሏል። ስለዚህ እነሱ እየተውት ስለመጡ ነገሩን አላጤኑበት ስላሉ ክብር እየጠፋ መጥቷል። የት ቦታ ነው ክብር የሚገኘው? በገንዘብ እኮ አትገዛም። አሁን ክብር ሁሉም ሞልቷል። ልብሱ ሞልቷል፣ ገንዘቡ ሞልቷል፣ ሁሉም ሞልቷል። ብቻችን ብንሄድም ምስጋናው ለአንድ አምላክ ይሙላለት ለፈጠረን ጌታ ከዚች ሀገር ላደረሰን አምላክ እንደ ልባችን ነው። ብቻ አውቶቡስ ቁጥር ታወቅን እንደ ልባችን ደርሰን እንመጣለን። እና ከዚህ የተነሳ ግን ክብር ጠፍቷል። እኔ ምን እንደሆነ አልገባኝም። ከምን እንደምንደርስ ግራ ገብቶኛል። ዝም ብዬ ሳስበው እኔ በእርግጥ ያደግ ኮሚቴዎች ከአባቴ ወላጆች እና ከእናቴ ወላጆች በእርግጥ እናቴን በጠዋቱ ነው የነሳኝ። አባቴ ግን ሁሉም ነፍሳቸውን የማር ያሳደጉም የወለዱም ነፍሳቸውን

0: ገነት ያግባው እሚታች እሚቶቼ ከዛ ቁጭ ብለው ሲያወጉ የነበሩት ሲናገሩ የነበሩት ከዚህ እንደ ህልም መስሎ ነው የሚታየያለ ህልም ነው መስሎ የሚታየያለ እና በእውነት ብንተባበር ትልቆች ለልጆች ብታስጠኑ ትንሾች ሰምተን ተግባር ብናውለው በጣም ጥሩ ነበር።
1: እንደው ይዘራጫዎች ምንድነው ምክንያቱ? አንቺ በእኝ ደሞ ብለሽናል አይደል?
0: አዎ አዎ።
1: ምንድነው ምክንያቱ? ይሄ ክብር አንዳንድ ሰው ሌላ ሰው ሳይከብር ክብር ማግኘት ይፈልጋል። መቼም የሚያከብሩ ሰዎች ደግሞ አንዳንዶች አሁን ትልልቅ ሆነው በሙያም በድሜም በልምድም በብዙ ነገር ትንሹን ዝቅ ብሎ ሲያከብሩ ይታያል። እንደዛ ሰዎች እነቴ ነው ነው ብዙ ሰዎች ክብር ሲቀበሉ አያለሁ። የሚያከብር ሰው ክብር ይከበራል። ያው መቼም ሰው የሚሰጠውን አይደለም ይቀበል። ግን ደግሞ አንዳንዶቹ ሰውን ማክበር አይፈልጉም። በተለያየ መንገድ ያልሆነ ነገር ይናገራሉ፣ ይዘልፋሉ፣ ይንቃሉ ወይም ሌላ ሌላ። ግን ደግሞ እንዲከበሩ ሌላው እንዲቀበላቸው እንዲያከብራቸው ይፈልጋሉ። እና ምንድነው ችግሩ እዚህ ያደረሰን? እንደው እስራኤል ሀገር ብዙ ነገር ምቹ ነው። ከዛ ነበርንበት አንጻር ቅድስት ሀገር መድረሳችን ብቻ ሳይሆን በጣም እዚህ ያለው የተመቻቸ ኑሮ ከብዙ ዓለማት በጣም የተሻለና የተለየ እንደሆነ ነው የሚነገረው። ጥሩ ነገር ሞልቷል አለን። ግን በማህበረሰባችን መካከል ምን ያው ነገር ለወደፊቱ ኑሯችን አስቸጋሪ ነው። ለልጆቻችን የሚፈጠረው የተመቻቸ ሁኔታ ችግር ሊፈጠር እንደሚችል ነውና የሚነገረው። ችግራችን እንደው ምንድነው ብለሽ ታስቢያለሽ አንቺ ከምታዩ ከምትታዘቢው?
0: ችግራችን እኛው በእርግጥ እንግዲህ ወደ ትልቁነት እየደረስነ ሁሉን ነገር እየሸኘ ነው ነው የሚያሳዝን ለትውልድ ለሚቀጥለው ትውልድ ነው ለልጆቻችን ነው የሚያሳዝን። ማንከባበረው ለምንድን ነው? ድሮ የነበረው ከዚህ የለም። ለምን ከዚህ የለም ያልኩት እባክህን አንተ መንገድ ምራይ አንተ ትብስ አንቺ ትብሽ የሚባለው ከቤት ነው የሚነሳ እና እያንዳንዱ በፈለገው ቦታ ነው ሰርቶ ነው የሚመጣ። ሴቷም የብቻው ሰርታ ነው የምትመጣ፣ ወንዱም ለብቻው ሰርቶ ነው የሚመጣ። ከዛም ደግሞ የሚከባበረው በነበረው አይነት ስታየው ከዚህ ያን የነበረው የለም። የነበረው የሌለ ምንድን ነው? አንቺ ወደ ሃይማኖት ስትገቢ ይሄ ክብር በዚህ የተነሳ ነው ክብር የጠፋ። በዚህ የተነሳ ነው ክብር የጠፋ። ክብሩ የጠፋ ከዚህ የተነሳ ነው የነበረው። በእውነት ሀገራችን የክርስቲያን ሸሸተተን ብለው እሚታዬ እሚቶቼ ያሳደጉ እሚቶቼ ሄደው ወንዙ ዓለም ነው ሄደው ሲታጠቡ አውቃለሁ። ገበያው ለመተን ሳትታጠቡ እንዳትገቡ ሲባል አውቃለሁ። ይሄ ስለሌለ መከባበር ጠፍቷል። ክብር የለም። ክብር እኮ ያለ ከሀደግሽበት ቦታ እንግዲህ እስላምን በእስላምነቱ ክርስቲያንን በክርስቲያንነቱ እስራኤልን በእስራኤልነቱ ይሄ ነበረ። በዚህ ነው ተከባብሮ የነበረ። ከዚህ ሀገር ግን እንደ ደረቄት ነው እኮ የሚቆላ። እንደ ደረቄት ነው የሚቆላ ያለ። እንዴት ብሎ ነው ክብር ይምጣ የምትሉት? እንዴት ብሎ ነው ክብር የሚደረሰው? እኛ አሁን እኔ በእኔቱ አቅም ሳስበው ለትውልድ ለበኋላው ትውልድ ለሚቀጥለው ትውልድ በኋላው እየቀረ ለምሳሌ ትናንትና አባታችን የማኙ አባት ሲናገሩ ሰምቻለሁ አዳምጫለሁ። እና ይህ ሁሉ እኮ ከመከባበር በደረቁ አበሳ አርጥቦ ይነዳል። በእኛ አበሳ እኮ ልጆች ናቸው የሚሰቃዩ ያሉ፣ ልጆች ናቸው የሚቀጡ ያሉ።
2: አሁን በምን መልኩ እንፍታው ነው? ችግሮች አሉ ከአሁን በፊት። አሁን አንዳንዴ በህብረተሰብ ውስጥ እንደውም ጎላ ጎላ ብለው አስተዋጽኦ የሚያደርጉ ሰዎች ናቸው ችግሮችን የበለጠ እያመጡ ያሉ ማለት ይቻላል። እና እንደዚህ አይነት ነገሮች ሲመጡ በምን መልኩ ነው ህብረተሰቡ መቀበል ያለበት? አንድ ነገር ሲነገር ያንን ከማናፈስ ረጋ ብሎ የማየት ሁኔታ፣ የአብዛኛውን የህብረተሰብ ስሜትም የመረዳት ሁኔታ ቢኖር ጥሩ ነው። አሁን ከሌ ነው እንደዚያ የሆነ በዚህ የመጣው ነው በዛ የመጣው ነው። ይበልጥ አንድ የሚያደርገን ነገር 98% እያለ በ1% በ2% ተለያይቶ ለምንድን ነው ለልጆች የተበለጠ መጥፎ ነገር ልናመጣ ብዙ ጥረት ምን እናደርገውና ነገ ከነገ በኋላ እኛ

0: እንደግፋለን ልጆች ነው የሚተኩ የኛን ይሄና አሁን ምን ጨቃጨቅበት ነገር ሁሉ የሚያስታውሱትም መስሎ አይታየኝምና ለምን እንደው ለተወለዱ ጥሩ ነገር አሳልፈን ለማለፍ ማንፈልገው
1: አይውልህ ይሄ ጭቅጭቅ እኮ የሚመጣ ለተወለዱ ጥሩ ነገር ለማምጣት ነው ለተወለዱ ጥሩ ነገር ለማምጣት ነው ጭቅጭቅ የመጣው እኔ እኮ አሁን ዙሬ ከዛው ነኝ አይውልህ አሁን ትልቆች ይሄን ነገር የሚያበርዱት እኔ በእውነት እነሱን መውቀስ አልችልም አቅሜ ማይወስንልኝም መብትም የለኝም ግን አሁን በዚህ በቃል መልልሱ ግን ይህን ነገር የሚያበርዱት እነሱ በእነሱ ተከባብረው ትልቆች ካህኖች አባቶች እናቶች ይህን ነገር የሚያበርዱት እነሱ ግን በዚህ ይህን ነገር ይህ ነው በዚህ ነገር ይህ ነው እነሱ በእነሱ እየተከፋፈሉ አንዱ እንደዚህ ሲል ያንን ይሆን ይችላል ይህኛው እንደዚህ ሲል ይህኛውን ይሆን ይችላል እንዴት ብሎ ነው ከዚህ ላይ ክብር የሚመጣው ይህ እነሱ መጀመሪያ ተወያይተው እነሱ ተደጋግፈው እነሱ ተመካክረው በየከተማው በየጎጡ ሀገራችን ህጎጥ ስብሰባ አለ ብለው ንስቲ እንማከር ብለው አይደለም በየጎጡ ከዛ ፍግር ሆኖ ብዙ ነገር ሲሰሩ የነበረ ከዚህ እንኳን ደራሽ አለ ለምን ይህን ነገር እነሱ በእነሱ መክረው ከሙያ ያውሉትም ጅብ በቀደደው ውሻ ይገባል እነሱ ባበላሹታይ እኛ እንከተላለን ለምንድን ነው እነሱ እኮ ቢመክሩበት እነሱ እኮ ቢዘክሩበት በየቦታው አሉ ካህናቶችም አሉ ትልቆች ሰዎችም አሉ ሁሉም አሉ እነዛ ትልቆች ሰዎች እነዛ ካህናቶች ኑ እንማከር ምንም ወጣት ቢሆን ካህን ካህን ነው ለምን አምላክን አክል ተሸክሟል
2: ያንን ስልጣኑ ነው የሚታየው
1: አዎ አዎ ያንን እንደዛ ብለን ለምን እስቲን ወንድ ያለው ቦታ ሀጦለት ቤቱ ደጃፍ ሀማትናሱ ደጃፍ ለእንደዚህ ብለን እስቲን እንዲህ ያለው ቦታ አለ ዛሬ ሶሰባና ምን ንወያይ አዎ መቼም ወጣት ያለበት ኩታራ ያለበት ለራት አይበቃም ነው ወጣቶች በርግጥ ልንአበላሽ እንችላለን እንደገና መብት አገኘነ ብለን ሴቶች ደግሞ ብዙሽ ነገር እየሰራነ ነው ካልሆነ ቦታ እየገባነ ነው ካልሆነ ቦታ እየሄርነ ነው ይሄን ነገር ታቅቦ ትልቆች አባቶች እንደገና ለወጣቶች ሴቶች እናቶች ብዙ ሰርተው የመጡ ሰዎች አሉ ብዙ ፈጽመው የመጡ እናቶች አሉ ለምን ለወጣቱ ክፍል ሀገራችን እንደዚህ ነው በቤታችን በባህላችን ይሄ ነው ስራችን ይሄ ነው ማጀቱ ይሄ ነው ከዚህ ደርሶ ነው ከዚህ የሚመለስ ብለው እነሱ ቢመክሩ ኑሯ ይሄ ሁሉ አይደርስም ነበር ዛሬ ግን ሁሉም እንደ ጠርቅ እየተቀደደ ሁሉም በየቦታው ባፈነገጠው እየሄደ ክብር ጠፍቷል
0: አዎ
1: ክብር ጠፍቷል
0: አስቸጋሪ ነው ጥሩ እንግዲህ ዘሮ አጫዎች እንደው መጨረሻው አጭሩ
1: እንደማመጥ አባቶች እናቴ በእንቁላሌ በቀጣሽ ተብሏል እናንተ ካልቀጣችሁ እናንተ ካልወሰናችሁ እናንተ ካልፈጸማችሁ ታይ ወጣቱ ክፍል ያው እንዳበባ እየረገፈ ነው እንስቲ ከዚህ ከአባቶቻችን ከነታች በፊት ከሽሚጣው ራስ የነበርኩት ስንት ከስራ ቦታ ሁሉ ተፈናቀልኩት አለ በነ ሰለሞን ተካ በነ ስላምሳ ስንት ሽሚጣ ሳልፈናል አሁንም እኒ ሰውዬ እንደዚህ እነዚህ ወላጆች እንደዚህ እያሉ ነው የሆነልነ መህድ ያልሆነልነ ደግሞ ጌታዬ ብርታቱን ይስጣችሁ እያሉ ከአንድ ላይ ሆኖ እኮ ተሰብስቦ እኮ ጦለት ማረግ ራሱ ብርታት ነው እንዱ ዝም ብለን ተቤታችን ቁጭ ብለን ሆዳችን ከሞላ ሀበላነ አልጠጣነ ካልጎደለብና ይህን ዞር ብለን ማናይ ከሆነ እንዳባ ቆሎ ዝም ብለን ጠሽጠሽጠሽጠሽ ማለት በለቱ ለመጨረሻው መታገል ያስፈልጋል
0: ጥሩ ግልጽ ነው ወይዘሮ አጫዎች በጣም እናመሰግናለን ሐሳቡ ግልጽ ነው ሁላችንም ልብን በለው እንላለን በጣም እናመሰግናለን ሰላም
1: ቀን በእውነት እናስተውል ሰላም ሁሉ መልካም ቀን
0: ሰላም ወርቅነሽ እንግዲህ የጧቱ ፕሮግራማችን ዝለየ ተጠናቀቀ ነው ለቴክኒክ ባለሙያችን ድሮር ሮትሽቴንና ለአድማጮቻችን እንዲሁም ወይዘሮ አጫዎች እናመሰግናለን ቀን አንድ ሰዓት ላይ ደግሞ እንደገና እንገናኛለን መልካም ቀን

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? የለተሰኞ የከሰዓት በኋላ ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜ እንመኛለን። ዛሬ ለቱ እንደ ኢብራሂም ዘመን አቆጣጥር ዮም ሸኒ ካፍ በአብ ታፍሽን ፔባብ ሲሆን እንደ አውሮፓያን ዘመን አቆጣጥር ኦገስት 3 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጥር ደግሞ ሐምሌ 27 ቀን 2018 ዓመተ ምህረት ሲሆን የቴክኒክ ባለሙያችን ኤቪያተር ሽሞኒ ሲሆን የፕሮግራሙ አጠናካሪ ሃናስ ፈራውናት የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴና ሰጠኝ ዘመነንን የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናሰማና ወቅታዊ ዘገባና ሳምንታዊ የሥራ ዓለም ፕሮግራም እንዲሁም ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ ሸቴ ይቀርባል።
0: አመሰግናለሁ ሰጠኝ። አርዕስተ ዜና። የመከላከያ ሚኒስትር እስራኤል ካዝ ትናንት ምሽት በቴሌቪዥን የመካከለኛው ክፍለ ሀገር እዝ ዋና ኃላፊ አቢ ብሉትን ከኃላፊነት ለማሰናበት ጥሪ አቅርበዋል የሚለውን ትችት ውድቅ አደረጉ። በጋዛ ሰርጥ መልሶ ግንባታ የሚቆጣጠረው የሰላም ምክር ቤት የተማሪዎችና የአዛኗሪዎች በሽተኞች ሕክምና እንዲያገኙ የተለያዩ ሀገራት ተቀባይነትን እንዲያገኙ ለመስራት ለእስራኤል ቃል መግባቱ ታወቀ። ፕሬዚዳንት ዶናልድ ትራምፕ ዛሬ ከሰዓት በኋላ ከኢራን ጋር ድርድሩ የሚታደስ መሆኑን አስታወቁ። በግብጽ ባሳለፍነው ሌሊት ርዕደ መሬት ተከሰተ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የመከላከያ ሚኒስትር እስራኤል ካዝ ትናንት ምሽት በቴሌቪዥን በተደረገላቸው ቃለ መጠይቅ የመካከለኛው ክፍለ ሀገር እዝ ዋና ኃላፊ አቢ ብሉትን ከኃላፊነት ለማሰናበት ጥሪ አቅርበዋል የሚለውን ትችት ውድቅ አደረጉ። ካዝ ሁኔታው ከእውነት የራቀ መሆኑን ገልጸው መንግስትን ኢላማ ያደረገና የፖለቲካ ቅስቀሳ ነው ማለታቸው ታውቋል። በተጨማሪም ካጽ በተደረገላቸው ቃለ መጠይቅ ከሶስት ወራት በፊት የመከላከያ ሰራዊቱን የሰው ኃይል አስተዳዳሪ ኃላፊ የሆኑትን ዳዱ ካሊፋን በአቢ ብሉት ቦታ እንዲተኩ ለኢታማጆር ሹሙ ሀሳብ አቅርበው እንደነበር ተገልጿል። ባለፈው ሳምንት የኢታማጆር ሹሙን ሀሳብ መቀበላቸው ይፋ የተደረገ ሲሆን ካጽ ትናንት ምሽት በነበረው የቴሌቪዥን ቃለ መጠይቅ ከተሳታፊዎች መካከል አንዱ ጄኔራሉን ከኃላፊነት ለማሰናበት ጥሪ ሲያቀርብ ካጽ ግን አይሆንም ማለታቸው ተገልጿል። በጎዳና ቁጥር 1 ሻራ ጋይ ጀምሮ ወደ ኢየሩሳሌም ባለው አቅጣጫ መኪና ስለተቃጠለ መንገዱ ለተሽከርካሪዎች ዝግ ሆኖ እንደነበር ተገለጸ። ስለደረሰ ጉዳት አልተዘገበም። ቃጠሎውን ለማጥፋት 4 የእሳት አደጋ ሰራተኞች ቡድን ጥረት እያደረገ መሆኑን ቤሬድ ፔልማን ከላከችው ዘገባ መረዳት ችለናል። በጋዛ ሰርጥ መልሶ ግንባታውን የሚቆጣጠረው የሰላም ምክር ቤት ተማሪዎችና ያዛ ኗሪዎች በሽተኞች ሕክምና እንዲያገኙ የተለያዩ ሀገራት እንዲቀበሏቸው የሚያደርግ መሆኑን ለእስራኤል ቃል መግባቱ ታወቀ። የሰላም ምክር ቤቱ ፍልስጤማውያን በዚህ መልኩ ከአዛ እንዲወጡ ለእስራኤል ቃል የገባው የሰላም ምክር ቤቱ ይፋ ባደረገው ካርታ ላይ ከጋዛ ሰርጥ በፍላጎት የመውጣት ወይም ስደት እቅድ ስላልተካተተ ለማካካስ እንደሆነ ተገልጿል። የሰላም ምክር ቤቱ ለእስራኤል የገባውን ቃል የያዘው ሰነድ በካን ዘጋቢዎች ሮይ ኬስና ኤሎር ሌቪ አማካኝነት ወደ እስራኤል የመጣ ሲሆን በጉዳዩ ተጨማሪ ዝርዝር መረጃዎች ይፋ ይሆናሉ ተብሎ ይጠበቃል። ፕሬዚዳንት ዶናልድ ትራምፕ ዛሬ ከሰዓት በኋላ ከኢራን ጋር ድርድሩ የሚታደስ መሆኑን አስታወቁ ተባለ። ትራምፕ በአውሮፕላናቸው እንዳሉ ከጋዜጠኞች ጋር ባደረጉት ውይይት ኢራንን ለማጥቃት ዝግጁ እንደነበሩና በመጨረሻዎቹ ሰዓታት ስምምነት ለመድረስ አስበው ጥቃቱን እንደሰረዙት ገልጸዋል። በተጨማሪም ኢራንና ሳውዲ ጥቃቱን እንድንፈጽም አልፈለጉም፣ እኔም ስምምነትን መርጣለሁ፣ በጦርነት ሰዎች እንዲገደሉ አልፈልግም ማለታቸውን ከደረሰን ዘገባ መረዳችን ችለናል። በሌላ ዜና ኢራን አሁን ከአሜሪካ ጋር ድርድር እየተካሄደ እንዳልሆነ ገልጻለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ከኦማን ጋር በሆርሙዝ የባህር መስመር ጉዳይ ድርድር እየተካሄደ መሆኑን ገልጾ ስምምነት ላይ ቢደረስም አሜሪካ ጥቃቷን ካላቆመች መስመሩ ለመርከቦች ክፍት እንደማይሆን አስታውቋል። ከዚህ ጋር ተያይዞ ኢራን መረጃዎችን ለእስራኤል አቀብለዋል ያለቻቸውን ሁለት ዜጎቿን በሞት ፍርድ መቅጣቷ ታውቋል። ፋርስ የተባለው የሀገሪቱ መገናኛ አውታር እንደዘገበው በመጨረሻ ጊዜ በተካሄደው ጦርነት ዜጎቹ ለእስራኤል የመረጃ ድርጅት ሞሳድ የኢራን ወታደራዊ ተቋማትና የተለያዩ መረጃዎችን መላካቸውን ዘግቧል። በግብጽ ባሳለፍነው ሌሊት 5.6 ሶላም ሬክታር የተለካ የመሬት መንቀጥቀጥ አደጋ ተከሰተ ተባለ። በአደጋው በሰውና በንብረት ላይ ስለደረሰ ጉዳት አልተገለጸም። ምልክቱ በእስራኤል ደቡባዊ ክፍል እንደተሰማ ኢዚቅ ዞአሬጽ ከላከው ዘገባ መረዳት ችለናል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ05 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቀል ከ52 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ሙቀቱ በዲግሪ ሴንቲግሬድ ልኬታ በመጠኑ ይቀንሳል ቢባልም፣ ይሁን እንጂ በአብዛኛው ሀገራችን ክፍል እጅግ በጣም ሞቃታማ ሆኖ እንደሚቀጥልና ነገም ከባድ ሙቀት ይኖራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴላቪቭ ተመሳሳይ በመሆን 33 ዲግሪ ሴንቲግሬድ፣ በሃይፋ 32፣ በበኤርሸባ 37፣ በኢላትና አካባቢዋ 42 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ሰጠኝ በድጋሚ እንግዲህ እንደምን አረፈድ
1: ጧት ነው እንደምን ዋል ነው የሚባል መሰለኛው
0: አረፈደን
1: እንግዲህ ከ12 ሰዓት በኋላ
0: እንደዛ ነው ከሰዓት በኋላ ይባላል ከ12 ሰዓት በኋላ ልክ ነው አዎ በኢብራይስቱ እንደዛ ነው ማርፈድ ግን አዎ ስለ በአማርኛ ልምድ ስለሆነ ነው። እንዴት ነው የፖለቲካው ጉዳይ በሀገራችን? እንግዲህ የተወሰነ 3 ወር ማይሞላ ጊዜ እየቀረው ነው ለምርጫው። ሞቅ ሞቅ እያለ ነው
1: የተለያዩ እንግዲህ ከህዝብ ላይ የሚደረጉ ግምገማዎችም እየወጡ ይገኛሉ። እንግዲህ አብዛኛው ፍክክሩ ያለው አሁን በሊኩድና ያሻር በተሰኙት ፓርቲዎች መካከል ነው። የመሪነቱን ሁኔታ የሁለቱም ፓርቲዎች ነው እያየነ ያለነ። ያው እንግዲህ ምርጫው እየተቃረበ በሄደበት ቁጥር እያንዳንዱ የፓርቲ መሪ ይህን አደርጋለሁ ይህን እሰራለሁ የሚሉ ቃሎችን ይገባሉ። እንግዲህ ትላንትናም ዛሬም ጠዋት ያው መነጋገሪያም ሆኖ ያለው ጠቅላይ ሚኒስትር ናታንያሁ የኻሬዲም ወጣቶችን በመከላከያ ሰራዊቱ አልዘምትም ሲሉ እንዲያዙ ቁጥጥር ስር እንዲውሉ የነበረውን ህግ እንዲሰረዝ የማድረግ ፍላጎት እንዳላቸውና በመጪው ክነሴት ምርጫ የዚህ የዘመቻ ህጉን ለማጽደቅ ያላቸው ፍላጎት ብዙ ትችትን ያስከተለ ነው። ለምን ህጉን እንዲጸድቅሳቸው አደረጉ? ከዛ በኋላ ደግሞ ለምን ሌላ ነገር ፈለጉ? የሚሉት አንዳንዶች እንግዲህ ለምርጫ ለውጤት ነው ፍላጎታቸው ለዛ ነው ይላሉ። አንዳንዶች ደግሞ ሐሳባቸውን እየቀየሩ ነው ይላሉ። ግን ያው በተቃራኒና በዚህ በመንግስት ባለስልጣናት መካከል ያለው ሐሳብ የተለያየ ነው። ትችቶች ይቀርባሉ። መንግስት ባለስልጣናትም ወይም ደግሞ ናታንያሁን የሚደግፉ ደግሞ ሐሳቡን ላለመቃወም ጥረት ያደርጋሉ። በተለይ ኻሬዲም ፓርቲዎች አንዳንዶች ደግሞ የተቻሉ። ሌላው ከዚህ ምርጫ ውድድር ውስጥ አንዱ ደግሞ የጊላድ አርዳንና ዩሊ ኤደልሽቴን በአንድ ላይ ሊሄዱ ይችላሉ የሚሉ ዘገባዎች አሁን እየወጡ ነው ያሉ። ምን ያክል እውነት ነው የሚለውን እነሱ መግለጫ ከሰጡ በኋላ ነው የምናየው። ብቻ ፉክክሩ ቀጥሏል። እየተቃረበ ሲሄድ ደግሞ እያንዳንዱ ሁኔታ የሚለይ ነው። በዚህ በሊኩድ ፓርቲ ደግሞ በዚህ ወር እንግዲህ የሚካሄደው የፕራይመሪስ ምርጫ አለ። ማን ይወዳደራሉ? ናታንያሁ ከሚፈልጓቸው 8 ሰዎች በተጨማሪ ማን ቦታውን ይዛሉ የሚሉትም እየጠራ መሄድ ነው። እንግዲህ ጥሩ ነው የዲሞክራሲያዊ ሀገር እዚህ።
0: አዎ እውነት ነው። እንግዲህ ሁሉ ነገር እንዳልከው ፖለቲከኞች የሚያሰሙት ንግግር ምርጫ ምርጫ ፖለቲካ ፖለቲካ ነው የሚሸተው። ከምርጫ በፊት ያለው ሁኔታ ከመከላከያ ሚኒስትሩ ጋር ተያይዞም የማዕከላዊ የመካከለኛው ሀገር ማዕከላዊ እዝ ኃላፊ ከስልጣን ከኃላፊነት ይነሱ የሚለው ከፖለቲካ ጋር እንደተያያዘ ነው የሚነገረው። በአጠቃላይ ጠቅላይ ሚኒስትሩንም ጨምሮ እንዳልከው ሌላው 11ኛው ቴሌቪዥን ጣቢያ ባካሄደው ቅድመ ግምገማ ጥናትም እንግዲህ ፓርቲዎች ሊያገኙ የሚችሉትን ቁጥር ይፋ አድርጓል። ሊኩድንና ያሻርን እኩል አድርገዋቸዋል። እንግዲህ በአሁኑ ጥናት በእርግጥ ይሄ ጥናት አሁን የአሁኑን ሰዓት ብቻ አሁኑን ጊዜ ነው የሚመለከተው።
1: ትናንት ቢደረግ ማለት ነው ትናንት ምርጫው ቢካሄዱ ኑሮ የሚለው ነው።
0: እንግዲህ እንደዛ ካን 11ኛው ቴሌቪዥን ጣቢያ ሊኩድና ያሻር ሁለቱም 23 መቀመጫዎችን ያገኛሉ። እንግዲህ በተለይ ያሻር የተባለው በጋዳይ ዘንኩት የሚመራው ፓርቲ በጣም ከፍ እያለ እንደሆነ ይታያል በጥናቱ መሰረት በሚገርም ሁኔታ። ሊኩድን እንግዲህ አንጋፋውን በጣም ከ150,000 በላይ ደጋፊ ያው አባል መራጭ አባል ያለውን ፓርቲ እየተገረ እኩል እየሆነ ነው ያለው። አንዳንዴም እንደውም አንድ እንደዛ የሚበልጥበት ጊዜም እንደነበር እናስታውሳለን። እየቀነሱ የመጡ ፓርቲዎችም አሉ። ሰጠኝ የናፍታሊ ቤኔት የሚመሩት በያኻድ የተሰኘው ሻቲድ ጋር ተቀላቅለው አንድ ላይ ያለው ፓርቲ 13 በጣም ቀንሷል። መጀመሪያ ከፍ ነው እያለ ነው ተብሎ ነበር። ዲሞክራቲም 2 ቀንሶ 8 እንደሆነ ጽዮን ታዳቲት ወደ 4 ዝቅ እንዳለ እንግዲህ ሌሎች ፓርቲዎችም እንዲህ እየወረዱ እንደመጡ ነው የሚነገረው። በጥናቱ መሰረት ከሆነ ግን ጥናቱ ደግሞ እንግዲህ ከሶስት ወር በፊት የሆነ ነው አይታወቅም። ከሶስት ወር በኋላ እስከ ሶስት ወር ብዙ ነገሮች ይለወጣሉ።
1: አዎ ይሄ አሁን እንግዲህ በየጊዜው የሚወጡ ጥናቶች ወይም ደግሞ የህዝብ ግምገማዎች እንደው በግምት ምን ያክል ሊሆን ይችላል የሚለውን ነው እንጂ ትክክለኛ ቁጥሩን የሚገልጹ አይደሉም። አንዳንድ ፓርቲዎች እንደውም ስማቸው ሳይጠራ ቀርቶ አሁዛሲማ የተባለውን የክኔሴት መቀመጫ ወንበር ሊያገኙ ይችላሉ የተባሉ ወንበርም አግኝተው መቀመጫው ገብተው ያየንበት ሁኔታ አለና በአጠቃላይ እውነታውን የሚመሰክር ነው ማለት አይቻልም። ግን የሚያመላክት ደግሞ መሆኑ እየታየ ነውና አሁን ያለው ሁኔታ በዚህ በፉክክር ውስጥ አንዱ አንዱን እየተቃረኑ መናገር ያው በፖለቲካው ዓለም የተለመደ ነው።
0: አንዱ አካል ነው።
1: አዎ የበለጠ ደግሞ እየተቃረበ ሲሄድ እኛም ቢሆን የተለያዩ ፖለቲካ ፓርቲ ተወዳዳሪዎችን እያቀረብን የዚህ መርሃቸውን የምንጠይቅበት ሁኔታ ሊኖር ይችላልና እናውቃለን። ሌላው እርግጥ እንግዲህ በግብጽ ባሳለፍነው ለሊት የመሬት መንቀጥቀጥ አደጋ ደርሶ ነበር እስከ ደቡብ እስራኤል ድረስ መሰማቱ ተገልጿልና እንዴት ነው እስራኤልም የመሬት መንቀጥቀጥ ከሚያሰጋቸው ሀገራት መካከል አንዷ ናት ይባላል?
0: አዎ እንግዲህ እስራኤል እንደሚያሰጋት ልክ ነህ። ባለሙያዎች በተደጋጋሚ ይናገራሉ። ባለሙያዎች ብቻ ሳይሆን እንግዲህ በጂኦግራፊ አቀማመጥ ያው ስምጥ ሸለቆ የሚያካልለው አካባቢ ስለሆነ እስራኤልን የመሬት መንቀጥቀጥ ወይም ርዕደ መሬት በእጅጉ እንደሚያሰጋት በጣም እንደውም አሮጌ ቤቶች ላይ ችግር እንዳለ ቅርብ ጊዜ የሚሰሩ ቤቶች ይሄ ታስበው እንደተገነቡ ሁሉ በአንድ ወቅት ከጦርነቱ በፊት በጣም ሰፊ ርዕሰ ጉዳይ ነበር ታስታውስ ከሆነ ሰጠኝ። በቱርክ በተከሰተ ጊዜ ይመስለኛል ርዕደ መሬት ወይም ግብጽ ደግሞ የበለጠ ቅርብ ነው አሁን ለእስራኤልና እንደውም ባሳለፍነው ሌሊት የተከሰተው ርዕደ መሬት 5.6 ሶላር ሬክተር የተለካ እንደሆነ ነው የተነገረው። በግብጽ በኩል ስለደረሰ ጉዳት እስካሁን በንብረትም ላይ ሆነ በሰው ላይ አልተገለጸም። ጉዳት እንደደረሰ የሚያመላክት ዘገባ የለም። ግን በእስራኤል በኩል በደቡብ እስራኤል እንግዲህ ርዕደ መሬቱ ስሜቱ እንደነበር ህዝቡ ስሜቱ እንደተሰማው ተገልጿልና እንግዲህ ጎረቤት ሀገራት የተፈጥሮ አደጋ ሲመጣ ምንም ይሆን ምን አይለይም አንድ ላይ ነው ያው ጨራርሶ ሁሉን እንትን የሚለውና ከባድ ነው። ብቻ ከዚህ አውጣ ነው የተፈጥሮ አደጋ በጣም ከባድ ነው። ሰው ምንም ሆነ ምን የተፈጥሮ አደጋ ሲመጣ ግን እኩል ነው የሚጠቀው።
1: አዎ እንግዲህ እስራኤልም የሚያሰጋት ናት። አሁን ቅድም የጠቀሻቸው ነገሮች አሉ። የህንፃዎች ጉዳይ ከመጣ በእውነት በእስራኤል ውስጥ እኛ ህብረተሰብ የሚኖርባቸው የምንኖርባቸው አካባቢዎች ህንፃዎች በጣም በጣም ያልተጠናከሩ ናቸው። እንደገና መሰራት የሚገባቸው እንደሆነ የዚህ እንግዲህ የመንግስት መስሪያ ቤቶች ዋና ተቆጣጣሪም በዚህ ዙሪያ በቂ ዝግጁነት እንደሌለ ከወራት በፊት የተናገሩበት ሁኔታ አለና ብዙ መሰራት የሚገባው ነው። እርግጥ የተፈጥሮ አደጋን ማንም ሊቋቋሙ አይችልም። እንደ ጃፓን ያሉ እንደው ለዚህ ብለው ብዙ ጥረት የሚያደርጉ ሀገራት እንኳን ሊቋቋሙት የቻሉት ጉዳይ ነው እና አሁን በግብጽ የደረሰው 5.6 ሬክተር ኃይል ነው። ቅድም እንደገለጽሽው ብዙ ጊዜ ብዙ አደጋ የሚያደርሰው ጉዳት የሚያደርሰው ከስድስት በላይ የሆነው ነው እና እስካሁን እንግዲህ ያው ስሜቱ መኖሩ ጥንቃቄ ማድረግ ነው። ሊመጣም ይችላል ተከታትሎ የሚመጣበት ሁኔታ ነው ያለ። ቀጣይ ምናየው ይሆናል።
0: እውነት ነው። አዎ እንግዲህ ሌላው እርሰ ጉዳይ አሜሪካና ኢራን እንግዲህ ዓለማችን ዋና እርሰ ጉዳዮች ናቸው። በተለይ ደግሞ የመካከለኛው ምስራቅና የሀገራችንም ያው ዋና እርሰ ጉዳይ ከሆኑ ወራት ተቆጠሩ። አሁንም እንደዛው ነው ሰጠኝ። አሜሪካ ጥቃት ለማድረስ ከዛተች በኋላ በኢራን ላይ ዛሬ ልንደራደር ነው ሲሉ ፕሬዚዳንት ዶናልድ ትራምፕ ተሰምተዋል። እንዴት ነው የነገር እውነት ይሆን ይሆን?
1: ኢራን እንግዲህ እያስተባበለች ነው። ኢራን ማረጋገጥ አለባት። አሁን እኮ ትራምፕ የሚሉትን ነገር ለማመን ተቸግረናል እና ኢራን እንዳለችው በዜናም እንዳቀረብሽው ከኦማን ጋር እየተደራደሩ ነው። ያም በሆርሙዝ የባህር ወሽመጥ ጉዳይ እንጂ ከአሜሪካ ጋር ባለው ግጭት ወይም በአካባቢያዊ ጉዳዮች አይደለም። ዛሬ እስራኤል አየውም ጋዜጣ ካወጣው ዘገባ ካየሁት ትራምፕ በኢራን ላይ 10 ጊዜ ዝተው 10 ጊዜ አልፈጸሙምና
0: እየቃጡ ነው የተዋቸው።
1: በመጋቢት ወር መጋቢት 23 እና እንዲሁም 26 ዝተው ነበር። በሚያዝያ 5 7 እና 21 ዝተው ነበር። ግንቦት 18 ላይ ዝተው ነበር። ሰኔ 11 17 እንዲሁ ሐምሌ 27 ዝተው ነበር። ነሐሴ 2 ወደ 10 ጊዜ የሚሆን ዝተው ተግባር ላይ ያለዋሉበት ሁኔታ አለና እንግዲህ ኢራናውያን ይህን ዛቻ ከለመዱት ያው የሚፈሩትን ነገር አመላቸው ነው የሚባል ነገር አለና ምናልባት አሁን የመጨረሻ ሊሆን ይችላል። ካልሆነ ግን ይህ ጉዳይ በዚህ ከቀጠለ በዛቻ መካከለኛው ምስራቅ በኢኮኖሚ እየተጎዳ ነው። የነዳጅ ምርት በዓለም ላይ በጣም ከባድ ዋጋ እያስከፈለ ነው። ነዳጅን አልባ የሚንቀሳቀስ ነገር የለም አብዛኛው ነገር እንደምናውቀው። የተፈጥሮ ጋዝም እንዲሁ በዛ አካባቢም በተለይ ለታዳጊ ሀገሮች የግብርና ምርቶችም በተመለከተ ከዚህ ከነዳጅና ከተለያዩ ነገሮች የሚወጡ ተረፈ ምርቶች የሚያገለግሉበትም በዛ የሚያልፉበት ሁኔታ የተቋረጠበት ነገር አለ እና በጣም ሂደቱ ደግሞ ይህንን የነዳጅ ምርትን ለማምጣት የሚደረገው ጥረት ብዙ ጊዜ የሚፈጅ ከሆነ ዋጋም ይጨምራል እና በኢትዮጵያ እንኳን አይተናል መኪናዎች እንዴት ተሰልፈው ስንት ጊዜ እንደቆሙ የተመለከትበት ሁኔታ አለ እና ይሄ በአጠቃላይ በኢኮኖሚ ላይ የሚያደርሰውን ችግር በአጠቃላይ በቱሪዝሙ የሚያደርሰውን ችግር ተመልክተው መፍትሄ ማምጣት አለባቸው። አሁን እንደምናየው ከሆነ በጦርነቱ የተቀመጡ አላማዎች ግቦች የተፈጸሙ አይደለም። ትራምፕም የሆርሙዝ ጉዳይ ነው እንጂ ያሳሰባቸው ሌላው ጉዳይ ከቃላት የዘለለ አይደለም እና እስራኤልም የራሷን የቤት ስራ መስራት እንዳለባት ነው የሚሰማኝ። አሁን ድርድሩ ዛሬ ይጀምራል ተብሎ የነበረው ኢራን ደግሞ የተጀመረ አይደለም ብላ ያስተባበለችበት ሁኔታ አንዳንድ ጊዜም ለአሜሪካ ሀፍረት ነው የሚል ነው የኔ ሀሳብ እና በጣም አጣብቂኝ ውስጥ የገቡ ይመስለኛል ትራምፕ የምጨምረው ቃል ነው።
0: የምጨምረው ነገር እንግዲህ ብዙም የተለየ ባይሆንም በሚገርም ሁኔታ የሁለቱ ሀገራት ፉክክር እንዳልከው የተለመደ እና ሰልች የሆነ መጥቷል። ትራምፕ ስጋት ምንድን ነው? ምናልባት ትራምፕ ዝም ብሎ ፕሬዚዳንት ስለሆኑ አንዲት ታላቅ ሀገር መሪ ስለሆኑ እንዲሁ ሀሳቡን አንስተው የሚናገሩ የሚሰርዙ የሚደልዙ አይመስለኝም። ብዙ አማካሪዎች አላቸው በዙሪያቸው በጣም ባለሙያ ሆኑ በዓለማችን የመጀመሪያ ሊሆኑ ይችላሉ እንዲሁም በሙያቸው አማካሪዎች አሏቸው። እና ምንድን ነው ስጋቱ አሁን የሚገመተው? ኢራንን ቢያጠቁ ኢራን በቀጥታ አሜሪካ ላይ ጥቃት ላታደርስ ትችላለች፣ እንደው በመሪዎች ላይ መዛቱ ምኑ ምኑ ካልሆነ በስተቀር ግን በመካከለኛው ምስራቅ ያሉ የአሜሪካ ወዳጅ ሀገራት የአሜሪካ እንደሚታወቀው በተለያዩ መካከለኛው ምስራቅ ሀገራት ወታደራዊ ካምፕ አላት፣ በርካታ የጦር ሰራዊት አላት። እዛ ላይ ጥቃት እያደረሰች እንደሆን እያየን ነው። ሳውዲ ላይ፣ ዮርዳኖስ፣ ኩዌት፣ ባህሬን ላይ ኳታርና ግብጽ እንኳን ሳይቀር የኢራን ወዳጅ ሀገራት የሚባሉ እንግሊዝ ስታደርስ የነበረውን ጥቃት አሁንም ጥቃቷን እንደቀጠለች እናያለን። እና ይሄ ነገር ለመቆጣጠር ምናልባት ለአሜሪካ አስቸጋሪ ሳይሆን እንዳልቀረ ነው የሚገለጸው። እንዲህ እያስፈራራች መጣሁ እያለች እንደገና ጥቃቱ የሚሰረዝበት ምክንያት ይሄ እንደሆነና ሌላው ደግሞ ኢራን በዓለም አቀፍ የባህር ንግድ እንቅስቃሴ ላይ ተጽዕኖ መፍጠር መቻሏን አይተናል። እንግዲህ በአጋጣሚ የተፈጥሮ ጉዳይ ሆነም ሆርሙዝ ብቻ ሳይሆን በአካባቢው ቀይ ባህር ባብል መንደብ የባህር መተላለፍ የንግድ የመርከብ መተላለፊያ የባህር መስመሮች በዙሪያው አሉና የሁቲ አማጺ ቡድን የኢራን አቤታዊ ዘብ መከላከያ ሰራዊቱም በእንደዚህ አይነት ቦታዎች ላይ ጥቃት እያደረሰ ከባድ ተጽዕኖ እየፈጠረና እንግዲህ ከአሜሪካ ከኢራን ጋር የምታካሄደው ጦርነት የዓለማችን ኢኮኖሚ ላይ ይህን ያህል ጫና ፈጠረ እየተባለ ስለሆነ አሜሪካ እነዚህ ነገሮችን በስጋትና በብልሃት ማስኬድ የፈለገች ይመስላል። በሚገርም ሁኔታ ደግሞ ለኢራን ይህ አጋጣሚ ጥሩ እየሆነ ነው። እንደገና ራሷን ለማበረታታት፣ ለማጠናከር፣ ለማደስ የጦር መሳሪያዎችን ማምረትም ሊሆን ይችላል። እንግዲህ ደግሞ አንዳንድ ሀገራት ደግሞ እየሸጡላት ወይም እየሰጧት እንደሆነ የሚነገሩም አሉ። እየተጠናከረች እንደሆነ ነው የሚገለጸውና ይህ ሁኔታ ደግሞ እንግዲህ ጊዜ የሚወስድም ይመስላል።
1: የሚያጠራጥር አይደለም እኮ ኢራን እኮ ተናግራለችም፣ በግልጽም አስታውቃለችም። ምክንያቱም አሜሪካ እኔን አጠቃሽ ማለት በአካባቢው እናንተን የሚያግዝ አካልን በሙሉ ሀገራትን በሙሉ አጠቃለሁ ነው ያለች። ከግብጽ ደርሰዋል። ግብጾች እንኳ ምላሽ ለመስጠት እኮ ፍላጎት
0: ድብስብስ አድርገውት ነው ያለፉ የሚመስለው። ለጊዜ
1: አድበስብሰው ነው ያለፉ ነገሮችን እነሱ ጋር ከኢራኖች ጋር ጦርነት መግባት እየፈለጉ አይመስልም። በድሮን ተጠቅተዋል፣ እንደ ተጠቁ አረጋግጠዋል የኢራን ድሮን እንደሆነ። ነገር ግን ኢራን ናት ብለው ኢራንን ለመወንጀል አልፈለጉም። ምክንያቱም በሌሎች መካከለኛው ምስራቅ ሀገራት የደረሰውን ጉዳት ያውቃሉና ግብጾች አሁን እንዲያውም በብልሃት ከዚህ ጨዋታ ውጭ ለመሆን የፈለጉበት ሁኔታ ያለ ነው የሚመስለውና ኢራኖች በስትራቴጂ አሜሪካኖችን እየበለጡ ያለበት ሁኔታ አለ ይመስላል። ፕሬዚዳንት ትራምፕ ከመፎከር ይልቅ ቆይተው ታግሰው አንድ ጊዜ እርምጃ ቢወስዱ ለአካባቢውም በተለይ ይሄ ጉዳይ የኢራን መጠናከርና የኢራን ጥሩ ሁኔታ መቀመጥ ዞሮ ዞሮ ችግሩ የሚተርፈው ለአሜሪካ ሳይሆን ለእስራኤል ነው። ትጠናከራለች፣ የኒውክሌር ጦር መሳሪያ ለስራ ትላለች፣ የባሊስቲክ መሳሪያዎችን የበለጠ ታጠናክራለች፣ የበለጠ እስራኤልን ጠላቶች ታግዛለች። እና ይህ ጉዳይ እስራኤል በይበልጥ አሜሪካን የማሳመን ስራ ልትሰራ የሚገባው ነው። ኢራን በተጠናከረች ቁጥር እስራኤል ላጥፋ ብላ ነው የምትነሳሳው 47 አመታትን ብዙ ሰርታለች ቀጣይም ንሰራት ይችላልችና ለእስራኤል ነው ችግሩ የሚባባሰውና ያለው ሁኔታ እንግዲህ በቀጣይ ምን እንደሚሆን በየቀኑ መመልከት ነው ትራምፕ ግን ከመፈከር ተግባር ላይ ቢውሉ ጥሩ ነው አሊያም ደግሞ ዲፕሎማሲያዊ መንገዱን መምረጥና ጊዜን ጠብቆ እርምጃ መውሰድ አማራጭ ነው የሚል ሐሳብ አለኝ
0: ጥሩ እንግዲህ እውነትህን ነው ሁኔታው ስብስብ ነው ይሄ እንግዲህ በየስርጭታችን ምናየው የተለመደ ዋና አርሶ ጉዳይም ሆኗል እኛም አዎ
1: እኛም ሰለችን
0: እናየዋለን እንግዲህ በመሽቱም ይሆናል ነገም ይሆናል አዎ ምን ቢሰለችም ምን ታረጋዋለህ ዋና ዓለም አቀፍ ርዕሰ ጉዳይ ነው በተለይ ደግሞ የኛ ጉዳይ ነው እስራኤል ጉዳይ ነው
1: ነው ግን ትራምፕ አሰላችሁን ሲሉት የነበረውን ቃል አልተገበሩምና ማንኛውም
0: ትራምፕ ማቆ ደግሞ ዛሬ ምን ሊሉ ነው እየተባለ ሁሉም ሰው እንደዛ የሚላቸው ነው ይመስለኛል አሁን እና ጥሩ እንግዲህ
1: ሳምንታዊ የእስራኤል ፕሮግራም እናልፋለን ወደ ፕሮግራሙ
2: ከስራ ዓለም በዚህ ፕሮግራም በአሰሪና በሰራተኛ መካከል ከሕግ አንጻር ያለውን መብትና ግዴታ እንዲሁም በስራ ዓለም ያለውን ሂደት እናቀርባለን አዘጋጅና አቅራቢ ወርቅነሽ ሸቴ
0: እንስተልን ሂት ከባራችሁ አድማጮቻችን በዛሬው ፕሮግራማችን ከህግ ጠበቃ ታልቸኮል ጋር እንወያያለን ምንወያይበት ርዕሰ ጉዳይም እስራኤል ሀገር እንደሚታወቀው የውጭ ሀገር ዜጎችን በተለያዩ የስራ ዘርፎች ለማሰማራት ታስገባለች ከሀገራቸው ጋር በሚደረግ ስምምነት አማካኝነት እነዚህ የውጭ ሀገር ሰራተኞች ለስራ ወደ እስራኤል ሀገር ይመጣሉ አሁን ደግሞ እነዚህ ሰራተኞች የስራ ቦታዎችን ያዙ ዜጎች ስራ የማጣት ችግር ያጋጠማቸው ነው የሚሉ ቅሬታዎች በስፋት ይነሳሉና እንዲያው በዚህ ዙሪያ የውጭ ሀገር ሰራተኞችን የስራ ህግ በሚመለከት ታልቸኮል ሙያዊ ማብራሪያ የሚሰጠን ጤና ይስጥልን የህግ ጠበቃ ታልቸኮል እንደምን አለ
3: ጤና ይስጥልኝ ወይዘሮ ወርቅነሽ እንዲሁም አድማጮች እንደምን አላችሁ
0: እናመሰግናለን እኛ በጣም ሰላም ነን ሙያዊ ማብራሪያ ለመስጠት ፈቃደኛ ስለሆንክ በጣም እናመሰግናለን
3: በደስታ እኔም አመሰግናለሁ
0: አዎ የውጭ ሀገር ሰራተኞች መግቢያ እንደገለጽሁት እንግዲህ ወደ እስራኤል ሀገር ይመጣሉ በህጋዊ መንገድ ነው እንግዲህ ለስራ የሚመጡት ግን አሁን ደግሞ የስራ ቦታዎች እየተያዙ ነው የሚለው ቅሬታ በስፋት እየተሰማ ነውና በዜጎች በኩል እንደው የውጭ ሀገር ሰራተኞች የስራ ህግ ምን ይመስላል ከህጉ አንጻር ያለውን ማብራሪያ በሰጠን ብለን ነው የደወልነው ለውጭ ሀገር ሰራተኞች ያለው የስራ ህግ ምን ይመስላል
3: ወይዘሮ ወርቅነሽ እንግዲህ በሰራተኞች ወይም በስራ በኩል ስንነጋገር ዋናው የኛን ህብረተሰብ ሊጎዳው የሚችል ምክንያቱ እንደመስለኝ ከሆነ ከውጭ ሀገር የመጡ ሰራተኞች ምንም በየዘርፉ ቢሆን በብዛት የስራ አቅማቸው የሚሰሩባቸው ስራዎች ባለሙያ ያልሆኑ ወይም የሰው አቅም አዳም የሚጠይቁ ስራዎች በመሆናቸው የኛ ህብረተሰብ ደግሞ በብዛት ከሀገር ቤት ስለመጣን የምንሰራቸው ቦታዎች ወይም የስራ አይነቶች አቅም የሚጠይቁ ጽዳትን ጥበቃን ግንባታ እኮ ገና በደንብ አልተደራጀንም ትምህርት የሚያስፈልገው ሁኔታ ስለሆነ ይህንን ስለመሰለ የእኛን ህብረተሰቡን ወይም እንደዚህ የተመሳሳይ ስራ የሚሰራውን ሰው ሊጎዳ ይችላል ግን በጠቅለል ባለ ሁኔታ ስለዚህ አይነት አመጣት ወይም ስለዚህ ስለነዚህ ሰራተኞች ከውጭ ሀገር የመጡ ሰራተኞች ከተነጋገርን በህግ አንጻር አለ ህግ በ1991 ዓመተ ምህረት የተደነገገ ህግ ሆክ ኦፍ ዲምዛሪም የሚባል እንዴት ከውጭ ሀገር ከሌላ ሀገር ጋር ተስማምተው ሰራተኞችን አመጡ እንዴት ማሰራት እንደሚቻል መብታቸው እንዴት እንደሆነ የሚለውን የሚዘረዝር ህግ አለ የሚያስረዳ ይህ ነገር ሊከሰት የቻለው ወርቅነሽ እንድታቂ የሚፈልገው ባለፈው ጦርነት በኦክቶበር 2023 ዓመተ ምህረት ጦርነቱ ከተነሳ በኋላ ወይም እስራኤል ጥቃት ከደረሰባት በኋላ ከዛን ጊዜ በኋላ የሰራተኞች ከውጭ ሀገር የመጡ የሰራተኛው ቁጥራቸው ከፍ ያለበት ዋናው ምክንያት ከዛን በፊት ከአዛና አካባቢ አረቦች ፍልስጤንም ብለን የምንጠራቸው መጥተው እስራኤል ሀገር ሲሰሩ ነበር ግን ከጦርነቱ በኋላ የነሱ ገብቶ የመስራት ፍቃድ ስላልነበረ ያስቸኳይ በሆኑ ውሳኔዎች በዚህ ግብ በመጠቀም የክነሴቱ አባል ከውጭ ሀገር ከተለያዩ ሀገሮች ጋር ስምምነት በማድረግ ከውጭ ሀገር ሰራተኞች በብዛት እንዲገቡ ተደርጓል ማለት ቁጥራቸው በዛ ብሏል ማለት ነው። አስቸኳይና አስፈላጊ ስለነበረ ቁጥራቸው በጣም በዛ ብሏል። በቁጥር ለማየት ካስፈለገ ከ2023 እስከ 2024 ዓመተ ምህረት እድገቱ በጣም ከፍ ያለ ነው። በ2023 ዓመተ ምህረት የኦፍዲም ዛሬ የውጭ ሀገር ሰራተኞች ቁጥራቸው ከ136 130,000 የነበረው ወደ 180,000 በ30,000 አደገ ማለት ነው በአንድ ዓመት ውስጥ። እና ይሄ ደግሞ በብዛት በሙያዎች በተለያዩ ሙያዎች ዘርፍ ነው። ዝርዝር አለ። በሲውድ የምንላቸው ሽማግሌዎች የሚንከባከቡና በሀክላውት ወይም በግብርና ስራ የሚሰሩ ነው በብዛት የሚመጡ። ይህን የመሰለ ዝርዝር አለ። ይህን ደግሞ በብዛት የሚሰሩት አገልግሎቱ የሚሰሩት ደከም ያሉ ወይም ትምህርት ወይም ሙያ ያልተማሩ ሰዎች ሲሆኑ ከዚህ የሚገቡ እኛ ህብረተሰቦች ናቸው። ስለዚህ ጉዳቱ ምናልባት ገለጥ ብሎ በእኛ ህብረተሰብ ሊታይ ይችላል እንደሚመስለኝ ከሆነ።
0: አዎ፣ በተለይ እንዳልከው በተለያዩ የስራ ዘርፎች ነው የሚገቡት። ከዚህ በፊት አሁን በየሆቴሎች በግብርና ስራም እንዳልከው በግንባታም ሲሰማሩ እናይ ነበር፣ ግን ችግሩ ይህን ያህል ሰፍቶ አይታይም ነበር። አሁን ግን በየሰፈር ሱፐር ማርኬቶች ሁሉ ገብተው ሲሰሩ እናያቸዋለን የውጭ ሀገር ዜጎችና እንግዲህ ሱፐር ማርኬት ደግሞ የዝቅተኛ ስራ ላይ ነው እንዳልከው። የኛ ማህበረሰብ ብዙም በትምህርቱ የገፋ ስላልሆነ እንዲህ አይነት የጉልበት ስራዎች የሚሰራበት ቦታ ነው የሚሰራውና ምንድን ነው አሁን ተነሳ ያለው ቅሬታ አሰሪዎች እያባረሩ ብዙ አመት የሰሩ ዜጎችን በሌላ ሰው ያው የውጭ ሀገር ዜጎችን እየተቀበሉ ናቸው እኛ ስራ አጣን የሚል ጥያቄ ይነሳልና እንደው አሰሪዎችስ እዚህ በፊት የነበረን ሰራተኛ ማባረር ይችላል ወይ ይሄን የውጭ ሀገር ሰራተኛ ለመቀበል?
3: ይሄው ይሄ ጉዳይ እንደዚህ አይነት ችግር መነሳቱ ለህግ ወይም ለሀገሪቱ ጠፍቷት አይደለም። በዚህ ጉዳይ ለምሳሌ ባለፈው ወር ክኔሴቱ ውይይት አድርገው ነበር። ምን አይነት ኤፌክት አለው፣ ምን አይነት ህዝቡን ይጎዳል የሚለው ይታያል፣ ያውቃሉ። ግን ብሎም አሁን በሰራተኞች አስፈላጊ ስለሆነ ያመጣሉ። ማንኛውም ታዳጊ ሀገሮች እንደዚህ እያደረጉ ከደሀ ሀገሮች ነው እያመጡ ብዙ ያሰራሉ። ይህን ሲሆን ቁጥራቸው በጣም እንዳይበዛ መጠን እየጠበቁ ነው። ወርቅነሽ፣ እንዲሁም አድማጮች እንድታውቁት የምፈልገው ያለንበት ዘመን ከሌላ ሀገር ወደ ሌላ ሀገር ሰራተኛ መምጣቱ ብቻ ሳይሆን ያለንበት ዘመን ኤአይ እና ማሽኖች የሚጠቀሙበት ወቅት የብዙ ሰራተኛዎችን ስራ እየቀማ ነው። ይህ ሲሆን እንዳልነው ያው ትንሽ በዘቅተኛ ስራ የሚሰሩ በጉልበት የሚሰሩ ሰዎች ስራቸውን እያጡ ነው። ድሮ ታስታውሱ እንደሆን ባንክ ቤት ስንሄድ ቴለር የሚባሉ እዛ ባንክ ቤት አገልግሎት የሚሰጡ ብዙ ብዙ ነገሮች ነበሩ። ዛሬ ማሽን ነው የምናየው በየቦታው። እና ይህ አይነት ጉዳት ለዜጋዎች አንዳንዴ ለሰራተኞች ስራ ማጣትን ሊጋብዝ ይችላል። እንደዚህ ችግር ሊያጋጥም ይችላል። ያ ሲሆን ያ በመሆንበት ወቅት ያው ማንኛውም ሰራተኛ መብቱን የሚያስከብርባቸው ህጎች አሉ። እንግዲህ አሁን ፊትም ተነጋግረናል፣ ለመጪውም ካስፈለገ መዘርዘር ይቻላል። ማንኛውም አሰሪ እርግጥ ሰራተኛን የመቀየር ወይም ሌላ ሰራተኛ የመቀበል መብት ቢኖረውም ሲያባረር ምክንያት መስጠት አለበት፣ በቂ ምክንያት መስጠት አለበት። በቂ ምክንያት ሲባል አንዳንዴ የእስራኤል ሀገር እኛ አሁን እንደ ምሳሌ ያደርገን ማንችም ልጆቻችን ምንድን ነው የምንፈልገው? ተምረው ጥሩ ቦታ፣ ጥሩ መሪ፣ ትላልቅ ቦታ ወይም ደሞዝ የሚጠይቁት ከፍ ያለ ይሆናል። እንደዚህ አይነት ስለ ልምድ ስላለ ሌላ ደግሞ ከሌላ ሀገር የመጡ ሰራተኞችን እርከስ ባለ ዋጋ ሊያገኝ ይችላል። እንደዚህ አይነት የጥቅም ሀሳብ ሊኖረው ይችላል። አሰሪ መብቱም ነው። ማንኛውም አሰሪ ወጪን ቀለል ለማድረግ ሲባል ሰራተኛን በቅናሽ ማሰራት መብቱ ነው። ግን ያም ሲሆን ሰራተኞች እንደዚህ አይነት አጋጣሚ ሲያጋጥማቸው ተከራክሮ ወይም ህጎችን በመጠቀም መብታቸውን ማስከበር መቻል አለባቸው። የታወቁ ህጎች ናቸው። ስራ ቦታ ሲያባረር በስነ ስርዓት መሆን አለበት። በቂ ምክንያት መኖር አለበት። የመሸኛ ገንዘብ አለ። እነዚህ ሁሉ እንዳሉ ይኖራሉ። ግን ችግር የለም ማለት አይደለም። አለ። ይሄ ከሌላ ሀገር ሰራተኞች ማምጣት ችግር አለ። ይሄ ደግሞ ፈጽሞ አምጡ እንዳንል ታዳጊ ሀገሮች እንደምናውቀው እኛ ራሳችን ቅድም እንዳልኩት ልጆቻችን መምህር እንዲሆኑ ኢቨን መምህር እኮ ዛሬ እዚህ ሀገር በጣም አይከበርም። የመምህርነት ስራ ብዙ ይሁን ሁሉ ስለዚህ እንደዚህ አይነት ችግር ስላለ ደግሞም ብዙ አይወልዱም የዚህ ሀገር ሰዎች ታዳጊ ሀገሮች።
0: የሰው ኃይል እጥረት ይኖራል።
3: የሰው ኃይል እጥረትም ስለሚኖር ያው ሁሌም ውይይት በማድረግ በጣም ህዝቡም እንዳይጎዳ በሚል ያው ክንሴቱም ወይም ባለሙያዎችን በስነ ስርዓት አለ ይህን ብራንች የሚሞላ ይህን አገልግሎት መስፈርት የሚሰጥ የሚከታተል አካል አለ። ሚሳዳታ ማቲ የሚባለው ወይም ሚሳዳ ፕኒምም ራሱ የውጭ ሀገር ሰራተኞች የሚመጡትን ፍቃድ ስለሚሰጥ ይሄ በደንብ ተጠርቶና በስነ ስርዓት ተይዞ ምን ከዚህ በተረፈ አንድ ማን እንነጋገረው

0: መፍታት አለባት በመንግስት ደረጃ እንዳልከው በክነሴቱም ተዋይቶበታል። እስኪ እንግዲህ ክነሴቱ ከወይት በኋላ የሆነ ነገር ካለ መጨረሻ ላይ እናያለን። ግን እንደ ህግ ባለሙያ አሁን አንድ ሰራተኛ ሌላ ሰው ተቀብሎ ብዙ አመት የሰራበትን ስራ ቢያባረው አሰሪው ምንድነው ማድረግ ያለበት ያ የተባረረ ሰራተኛ?
1: ያው ህጉ የሚሰጠውን ጥቅማ ጥቅም ማለት መከፈል ያለባቸውን ማረጋጋትና ያው ይሄ እንግዲህ አማራጭ ስለሌለ ነው። ግን እንደ አማራጭ አድርገን እንወስድ የምንፈልገው ነው። የላገሮችም እንደማየው ሁሌ ካንድ አሰሪ በጣም እንደ ጥገኛ መሆን አያስፈልግም። ሙያዎችን መማር ሙያዎችን ተምሮ ሙያስል ትናንሽ ነገሮች ሹፈር መሆን ይቻላል። ብዙ ነገሮች ቫልዩ ያላቸው እኛ ብናውቃቸው ሊፈልጉን የሚችሉ እና ስራ ቦታ ተታሪ መሆን እነዚህ በጣም ይጠቅማሉ። እንደ ምክር አድርጌ ስሰጥ ነው። ዛሬ እስራኤል ሀገር በብዙ ቦታዎች ስናይ ብዙ ወጣቶች የስራ ምንጭን እየፈጠሩ ወይም ስራዎችን እየፈጠሩ ጎበዝ የሆኑበት ቦታ በእኛ ሀበሻዎች ራሱ ስመለከት ብዙ ስራዎች አይነት እንደዚህ አይነት ለመሆን በጣም መጣር የሰው እጅ ማየት አያስፈልግም። አንዳንዴ ከስራ ቦታ ጎበዝ ከሆን ስራው ራሱ የበለጠ ይፈልገናል። እንደዚህ እመክራለሁ። ግን ይህ ጥቃት ከደረሰ ወይም ደግሞ ብሎም ያው እንግዲህ ፋብሪካዎች ብዙ ሰራተኛ ያላቸው ሊቀንሱ ይችላሉ። እንደዚህ ሲያጋጥም የስራ መባረሩ በስነስርዓት መሄዱን ማለት አዳልቶ ከሆነ በአዳልቶ ነው የሚለውን ህግ መጠቀም፣ ሁለተኛ ነገር ደግሞ ከአንድ ስራ የምንሰራበት ቦታ በብዛት መስራት ብቻ አይደለም፣ የሆነ ራሳችን የምንጨምረው አለ። ከቦታው ስራ ቦታ መስሪያ ብቻ አይደለም፣ የወር ደሞዝ ብቻ አይደለም፣ የሆነ ራሳችን የምንገልጽበት የራሳችን ችሎታ የምናሳይበት ቦታ ስለሆነ እዛ እንደዚህ አይነት በጣም የምንወደው ቦታ ከሆነ ጠንቀቅ ብሎ በመስራት እንደዚህ የተጎዳነውንም እነዚህንም በክስ ለመቀበል መሞከር ማለት አንድ ቦታ የወሪቱ ደሞዝ ብቻ አይደለሽም። እዛ ቦታ ሄደህ ስትሰራ ብዙ የምታገኛቸው ነገሮች አሉ። መክሰስ መጨረሻ መባረር ከመጣ ማለት ነው። ይህ ነው ያለ ምክር።
0: አዎ፣ ለማንኛውም አሰሪዎች ግን እንዳልከው ያው ሌላ ሰራተኛ የመቀበል መብት አላቸው እነሱ እንደሚያዋጣቸው።
1: አዎ፣ እንዴት መሰለሽ፣ አንዳንድ ጊዜ የሰራተኞችን መብትን ለማክበር ብንፈልግም የአሰሪን ደግሞ ፍላጎት ለማምረት እንግዲህ እያንዳንዱ ማንኛውም ቦታ ሲሰራ ጥቅም ሊያገኝ ነው እና ጥቅም የሚያገኝበት መንገድ ሌላን በጣም የሚጎዳ ሆኖ ካልሆነ ልታስገድደህ ይህን ሰራተኛ አሰራ ብለህ ማስገደድ አትችልም። ማለት ጥቅሙ እንግዲህ የመንግስት ስራ ከሆነ መቼም አንዳንዴ ይሄን ማሰብ አለብህ ይባላል። ግን የግል መስሪያ ቤቶች ለምሳሌ ሚፋሎች፣ ፋብሪካዎች ሰርቶ የማግኘት እድላቸው የሚያማፈጥ ነው ፍላጎታቸው እና ስለዚህ በሰራተኛ ጥሩ አድርጎ የሚሰራላቸው እና ቅናሽ ዋጋ የሚከፍሉት ከፈለጉ ታግዳቸው አትችልም። ብቻ ሲያባሩ ብዙ አመት የሰራውን ሰው ሲያባሩ በስነስርዓት መሆን አለበት። መክፈል ያለባቸውን እንዲከፍሉ ማረጋገጥ ይቻላል አለ።
0: እንግዲህ ችግሩ አለ እንዳልከው፣ በአንድ በኩል ግድ ነው የውጭ ሀገር ሰራተኞችን ማምጣት ያስፈልጋል። አሁን እንዳልከው እኮ የኛ ሰዎች በአንድ በኩልም ከቅሬታው ጎን ለጎን የኛ ሰው ትንሽ እንደ ለምሳሌ በግብርና ስራ ተሰማራ ብትለው፣ በግንባታ ስራ ብትለው እንደው ትምህርት በማይጠይቅ በጉልበት ስራ እንኳን ይመርጣል ስራ፣ በዛ ተሰልፎ ሊሰራ አይችልም። ስለዚህ የውጭ ሀገር ሰራተኞችን ማምጣት አለባት ሀገሪቱ ነው የሚባለው። እየሆነ ያለውም እንደዛ ነው። አሁን ችግሩ ምንድነው እንዳልነው በሱፐር ማርኬትም በየሰፈር የስራ ቦታዎች እየገቡ ስለሆነ ሴቶችም ወንዶችም ወጣቶች ሁሉ በጣም እናያቸዋለን። ይሄ ግን ችግሩን እያሰፋው መጣና ያው ዜጎቹ ተሰማቸው አሁን ስራችን አጣን የማለት ነገር መጣ እንጂ የውጭ ሀገር ሰራተኛ ማምጣቱ ግዴታም ጭምር መሆኑን እየተረዳን ነው። ብዙ በውጭ ሀገር ሰራተኞች የሚሰሩ ስራዎች አሉ። እስራኤል ደግሞ ብዙ ጊዜ ስናይሆን የግንባታ ስራ፣ የእርሻው ስራ ከባድ ነው። አመቱን ሙሉ የሚሰሩት የውጭ ሀገር ዜጎች ናቸው አይደል?
1: አዎ፣ አሁን ብቻ ሳይሆን ድሮም ከታይላንድ ከተለያዩ ሀገሮች ከሩቅ ሀገር እየመጡ የግብርናን ስራ የሚሰሩት እነሱ ነው። በስነ ስርዓት ማርተው ያሉ እንዴት መሰለሽ፣ የሰው ልጅ ስህተታችን ትንሽ በለጸግን የሚል ሀሳብ ስላለን ምድርን እየራቅን ማለትም የግብርናን ስራ እንደዚህ የድሮ ስራዎችን እየራቅን በማሽንና በሌላ ሰራተኛ እያደረግን ራሳችን ያመጣነው ጣጣ ነው።

0: ሀበሻዎች ብቻ ሳይሆን የእስራኤል ሀገር ሰራተኞች በጣም ስራ አማራጭ እና በጣም መታዘዝ የማይወዱ ናቸው። ስለዚህ እኛም ሀበሻዎችም ይዘ አይነት ጸባይ አለን። እርግጥ በእውነቱ ከተናገርን ኢትዮጵያውያኖች ድሮ ስንመጣ ያው አንዳንድ ፖለቲከኞች ሌላ ሀሳብ አድርገውት ነው እንጂ ድሮ ስንመጣ እንደዚህ ምድር ሰጠውን የግብርና የድሮ ልምዳቸውን ስራ ትላልቆች ቢሆን ቢሰጡ ኑሮ እርግጠኛ ነኝ እዛ የበለጠ ቫልዩ ያለው ኑሮ እንኖር ነበር። ሀበሻዎች ወላጆቻችን እንግዲህ በብዛት የመጡት ከሀገር ቤት ስለሆነ የግብርናውንና የከፍት እርባታውን በደንብ ስለሚችሉበት ለእነሱም ራሱ በጣም ጠቃሚ ነበር። ግን ይህ እድል አላደላቸውም። ዛሬ ከኢትዮጵያ አባት የብዙ ሀብት የብዙ እንስሳዎች እና የብዙ ልጆች አባት ሲያስተዳድር የነበረ የሚሰራው ሽንት ቤትና የሆነ እንትን አጽዳ ተብሎ ነው። እነዚህ ነገሮች ደግሞ ይከብዳሉ። ይህ ሁሉ ከአንድ ላይ ሲሆን ስራ አጥነትን ያጋልጣል፣ ሊከብድ ይችላል። ሁኔታው ይገባኛል። እና ስንፍና ብቻ ሳይሆን ያው የስራ መምረጥ የታወቀ ነው። በእስራኤል ሀገር ደግሞ በዋጋም ብዙ መከራከር ይወዳሉ። በደንብ ታታሪ ሆኖ መስራትም የለም። ስለዚህ አንዳንዴ ከውጭ ሀገር ሰራተኛ ማምጣቱ በእስራኤል ብቻ አይደለም። አንደኛ ህግ በስነ ስርዓት እየተንከባከቡ ነገሮችን እያዩ ነው፣ በጣም ቁጥራቸው እንዳይበዛ። ይሄ ደግሞ ቀላል ነገር አይደለም። ለሀገሪቱ እኮ ብዙ ውጣ ውረድ አለው። አንድ ሰራተኛ ከተወሰነ ወቅት በኋላ ሀገሩን ላይለቅ ይችላል። ብዙ ነገሮች አሉ። እንደዚህ አይነት ውጣ ውረዱ ለሀገሪቱ ቀሏት ሳይሆን አስገዳጅ እና አስፈላጊ ስለሆነ ነው።
1: አዎ፣ እንግዲህ መቼም ዞሮ ዞሮ ወደ ችግሩ ስንመጣ እንግዲህ በዝቅተኛ ስራ ላይ በተሰማራው ማህበረሰብ ላይ ያው የስራ አጦት እያጋጠመ ስለሆነ ሀገሪቱም ይህን ችግር የመፍታት ኃላፊነት አለባት። እንደው በክነሴቱም እንደተወያዩበት ቅድም አንስተናል እና እንደው በሀገር ደረጃ ይታሰብበት ይሆን?
0: በደንብ ይታሰብበታል። እንዴት መሰለሽ፣ መጀመሪያ እንዳልነው ባለፈው ወር ክነሴቱ በዚሁ ጉዳይ ውይይት አድርገው ነበር። ስንት ሰራተኞች እንዳሉ፣ እንዴት ማስተካከል እንደሚቻል እንዳልኩት፣ ይሄ የሰራተኞች የውጭ ሀገር ሰራተኞች ማምጣት ብቻ ሳይሆን ይህም በማሽን መጠቀም አሁን በሱፐር ማርኬት እንዳልሽው ብዙ ሱፐር ማርኬቶች ስትገቢ አንዳንዶች ማሽን ቁጭ ብሎ እዛ ራስሽ ሰልፍ ሰርቪስ አድርገሽ የምታልፊበት አለ። ይህም
1: ኩፓይት የለም እንደ ድሮው ራስ ነው ከፍለ የምትወጣ።
0: አዎ፣ እንደዚህ አይነት ነገሮች ህብረተሰቡን ሊጎዱ ይችላሉ። ያው ትንሽ ጎበዝ ብለን ስራ ራሳችን መቻልን መሞከር፣ አንዳንድ ሙያዎችን መማር፣ በቀላል ወቅት ተምረን የምንይዛቸው ስራዎች አሉ እና በሰው እጅ ሁልጊዜ የሰውን እጅ መጠበቅ አያስፈልግም ለማለት ፈልጌ ነው።
1: አዎ፣ እንደው ለማጠቃለያ ምን ትላለህ? የህግ ጠበቃ ታልቸኩል
0: ለማጠቃለያ እነኚህ ሰራተኞች እንዳንረሳ ፈልገው ከውጭ ሀገር የሚመጡ አንዳንዶች ወይም በብዛት ህይወታቸውን ሊያሻሽሉ ፈልገው እና ታታሪ ሰራተኞች ናቸው። ስለዚህ እነሱ ጠላቶቻችን አይደሉም። እነሱ ያው ህይወታቸውን ሊያሻሽሉ የመጡ እንደ ስደተኛ ማለት ነው። ሀገር
1: በስምምነት ነው፣ በእርግጥ በህጋዊነት ነው የመጡት። አሁን እነዚህ የተለይ
0: ቢሆንም ከቤተሰብ ርቆ መኖር ቀላል አይደለም። እንደዚህ ያው የተወሰነ ወቅት ሰርተው ሊሄዱ ነው እና ግን ብሎም እነዚህ ሰራተኞች እንደዚህ ያደረጉት የሚያደርጉት ጉዳት ሊያደርስ ስለሚችል በመረዳት ጠንከር ብሎ መብታችሁን አስከብሩ። አሰሪ ቦታ እንደዚህ አይነት ጥቃት ከደረሰባችሁ መብታችሁን አስከብሩ። በፍርድ ቤት መሄድም የሚያስፈልገውን አገልግሎት ወስዳችሁ መብታችሁን አስከብሩ ነው የምለው።
1: በጣም ጥሩ ማሳሰቢያ ነው። ሰራተኞቹ እንግዲህ ከእስራኤል ጋር ሀገራቸው ተስማምታ ነው በስምምነት የላከቻቸው፣ በህጋዊ መንገድ ነው የመጡት። የህግ ጠበቃ ታልቸኮል በጣም እናመሰግናለን ስለሰጠህን ሙያዊ ማብራሪያ። መልካም ቀን ይሁንልህ።
0: መልካም ቀን ወይዘሮ ወርቅነሽ፣ እንዲሁም አድማጮች በጣም አመሰግናለሁ። ደህና ሁኑልኝ።
1: ሰላም ሁን። እናመሰግናለን።

0: ወርቅነሽ፣ አሁን ደግሞ ቃለ ምልልስንም እናካሄደው ከወይዘሮ ጎንደሪት ያለው ጋር። እሷን በስልክ መስመራችን ትገኛለች። እንደምን ዋልሽ ጎንደሪት?
1: ጤና ይስጥልኝ። እንደምን አላችሁ? እንዲሁ እንደዚህ አዘጋጅታችሁ ሁሉንም ነገር ለምታስደምጡ እህቶች፣ ወንድሞች፣ እዛም ደግሞ ለተከታታዮች፣ ለአድማጮች ሰላም ብያለሁ።
2: እናመሰግናለን ጎንደሪት። እንግዲህ አንቺም ተሳታፊ ነሽ በማህበራዊ ጉዳዮች እና ያው ብዙ ጊዜ እናመሰግናለን። በዚህ አጋጣሚ አንዳንዴ ያገባኛል ብላ በአንዳንድ ርዕሰ ጉዳይ ሀሳብ የሚሰጥ ሰው ያስፈልገናል እና ሌሎችም ብዙዎች እንደ ጎንደሪ ትሳተፉ ደስ ይለናል። አዎ፣ ዛሬም በማህበረሰባችን ጉዳይ እንዲያው ሊያግባባን ሊያስማማን የሚችል ሀሳብ መሰንዘር ፈልጋለሁ ብለሽን ነበር። ለዛ ነው የገባሽው እና እስኪ ሀሳብሽ ምንድን ነው?
1: እሺ፣ አመሰግናለሁ። በመጀመሪያ ለፕሬዚዳንት ትራምፕ አንድ ነገር ልበል እስኪ
0: ከሰሙ
1: መቼም እንግዲህ
2: ቢያከፍላቸው አይጠፋም።
1: መቼም የሚያደርስላቸው አይጠፋም። አሁን አይ ያለ ተርጉሞ የሚነግር
0: ስምትን ልክ ነሽ
2: እንደማለት
1: እና ምንድን ነው የምለው ትራምፕን እንግዲህ አንጓሉ አበጥሮ አጥቦን እንደማስጣት ምን ሊሆን ተብሎ ነው የልብ መስጠት የልብ ልብ እየሰጣቸው ነው ለጠላት
0: ያበጠሯቸው ነው ኢራኖችን።
1: አዎ፣ እየቀጠሩ እየተናገሩ ወደኋላ ከመሸሽ ግንባር ደስ ሀል ደፈረሰ እኮ አይጠራም። እና ግን ሁልጊዜ መቀያየር ምንድን ነው ጥቅሙ? ምንድን ነው ውጤቱ? የባሰ እንዲያዘልነው እንዳያስመቱነ ነው የምፈራው።
0: በዚህማ ከተተው እኮ ችግሩ እየባሰ ነው የሚሄድ።
1: አዎ፣ እነሱ እየታጠቁ ነው አሁን። እነሱ ለሰላም ብሏል ብሎ እሱ ሲናገር እነሱ ደግሞ ውሸት ነው እያሉ ነው አይደል? እኛ ያልን ማንን አለ እሱ ጋር ግን እነሱ እየተደራጁ ነው ያሉት። ለአርባ ስንት ዓመት የተሰራ መሳሪያ አንድ ሳምንት ሁለት ሳምንት ተተኩሶ አያልቅም። ከሱ ምድር ውስጥ የገባውን እያወጣ ነው ያለው፣ እያቀረበ እያዘጋጀ ማለት ነው። እና እግዚአብሔር የእስራኤል አምላክ ኃይላቸውን ያብርደው። ምንጊዜም እኛ በሰው አንመካም፣ የምንመካው በአንድ አምላክ ነው። አምላክ እሱ ያብርዳቸው ነው የምንለው። እና እንግዲህ ያው ሰሞናቱን አንዳንድ ነገሮች ሲነሱ ሰንብተው ነበረ። ያው ስለዛ ነው ልናገር የፈለግኩት። ያንን ደግሞ ምንድን ነው ሰዎች በግቦ ይመጣሉ በሚለው ማለት ነው። ያንን እኔ ራሴ ምስክር ነኝ።
0: እንደሚመጡ
1: እንዴት ሲባል እኔ አዲስ አበባ ስቀመጥ ሁለት ዓመት ተኩል በእግርሽ አትመላለሽ እጅሽን ጨምረሽ ነይ ይችን ኮሳሳ ልጅሽን ይዘሽ ወፍ እንደ ጭጫን እየተንጫጫሽ ፊት በእጅሽና በእግርሽ በጫንቃሽ አንጠልጥለሽ ከምትመላለሽ እጅሽን ጨምረሽ ነይ ያሉ በይፋ።
2: መቼ ነው እንደዛ ጊዜው?
1: የዛን ጊዜ ልሽ የዛን ጊዜ የነበሩ ሰዎች አሁንም አልመጡም። እኔ እዚህ ሀገር የገባሁት በ96 ነው። በ1996 ሳቅራቢ ሲሞት እኔ አዲስ አበባ ነው የነበርኩ እና ዛሬ ሳምንት የሚጫኑ ሰዎች አሉ ተብለው ከዛ ከምባውንድ የገቡት ተቀምጠው ከጎንደር ተጭነው የመጡት ቀጥታ ተጭነው ወደዚህ ይመጣሉ።
0: ወይዘሮ ጎንደሪት፣ አሁን በአሰራር ሁኔታ ሙሉ በሙሉ ነገሮች ተጣርተው እንደታሰበው ወይም ደግሞ እንደሚባለው መጡ የሚል እምነት የለንም። እኛ ችግሮች ሊኖሩ ይችላሉ፣ ግን ሰዎች ተናገሩ ማለት ደግሞ ጉቦ መቀበል ማለት አይደለም። ጉቦ ተቀበለ ሲባል ማየት መረጃ ማቅረብ ያስፈልጋል እኮ። እንደዚህ አይነት ነገሮች እንደዚህ አይነት ንግግሮች እኮ ትንሽ የሚያስጠይቁም ናቸው።
1: ወንድም አለም በዛን ጊዜ እንዳሁኑ ትንሽ ንቃቱ ኑሮ ወይም ደግሞ እንዳሁኑ ማጽለሚያ ስልክ ምናምን ቢኖረ ኑሮ ብዙ ነገሮችን ቀርጬ ለማምጣት እችል ነበር። በመታፋ እየታጨቀ ነው የሚገባው። ደብዳቤ እየመሰለ በመታፋ ነው ሲሰጥ።
2: ጎንደሪት ግን አልመጡም አልሽ። አሁን አንቺ እንደዛ ያሉ ሰዎች ካልመጡ ስልጣን ያላቸው አይደሉም። እንዳንቺ የሚጠብቁ ነበሩ ማለት ነው፣ እንደው ዝም ብሎ ውጭውጩን የሚጠብቁ። ስለዚህ እነሱ እንዴት ነው ሰው የማምጣት ስልጣን ያላቸው እነሱ ካልመጡ?
1: ለመምጣት የሚመጡት ሊሚመጡት እኮ አይደለም የሚሰጡ፣ ከዛ የሚያስመጡት ናቸው። ከዛ የሚያስገቡት ከዚህ ከዛ የነበሩት በዛን ጊዜ ጠልፍ ይጠልፋሉ። ኤምባሲ የቤት ክራይ ይከፍልላቸዋል። ብዙ እኮ እያወቀ እኔ አልናገርም እያለ ዝም ያለ እንጂ ብዙውን እኮ ብዙ እያወቀ አለ። ብዙዎች እኮ ያውቃሉ፣ ግን እሳ እኔ አልናገርም።
0: እዚህ ላይ ወይዘሮ ጎንደሪት አሁን ከሌ ተቀበለ ከሌ በጉቦ መጣ ብለን በትክክል ምንናገረው የለም ግን አሁንኛ ባለንበት ደረጃ ባሁን በተጨባጭ ሁኔታ ህብረተሰባችን እዚህ ደርሷል ባሁን ባልሹ መንገድ የመጣ ካለ ይሄንን ፍርድ አቆምሜ ራታለሁ አሸንፋለሁ ሚል ካለ በዛ መንገድ ይድ ግን ለህብረተሰባው የሚጠመው አሁን ባልሹ መልኩ እኔ እንዲያይቻለሁ እንዲሰምቻለሁ የሚለው በፍርድ ቤትም እንደው ብዙ ቦታ የሚኖረው መስሎ አይታየኝምና ለህብረተሰባውን ላለው ህብረተሰብ እንደዚህ ሆኗል እንደዚህ ነበር በመባባል ነው ወይ ትልቅ ደረጃ ምን ደርሰውና ባንድነት ለውጥ ምናመጣው
1: የምንደርሰውና ለውጥ የምናመጣው እዛ የሚሰሩ ታሰሪዎችም ሆነ ሰራተኞች ትክክለኛውን መንገድ የስጋውን ትተው የነፍሳቸውን ይዘው ከዛ የልጅ እናት አባት ከዚህ መጥቶ ልጅ ከዛ እየተደረደረ የሞተ አሁን ደግሞ ባሉበት ሰቆቃ ነው ያለው የሰው ልጅ እንደንትም ከተቤት ተዘግቶ ነው የሚውለው ሲወጡ ያዛሉ ይታሰራሉ ገንዘብ አምጡ ይባላሉ ይህን ነገር ለማቆም ዛ የሚሰሩ ሰዎች በፍራ እግዚአብሔር ለእግዚአብሔር ብለው በትክክል ሰርተው የመምጣት እድል ያላቸው ሰዎች እንዲመጡ ከዚህ ከመጡ በኋላ ደግሞ ከዚህ የመጡት ወገኖች ደግሞ እነጡ ምለው ተገዝተው ትምህርቱን ተምረው ካለፉ በኋላ ሌላ ነገር እያደረጉ ከዛ ያሉት ሰዎች ባይዘጓቸው የዛን ተውስ የጉቦ ይቀ ከመጡ በኋላ ከዚህ ከመጡ በኋላ ብዙ ምለው ተገዝተው ነው ይችላል መስታወቂያ የሚቀበሉ ያንን መhall አክደው ያንን መhall አሽረው ይሄን ነገር ሲያደርጉ ከዛ ላሉ ሰዎች ያቱ ይሄ ራስ እንደው ትንሽ ጥርጣሬ ያስገባ ወገኑ ከዛ ይቀር
0: ምን ይሁን አሁን አሁን መምጥየው ችግር አለ ምትዩን ጉዳይ እንዴት ነው ሊፈታ የሚችለው ነው አሁን ለምሳሌ ከዚህ አብረን ስንኖር ያሉ ነገሮችን በተለይ ደግሞ ህብረተሰባችን አንድ የሚሆንባቸው ጉዳዮች አሉ እነዛን ማስቀድ ይቻላል አሁን የተወሰነ ሰው ወደ ሌላ ሃይማኖት ሄደ በዚህኛው አመነ በሚለው ብዙ ክርክር መጣ ብዙ ንግግር ብዙ ፉክክር ተቀረበ ሰማነ አንዳንዱም ደግሞ እንደው ለጆሮ የሚሰቀጥጥ ነውና ይሄ የት ያደርሳል ነው የት ያደርሰናል አንድ ሰሞን እንነጋገራለን ትዝልሽ እንደሆነ ወጣቶች የተገደሉ ሰሞን አሁን ይጠፋል ጉዳዩ ብለን ነበር አሁን ይሄም ይፈዝና ሌላ ደግሞ ሌላ ጉዳይ ይመጣልና እንደዚህ ከመሆን ለምን ነው የጋራ መፍትሄ ማንፈጥረው ችግሮችንስ በውይይት ማንፈታው
1: በውይይት ምፈታው እኮ ሰጠይ ሁሉም ልብ ለልብ ተገናንቶ ባንድ ክፍት ጠረጴዛ ተቀምጦ ተማምኖ ሲሆን እኮ ነው ይሄ እኮ ሽኩቻ ነው እንጂ እኔ በልጥ ነው እንጂ እኮ ግንባር ባንድ መልኩ ሆኖት ገብቶ ቀርቦ የሚነጋገር ሰው የለም ባለፈው ያ ተነገረ በዚያ ተገደለ በዚያ ሞተ ያውን እኮ ሌላዎችም እኛን እየታዘቡን ነው እኛን ቤተ እስራኤል ነን ብለን ክርስቲያ ጋር የገባነው ነጭ ክፍልም ይሁን የውጭ ዓለሙም ይሁን እየታዘበን ነው ለምንድን ነው ከነሱ ቁጥር አንሶ አንድ የማይሆንበት አመጣነን ብለን ከገባነው በኋላ ምን ያለያየናል ምንድነው የሚያበታትነን መጀመሪያ አንተ ትላንት የመጣህ አንተ በቄስ የምትበላ አንተ በዳት የምትበላ አብሮ መብላት አብሮ መጠጣት የለም ድዙር ኩቻ ነበር አማራና ትግሬ ተብለው የተደባደቡበት ብዙ ያለፈ ችግር አለ። ይሄ ሁሉ ከኛ ህብረተሰብ ነው እየተፈጠረ ያለው። በሩሲያ በራሻ በተለያየ ቦታ የሚመጡ ሰዎች መጥተዋል መስቀላቸውን ደርንቀው ነው የሚሄዱት። ግን አንተ ምንድነህ እኔ ምንድነኛ ይባባሉ። አንድ መካረር ያለ ስጋ ነው ሁሉ ማውጣቶ የሚበላ የሚለይበት ልጅነት የለም። እኛ ግን ምንድነው ምለን ተገዝተን ከገባን በኋላ ሌላ ፍላጎት ፈልገን የምንሄደው ለማን ነው ውጃው ለእግዚአብሔር ነው ለሰው ይሄው ከራሳችን ከአብራካችን የወጣው ንጹህ ቤተ እስራኤል የሆነው ይሄው ካት የሚባል አሁን በዚህ ሐምሌ ወር ሮሻሻና ብርሃን ሰረቀን ሲኮት አሁን ሁሉ ማለቀ አሁን በሐምሌ 30 ቀን ሲኮት ተጀምሯል ይሄ ሁሉ ለእግዚአብሔር ነው ወይስ ለሰው ነው ጦርነቱ?
2: ጎንደሪት ሙነቺ ነው ብን እንደሆነ ነገሮች ተስተካክለው አንድ ብንሆን የበለጠ እንጠናከር ነበር። እስራኤል ሀገርች ስለ ችግራችን ከመውራት ይልቅ ለሀገሪቱ ምናደርገው አስተዋጽኦ አበርክቶ ሌላ ሌላም እየተወራልን ለኛም ጥሩ ነበር ባለም አቀፍ ደረጃ። እንደውም ሰሞኑን ባለም አቀፍ ደረጃ መነጋገሪያ ይሆን ይመስለኛል። በዚህ ዙሪያ ይመስለኛል አንቺ መልእክት ሁሉ አስተላልፈሻል በተለያዩ መገናኛ አውታሮች በተለይ በሶሻል ሚዲያ እና እንደው በዚህ እንዳልሽው እስራኤልንም ስምስ ከመስጠራት ከደረስን በመጥፎ ነገር መጨረሻችን ምንድን ነው የሚሆነው?
1: ይኸውልሽ ይህንን እኔ ሞጥቼ ተናገርኩበት ምክንያት መሰለሽ፣ ባለፈው በ19 ሰላማዊ ሰልፍ የወጡ ጊዜ እናቶቻችን አባቶቻችን ሃይማኖታችን ብለው ነው የወጡ። ሌላዎች ደግሞ በዚህ ቲክቶክ ውስጥ ለውስጥ የሚሰዳድሩትን እነሱ በእነሱ የተናቆሩትን የክርስቶስን ስዕል ይዘው ወጥተው ሰላማዊ ሰልፍ አደረጉ። ያንን ምንድነው የተባለው? በአለን እስራኤሎች የተዋህዶን ሃይማኖት ለማጥፋት ቤተ ክርስቲያኑን ለማጥፋት ሰላማዊ ሰልፍ ወጡ ተብሎ ነው የተነገረው። እና ያን ለምን አንድ ሰው የተጣላውን ጥላቻውን ራሱን ችሎ ራሱ መወጣት አለበት እንጂ እንዴ ሌላውን ሰው እነሱ በእነሱ መካሰስ ይችላሉ፣ እንደ ፍላጎታቸው መሆን ይችላሉ። ግን ለማያውቁ ታሩቅ ሽማግሌዎች፣ እናት አባቶቻችን፣ ቄሶቻችን፣ ራባኖቻችን ለምን ያስወቅሳሉ? እንዴት ሊሆን ይችላል?
0: ነገሮች ይስተካከሉ ሲባል ደግሞ የሌላውን ሰው የእምነት ሁኔታ መንካት የሚያስፈልግ ነው ብለን አናስብም። ምክንያቱም በዓለም ላይ እንግዲህ ጸረ ይሁዳን ጥላቻዎች አሉ የምንለው አንዳንድ ጊዜ በዓለም ላይ የሚከሰቱ ነገሮችን እኛ ደግሞ ሌላውን ማክበር ነው። ሌላ ሊስተካከል የምንላቸው ጥያቄዎች ካሉ በዛ መልኩ ይስተካከል። ግን የሌላውን ሰው እምነት ማጣጣል ተገቢ ነው ብለን አናስብም
1: በፍጹም። እኛ እኮ ኢትዮጵያ ስንኖር ከሙስሊምም ከክርስትና ሃይማኖት እምነት ተከታይም እኔ ለራሴ ማለት ነው እንደ ኢትዮጵያ አቆጣጠር ከ76 አንስቼ እስከ 86 የት ነው የነበርኩት? ከንጹህ ቤተ ክርስቲያን ተከታዮች የክርስትና እምነት ተከታዮች ጋር ነው የኖርኩት። አይ በወልድ አረሰው በጣም
0: ሁላችንም የተማርነው አብረን ነው እንደዛ ነው።
1: አዎ። እና ስለዚህ እኛ ትግላችን ሃይማኖት አይጥፋ፣ እያንዳንዱ ባመነው ይሄድ፣ ግን ሌላ አትስበኩ ነው እንጂ የሌላን ሃይማኖት ሙስሊምንና ክርስቲያንን ይጥፋ ብለው ተነስተዋል። ለዓለም እናስወቅሳቸው እያሉ ያው በዚህ በገናኛው ጣር ይናገራሉ። ይሄ ለምን ሆነ ነው ሁላችንም የምንለው። እያንዳንዳችን በየሃይማኖታችን ራሴን ሃይማኖቴን የማከብር ከሆነ የሌላውን ሃይማኖት መንካት የለብኝም። ወርቅነሽ አዳምጠሽ ከሆነ የተናገርኩትን አዳምጠሽኛል?
2: ሰምቼዋለሁ።
0: ጥሩ እንግዲህ መከባበር ጥሩ ነው። ችግሮችን በውይይት እንፍታ። ካለን ጊዜ አንጻር ማጠቃለያ ባጭሩ።
1: ትክክል ትክክል ወንድም አለም። እኔ የምለው በእውነት የምታደምጡ ወጣቶችም ሆናችሁ ትልቆች፣ እያንዳንዳችን እንደመጣንበት እንደ ሃይማኖታችን የራሳችን ማንነት አስከብረን እንቀመጥ። የምትሄዱ ሰዎች ደግሞ ሰው አትስበኩ፣ ለራሳችሁ የራሳችሁን ሁኑ፣ ተውሃን ግቡ፣ ግን ሰው አትስበኩ። ልጆቻችን አታታሉብን፣ ልጆቻችን አታባብሉብን። እኔ ለራሴ የምለው ይህን ነው እና አመሰግናለሁ።
2: ጥሩ እናመሰግናለን። እንግዲህ የሚያስታርቅ ሀሳብ ቢመጣ ጥሩ ለወደፊቱም። እናመሰግናለን ጎንደሪት፣ መልካም ቀን ይሁን።
0: አመሰግናለን።
1: እኔም አመሰግናለሁ። እግዚአብሔር ሰላሙን ያውረድልን ፈጣሪ አምላክ። አንድ ልብ ያደርገን በእውነት አንድ ልብ ነው።
0: እሺ፣ እናመሰግናለን። የተከበራችሁ አድማጮቻችን፣ ከሰዓት ባለው ፕሮግራማችን እዚህ ላይ ተጠናቀቀ። ለቴክኒክ ባለሙያችን ኤቪያተር ሽሙኒ እናመሰግናለን።
2: ሀና ስፈረውም የፕሮግራሙ አጠናካሪ እናመሰግናለን። እንግዲህ ምሽት 7 ሰዓት ላይ እንደገና እንገናኛለን። ለአድማጮች መልካም ቀን።
0: መልካም ቀን። የግድ ስቱዲዮን መልቀቅ ስላለብን ነው። በቀሪው ጊዜ ሙዚቃ እንጋብዛለን።
2: አዎ፣ ከኛ በኋላ የሚዘጋጅ ስላለ ነው። አዎ። እንግዲህ መልካም ቀን ይሁንላችሁ አድማጮች።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካናሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን ቆይታችኋል? ምሽቱ ስርጭታችን ነው ጀምረናል። ከዛ በፊት ግን ዛሬ ለቱ እንደብራያን ዘመን አቆጣጣ አይዮም ዮም ሽኒ ካፍ በአቭ ሄታፍሽን ፔፋቭ እንደ አውሮፓ ዘመን አቆጣጣ ኦገስት 3 2026 እንደ ኢትዮጵያ ዘመን አቆጣጣ ሐምሌ 27 2018 ነው። የቴክኒክ ባለሙያችን ናቲ ብላንኬት ስቱዲዮ ተረኛ አይቸው ባይ ነኝ። ስርጭታችን እንደተለመደው ከምሽቱ 8 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ዜና ይነበባል። ወቅቱን የተመለከተ የዜና ትንታኔና ሳምንታዊ ህግና ፍትህ የተሰኘው ፕሮግራማችን በሰዓት ይዘን ቀርባለን። አሁን ወደ ዋና ዜና ወስዳችኋለሁ። በቅድሚያም አርስተ ዜና፣ የፕሬዝዳንት ዶናልድ ትራምፕ የእቅድና የሰላም ምክር ቤት አነጋጋሪ መሆኑ እንደቀጠለ ነው ተባለ። የሁለት ሰዎችን በመኪና አደጋ የገደለው ግለሰብ 6 ዓመት ፍርድ ተፈረደበት። ኢታማር ቤንግቪር በጻለል ሚኒስተር በጻለል ስሞትሪችን ደግፈው ተናገሩ። የቀድሞው የሞሳድ ዋና ስራ አስኪያጅ የነበሩት በእስራኤል በአንድ ደህንነት መስሪያ ቤት ኃላፊነት ተሰጥቶ የሚሉት የምሽቱ ዋና ዜናዎች ናቸው። ዝርዝሩን እንሆ። የፕሬዝዳንት ዶናልድ ትራምፕ የሰላም እና የቅድ ምክር ቤት ያቀረቡትን መንገድ መነጋገሪያ መሆኑ ቀጥሏል። የካቢኔው አባላት የሆኑት ሚኒስትሮች በጻሌ ስሞትሪችና ኦሪት ስትሩክ ለጠቅላይ ሚኒስትር ቢንያሚን ናታንያው የሰላም ምክር ቤቱን ያቀረበውን መንገድ ካርታ ኪሻሻል ድረስ እንዳይቀበሉት ጠይቀዋል። እንደነሱ አስተያየትም የካቢኔ ውሳኔ በተሳሳተ መረጃ ላይ የተመሰረተ ስለሆነ መሰረዝና አዲስ የማስተካከያ ውሳኔ እስከሚሰጥ ድረስ ውሳኔውን ለጊዜው ማዘገየት አለበት ብለዋል። ሁለቱ ሚኒስትሮች ሰነዱ ለእስራኤል አደገኛ መሆኑና ሐማስን ከትጥቁ ማስፈታትና የጋዛን ሰርጥ ከጦር ኃይል ማጽዳት የሚቻለው ዋና ዓላማ ጋር ሙሉ በሙሉ እንደሚጋጭም ከወዲሁ አስጠንቅቀዋል። በተጨማሪም ሰነዱ አሜሪካ ለእስራኤል የሰጠችውን ግልጽ ቃል ኪዳን እንደሚቃረርም ተናግረዋል። ስሞትሪች እና ስትሩክ ዓለም አቀፍ የማረጋጋት ኃይል የእስራኤል እንቅስቃሴ እንደሚገደብና የእስራኤል መከላከያ ኃይልም ተግባራትን እንደሚገድብ አስጠንቅቀዋል። ይህም ለካቢኔው አባላት ከተሰጠው ቃል ኪዳን ጋር የሚቃረን መሆኑን አስታውቀዋል ስትል ቃል አቀባያችን ጊል ኮሄን አድርሳናለችም። ሁለት ግለሰቦችን የገደለው በመኪና አደጋ የገደለው የስድስት ዓመት እስራት ተፈረደበት። በኢየሩሳሌም የስድስት ዓመት እስራት የተፈረደበት ግለሰብ በኢየሩሳሌም ማዕከላዊ ፍርድ ቤት ታሪክ ኮርድ የተባለ ግለሰብ በሁለት የመረጃ ማስተላለፍ ወንጀሎች ጥፋተኛ መሆኑን በመግለጽ 6 ዓመት እስራት ተፈርዶበታል። ይህ ውሳኔ የተሰጠውን በአርብ አንድ ወር በፊት በኢየሩሳሌም የተፈጸመውን የመኪና አደጋ ተከትሎ እንደሆነ ተገልጿል። በዚያ ጥቃት ከስድስት ዓመት በፊት የዲፖራና ሕፃን ልጇ ኖአም ራሄል የተገደሉ ሲሆን ሌሎች መቁሰላቸው ተገልጿል። ፍርድ ቤቱ ተሽከርካሪውን ሲያሽከረክር የነበረው ሾፌሩ በከፍተኛ ፍጥነት መኪናውን እያሽከረከረ በሰዓት 140 ኪሎ ሜትር ይጓዝ እንደነበርም ተገልጿል። በዚህም ላይ አደጋውም እንደደረሰ ተገልጿል። ተከሳሹም ለአምስት ዓመት እስራት እንዲሁም ለተጎጂዎቹ ካሳ እንዲከፍል ተፈርዶበታል። አቃቤ ሕግ ግን የስድስት ዓመት እስራት እንዲፈረድበት ጠይቆ ነበር። ተከሳሹ ግን ለድርጊቱ ኃላፊነት እንዳልወሰዱ በመግለጽ በመጨረሻም የሪሜል ቤተሰብ የፍርድ ቤቱን ውሳኔ እንደሚደግፉ ገልጸው፣ ነገር ግን የስድስት ዓመት እስራት ብቻ በቂ አይደለም። ለእያንዳንዳቸው የሶስት ዓመት ለእያንዳንዱ ሕይወት የሶስት ዓመት ተሰጠው ማለት ነው በማለት የተሰማቸውን ቅሬታ ገልጸዋል። አንድ የእስራኤል ከፍተኛ ባለስልጣን እንዳስታወቁት እስራኤል የጋዛ ሰርጥ ለቃ ትወጣም ሲሉ አስታወቁ። እኒህ ባለስልጣንም እንዳሉት ሰሞኑን በእስራኤልና በሐማስ በተደረገው ስምምነት ምክንያት ወደ ሁለተኛው ዙር ለመተላለፍ እስራኤል ከአዛ ጋር የምትቆጣጠረውን ደንበር ወጣት ለቃለች የተባለው ዜና በማስተባበል እስራኤል ካለችበት ቦታ በመሆን ከአዛ ይንሰነዘር የሚችለውን ችግር ሙሉ በሙሉ ትቆጣጠራለች ሲል እኒህ ድማቸው ያልተገለጸ ባለስልጣን አስታውቋል። ቃል አቀባያችን ጊል ኮሄን እንዳደረሰችንም እስራኤል ባለ 21 አንቀጽ ስምምነት ከሐማስ ጋር የተስማማችበትን ሎሴ በማስታወስ ይህም በሁለተኛው ዙር ቀስ በቀስ መከላከያ ሰራዊት ደረጃ በደረጃ የተቆጣጠሩን ቦታ ለቆ እንደሚወጣና የተኩስ አቁም ስምምነት እንዳለበት ወስኗል። የሰላም ኮሚቴ ሊቀመንበር የሆኑት እስራኤልን በመግመት ያሉት ኒኮል ሚልዳኖቭ እንዳሉትም ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተገናኝተው ይተያዩ ይገኛል። በዚህ ውይይትም ኒኮል ሚልዳኖቭ ይህን ስምምነት ለጠቅላይ ሚኒስትር በማስታወስ ስምምነቱን እስራኤል ተግባራዊ እንድታደርግ በማለት አስታውሷቸዋል። ኢታማር ቤንጊቪር በሚኒስተር ስሞትሪች የተናገሩትን በመደገፍ ተናገሩ። ሚኒስተር ቤንጊቪር ከተወሰነ ሰዓት በፊት ወደ አዛ የሰላም ኮሚቴው እንዳይገባ መከልከላቸውም ደግፈዋል። በንግግራቸውም ጨምረው እንዳሉት ሁልጊዜም ቢሆን ነገሮችን ሁሉ ግልጽ ነበሩ። ማንም ሰው በእኛ ቦታ ሆኖ የእኛን ስራ ችግር የሚፈታልን የለም። በተለይ ሐማስን መሳሪያ ማስፈታት የምንችለው እኛ እንጂ ዓለም አቀፍ ኃይል በአዛ የሚሰራጸው እንዳልሆነ ከወዲሁ ማወቅም ይቻላል ሲሉ ሚኒስትር ቤንጊቪር ተናግረዋል። የቀድሞ የሞሳድ ኃላፊ የነበሩት ዴዲ ባርኒያ ለአንድ ደህንነት ኩባንያ ተቋም ኃላፊው ነው ተሾሙ። የቀድሞ የሞሳድ ኃላፊ ለአንድ ትልቅ የደህንነት ተቋም ድርጅት ዋና ስራ አስኪያጅ ሆነው ተመሽመዋል። ከስራቸው ዋና ዓላማም አዳዲስ ግኝቶችን በማስገኘት በተለይ በእስራኤል መከላከያ ዘርፍ የሀገራችን ደህንነት በአየር በየብስና በባህር ደህንነቱ የበለጠ የሚቆጣጠር የሚያስችል ደረጃ ላይ እንዲደርስ ከፍተኛ ጥረት ያደርጋሉ ተብሎ ይተበቃል። በተለያዩ 6 መርከቦች በቀይ ባህር የሚያደርጉትን ጉዞ በማቅጣጫ በመቀየር እየተጓዙ መገኘታቸውን ተገለጸ። ይሄም ሁቲሞች በሚያደርሱት ጥቃት መሰረት ከዚህ ጥቃት ራሳቸውን ለማምለጥ ሲባል እንደሚያደርጉት ተደርጓል። ጉዟቸውንም በተለመደው ሳይሆን በኤደን ባህር ወሽመጥ አድርገው የሚጓዙ ወደ አፍሪካ ባህር ወደብ አቅጣጫ ላይ እየተጓዙ ይገኛሉ ብለዋል። ይህንም ያደረሰን የባህር ትራንስፖርት ተቆጣጣሪ ዓለም አቀፍ እንደሆን ተገልጿል። ይህም የሚደረገው ከየመን አማጽያን ሁቲሞች ጋር ላለመጋጨትና የነሱ የሚቆጣጠሩትን ቦታ አጥፎ ለመሄድ በዚህ ጉዞ ዙሪያ ጥምጥም እያደረጉ እንደሆን ይታወቃል ተብሏል። ዓለም አቀፍ ቪዛ ድርጅት የእስራኤልን ቴክኖሎጂ በመግዛት ጥቅም ላይ ልታውል ነው ተባለ። ይህ በእስራኤል የቴክኖሎጂ በተለይ በዓለም አቀፍ ደረጃ የማጭበርበርና የሙስናን ዘዴ ይቆጣጠራል ሲል ተገልጿል። ይህ ቴክኖሎጂ እስራኤል ግኝት የሆነ ሲሆን አጭበርባሪዎችንና የግለሰቦችን ደህንነት በተለይ በሳይበር ጥቃት እንዳይደርስባቸው በከፍተኛ ደረጃ ይቆጣጠራል፣ ለዚህም ይቀርፋል ተብሎ ተገምቷል። ይህም የተገዛ በት ዋጋ 2,400,000,000 ዶላር መሸጡን ተገልጿል። እስከ ያዝነው አመት መጨረሻ ድረስም ስምምነቱ እውን ይደርሳል ተብሏል። በመጨረሻም የአየር ጸባይ ሁኔታ በነገው ዕለት እንዳ ከነገ ወዲያም የሙቀቱ መጠን ይቀንሳል በሁሉም ያገራችን ክፍል ይላሉ። የሙቀቱ መጠን በነገው ዕለት በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 32 ዲግሪ ሴንቲግሬድ፣ ቴል አቪቭና አካባቢዋ 31፣ ሃይፋና አካባቢዋ 31፣ ቢርሸባና አካባቢዋ 35፣ ኢላት እስከ ለቀንደስ 42 ዲግሪ ሴንቲግሬድ ይደርሳል ይላሉ የዘርፉ ተማራማሪዎች። ክብራትና ክብራን አድማጮቻችን የሰዓቱ ዜና የስካሁኑ ነበር።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን መስመር ላይ ደግሞ አቶ ሞሸ ባህታ ይገኛል። ሰላም ጤና ይስጥልን አቶ ሞሸ፣ እንደምን ዋልክልን?
1: ጤና ይስጥልኝ። አይቼውም ደውን ዋልክ። እንደዚህም ለአድማጮቻችን እንደውን ዋላችሁ?
0: ደህና ነን። እንግዲህ እንደተለመደው አንተ እያልን ነው የምናወራ።
1: ከዛ በኋላማ ያስቀጣል።
0: እስ እንዴት ነህ? በተለይ ዛሬ የምትገኘው በሀገራችን በሰሜኑ ክፍል ነው የምትገኘው እና የሰሜኑ ሀገራችን ክፍል እንዴት ነው? ምን ይመስላል?
1: እንግዲህ በሰሜኑ ብቻ በደቡብም ጭምር ሙቀታማ ነው ሀገራችን በዚህ ሳምንት በሙሉ እና ምንም ፀሐይ ቢሆንም ሙቀታማ ቢሆንም እንግዲህ መልካም የሆነች ቆንጆ የሆነች ሀገር አለችን። በቃ ሁል ጊዜ ጎብኙኝ እዩኝ እስራኤል የሚመስል ሀገር የለም የምትል ሀገር ናት። የነበርኳትን ያን የሚል አካባቢ ነው።
0: አሀ የአሜሪካ ጉዳይ አንዳንዴ አሳሳቢ እየሆነ ነው። እንዴት ነው ይህን እንዴት መለከቷል? አሁን ያለንበትን ደረጃ
1: እንግዲህ አሜሪካ ሀያል እንደሚታወቀው ሀያል መንግስት ነች። የእስራኤል ሀገርም ወዳጅ ነች። በዚህ ባለፉት በነበሩ ጦርነቶችም አሜሪካ ከእስራኤል ጋር ጎን በመሆን ከፍተኛ ሚና ተጫውታለች። በተለይ ወገኖቻችን በአዛ የነበሩትንም የተጠለፉት ወገኖቻችንም እንዲመለሱ የአሜሪካ ፕሬዚዳንት ከፍተኛ ጥረት አድርገው እንዲመለሱ አድርገዋል። ነገር ግን በዚህ ሰሞናት የነበሩት ሁኔታዎች ግን አሜሪካ እንደ ሀያል መንግስት ዓለምን እንደምታስተዳድር ሳይሆን እንደ ሁሉ ሀገር አይደለም መጣሁብህ እያለች ወጣ ገባ እያለችበት ሁኔታዎች ነው የሚገኘውና እንግዲህ ይህ ደግሞ ለእስራኤል ሀገራችን ትንሽ ከሀሳብ ውስጥ የሚያስገባ ወይም ደግሞ ያለውን የኢራንን ችግር ወይም ደግሞ የዓለምን ጠላት የሆነችው ኢራንን ብቻችሁ ትወጡት እንዳይሉን የሚል ፍራቻዎች ይኖራሉ እና አሜሪካ በዚህ በሰሞኑ ያደረገችው አካሄዶች ጥሩ አይደለም። እንደ ሀያል መንግስት ሳይሆን እንደ ሁሉ ተራ ሀገሮች በደንበር የሚጋጩ አይነት ውጊያ ነው የሚያካሂዱት። በተለይ ደግሞ የነበረው ምንድነው ዋናው አላማው አቶሚክ ቦምብ ስለምትሰራ ያኛውን
0: ኢራን እየሰራች ስላለው
1: ላለው ያን ለማውደም እና ሚሳኤል እንደም እንዳይነራት የሚል ነበር እንግዲህ ዋናው ንጥባቸውን የሄዱበት። አሁን እነሱ ግን የት ሂደዋል መሰለህ? ወደ የቀበሌ ጭቅጭቅ ውስጥ ነዳጅ መርከቦች የሚያልፉበት ሆርሙዝ የሚባለውን አካባቢ፣ እዛ ላይ ሁኔታቸውን በሙሉ እዛ ላይ አስቀምጠው ያ ዋና የሚባለውን ነጥብ እስራኤልን የሚያሰጋ እስራኤልን ብቻ አይደለም በነገራችን ላይ ዓለምን የሚያሰጋ ኢራን ያን መሳሪያ ቢኖራት ኑሮ ዓለምን ታንቀጠቅጥ ነበረች ማለት ነው በዚህ አይነት። ስለዚህ
0: ዶናልድ ትራምፕ ያልገባቸው ነገር አለ ብለህ ታስባለህ? እዚህ የኢራን አካሄድ
1: እንግዲህ ኢራኖች በጣም የታወቁ ናቸው። የማታለል ዘዴያቸው በጣም ጎበዞች ናቸው። በታሪክ የሚታወቁላቸው ናቸው። አንደኛ ነገር ብዙ ቢጎዱም ያ የተጎዱበትን ዋጥ አድርገው አጠቃን የሚሉበት ምሳሌ ኢራን ኢራቅ በነበረበት ጊዜ ጦርነት 8 ዓመት ያክል ተጓግተዋል። የሁላ ህዝብ ወታደር ሲያልቅባቸው አንድም እቃ የጠፈባቸውም አይመስሉም ነበር እና ታሪካቸው ኃይለኛ ታሪክ ነው ያላቸው። ስለዚህ ትራምፕ እንግዲህ ምንም ፕሬዚዳንት ይሁን እንጂ እነሳቸው ነጋዴ ናቸው። ሁሉም ነገር የሚያዩት በንግድ በትርፍና በጉዳት ወይም በመክሰር የሚያዩት ሁኔታ ነው የሚታየው። ስለዚህ ኢራንን ጠለቅ ብለው አላዩዋቸውም የሚል ወይም ደግሞ አልተረዳቸውም። አሁን ግን ቀስ በቀስ እንግዲህ ልብሳቸውን፣ ሸሚዛቸውን፣ ኮታቸውን ሲያወልቁላቸው የተረዱት ይመስለኛል። አሁኑኑ ኢራን ትራምፕ የሚለውን ካልተቀበሉ አሁን ያለውን ነገር ከፍተኛ ጉዳት ያደርሳሉ በኢራን ላይ የሚል ግምት አለኝ። ለእኛም ያ ቢሆን በጣም አስፈላጊ ነው። እስራኤልም በጣም የምትፈልገው አካሄድ ነው የሚሆነው ብዬ አምናለሁ።
0: እስራኤል ምን ማድረግ አለባት ብለህ ታስባለህ? በዚህ ትራምፕ የሚሉትን ነገር ተቀብሎ ዝም ማለት ነው ወይስ የራሷ የሆነ እርምጃ መውሰድ አለበት ብለህ ታስባለህ?
1: ጥሩ ጥያቄ አይቼው እኔ እንደሚመስለኝ ከሆነ በእኔ በትንሽ አስተሳሰብ ማለት ነው እንግዲህ ሁሉ ነገር ያለው እነሱ ሁሉ ነገር የሚያዩት ላይ ሆኖ ብዙ ነገሮች ያያሉ። ታችሁኝ እንደማየው ግን እስራኤል ይህን እድል ፈጽሞ ማቋረጥ የለባትም። አሜሪካ የሆነትን ብታደርግም ስምምነት ብታደርግም እስራኤል ይህን የአቶሚክን ቦምብ እንዳይኖር የሚቻለውን አሁን እንግዲህ አየህ የመከላከያ ስን የላትም ምንም ነገር አይደለም። እስራኤል ክፍት የሆነ መንገድ አላት ወዛ ለመሄድ አጨፍጭፎ ለመምጣት መትቶ ለመምጣት። ስለዚህ ያን ሳታወድም ማረፍ የለባትም እስራኤል። ይህ እድል ሁለተኛ ልታገኘው አትችልም የሚል ሀሳብ አለኝ እኔ።
0: ስለዚህ አሁን አሜሪካን የምታደርገውን የምትወስደውን እርምጃም በመከተል ወይም በማዳመጥ የራሷን የሆነ ስራ መስራት አለባት እያልከን ነው። ዞሮ ዞሮ ግን አሁንም ቢሆን እኛ በአሜሪካ እጅ ውስጥ ያለንበትና አሜሪካኖች በተለይ ፕሬዚዳንት ዶናልድ ትራምፕ ከሚሉት ነገር ውጭ እያደረግን እንዳልሆነ እየተነገረ ነው። ይሄም እንግዲህ አንዳንዶች እንደሚሉት ምናልባት እኛ የአሜሪካ ዶናልድ ትራምፕ ናቸው ሀገሪቱን የሚያስተዳድሯት ጠቅላይ ሚኒስትር ቢንያሚን ኔታንያሁ አይደሉም የሚሉትም ለዚህ ምን ትላቸዋለህ?
1: እኔ እንግዲህ ያው እንግዲህ ነገር ይወራል እስራኤል 51ኛው ኮከብ የአሜሪካ ኮከብ ነች የተባለ ይወራል። ይህም የሆነበት ምክንያት ትራምፕ ለእስራኤል ከጠቅላይ ሚኒስትራችን ጋራ የሆነ ጠበቅ ያለ ግንኙነት ያላቸው ሰዎች ናቸው። ስለዚህ ጠቅላይ ሚኒስትራችን እሳቸው የሚሉትን እንደምታውቀው ኢራን ጦርነት ላይ እኮ የኛ አየሮች ሊመቱ ሂደው እኮ ከኢራቅ መምታት ሲጀምሩ እኮ ተመለሱ ተብሎ እኮ ተመለሱ
0: ሳይመቱ አዎ ተመለሱ ተብሎ የተመለሱበት አጋጣሚ አለ።
1: አዎ ይህም የማይሆንበት ነገር ነው። ጠቅላላ አሁኑ ጠቅላይ ሚኒስትራችን የሚታወቁት አሜሪካም እንዲህ ብላ ብታዝም ክሉ ለሌሎች የነበሩ ለምሳሌ ለኦልመርት የተናገሩበት ጊዜ ነበር እንዲህ የሚልበትን ሁኔታ መኖር አለበት። ይህን የሚል መሪ ካልሆነ መሪ ሊሆን አይችልም ብለው ሲናገሩ ሰምቻለሁ። እና አሜሪካ ወዳጃችን ናት የሚሉት እናስባለን ወይም ደግሞ የት ቦታ ይሄዳሉ እንግዲህ ትራምፕ ምናልባት እነዚህ ሁለቱ ከአደገኛ የሆኑ ለእስራኤል ህልውናዋን የሚያሰጉ ነገሮችን ከደመሱና ከጠፉ እንግዲህ እውር ምን ትፈልጋለህ አሉት ብርሃን አለው። እንግዲህ እኛ ምንፈልገው ሰላም እኛ እንዳንጎዳ እንጂ የመዋጋት ፍላጎት ኑሮን አይደለም። እስራኤል አንድም ሰው ንክታ ማታቀም ተጠማታቀም ሲነኳት ግን ነብር ነች። ስለዚህ ምን ያደርጋሉ የሚለው ነገር እንግዲህ እስራኤል አሁን በአስር አይን ከነበራት አሁን ሺ አይን አድርጋ መመልከት አለባት። አሜሪካ ወዴት ነው የምትወስደን ወይ ደግሞ ኢራን በዚህ ውይይት ሁኔታ የታወቁ ስለሆኑ ትራምፕን በቀላሉ እንደገና እንዳያታልሏቸው እስራኤል ሻይኗን ከፍታ በከፍተኛ ደረጃ መቆጣጠር አለባት። ያ በማይሆንበት ጊዜ እስራኤል መምታት እንደምትችል ካሁኑ ጀምሮ ከትራምፕ ጋራ ንግግር ማድረግ አለባቸው። ወይም ደግሞ ትራምፕ ያለዚህ ምንም ነገር ማድረግ እንደማይችሉ ቃል እንዲገቡልን ማድረግ የግድ የመሪዎቻችን አካሄድ መሆን አለበት ብዬ አምናለሁ።
0: እስኪ ወደ ሀገራችን ፖለቲካ ውስጥ እንመለስ። የሀገራችን የፖለቲካው ሂደት እንዴት ተመለከተዋለ?
1: ስማ እቸው ይቺ እኔ ለእኔ ይህ ነገር በጣም እንቆቁልሽ ነው የሆነብኝ እኔ ምክንያቱም እኛ ብዙ አመት ቆይተናል፣ ብዙ ምርጫዎትን አይተናል። አሁን ግን በጣም ለምሳሌ ዛሬ ስንሰማው የዋል ነው የመከላከያ ሚኒስቴር ጀኔራል የመካከለኛው ሀገር ጀኔራል በቴሌቪዥን ቀርበው እንግዲህ ወታደር የህዝብ ነው በተለይ ለሁላችን በሁሉም ግራም ይሁን መሀለኛው ክንፍም ይሁን ቀኙም ክንፍ ይሁን እንደ አይኑ የሚጠብቀው ክፍል ካለ ወታደሩ ነው። ምክንያቱም ከሁሉ ህብረተሰብ ይወጣ ነው ያለውና ሁሉ ወንድሞቻችን ነው እዚህ ያሉት ሁሉ እህቶቻችን ነው እዚህ ያሉትና በጣም የሚከበር ቦታ ካለ የወታደሩ ክፍል ነው። ስለዚህ ጀነራል የሆነ በሱ በሚያደርጋቸው በስራው ጣልቃ ገብቶ በቴሌቪዥን እንዲያውም በስነስርዓትም አድርጎ በቴሌቪዥን ተደርጎ ማይታወቅ ነው እንግዲህ የምናየው። አዝ ዛሬ ቀን ከስራህን ትለቃለህ ተብሏል እና ማሁን ሀሳባቸውን ቀይረዋል።
0: ግን ለምን እዚህ ደረጃ ላይ እንደርሳለን?
1: አኮዚ ላይ ነው እንግዲህ ያለው። ለምንድን ነው እኛ በየጊዜው ማሻሻል ሲገባን ልክ አንድ ሰው እንደሰከረ ሰክሮ ሚሰራውን ማያቅ አይነት ፖለቲከኞቻችን አሁን ያሉበት ሁኔታ ይቅርታ አድርግልኝ እንደዛ ማለቴ በድመጮቻችንም ቅንዲሉ ይላለው እንደሰከሩ ለሰከራሳ የሚናገሩትም አንዳንድ ጊዜ አይታወቅ የሚሰሩትም አያውቁ በቃ ምን እንደገባን ማመን ነው የሚያቅተው። እኔ በበኩሌ ማመን ነው የሚያቅተኝ በሁሉም ነገር። እንግዲህ አገር አለችን እኔ አንዳንድ ጊዜ ያላለሁ እኮ እንግዲህ ጠላት እስራኤልን አያጠቃትን ባይነኝ እኔ ነገር ግን ከውስጣችን እርስ በራሳችን እንደገና አንድ ሰው ዝም ብሎ አንዳንድ ጊዜ ማይወሳ የተረሳ አንዳንድ ጊዜ አለፍ አለፍ ተብሎ ይወሳል በምርጫዎች ጊዜ በውስጣችን የሚገኙ ሌላ ህብረተሰብ አለን። እንግዲህ ለምሳሌ ከቤርሼባ ወደ አራድ ብትሄድበት ጊዜ ቦታው ተይዟል። ወደ ዲሞና ብትሄድ ማመን ነው ቀጥ ተይዟል። ስለዚህ የውስጣችን ልክ እንደ ይቅርታ በባል ደረጃ እንደ ነቀርሳ ሚስፋፋ አይነት ህብረተሰብ ያለትባት ዜጎች ያሉባት ስነስርዓትን የሌሉባት ሁኔታዎች አሉ። እዚህ ይህኛውን ትተን ምን ማድረግ አለብን? እዚህ ምን የሚኖሩ ዜጎች አሉ በእንዲህ አይነት ሁኔታዎች ነው ስነስርዓት በሌለ ሁኔታ እየኖሩ ናቸው ምን ማድረግ አለብን ብሎ በቃ ዛሬ ብቻ ለለፋት አይነት ሁኔታዎች ነው ያለው። አሁን ድሮ ያንዳንዱ ሰው ለሀገሩ ለነገት ትውልድ ምን ይሆናል ምን ሰርቼ ነው ማልፈው ተብሎ ነው እንግዲህ እነ በጊን እነ ረቢን ሁሉም የነበሩ መሪዎች እነ ሸሚር ሁሉም ነፍሳቸውን ይመረውና ሁሎች የነበረው ለሀገራቸው ልክ እንደ ቀኝ አይናቸው እንደ ግራ አይናቸው ነበር የሚያዩት። አሁን ያለው ግን በየትኛው ገብቼ ኪሴን የምሞላበት ቦታ የት ነው? ከየት ቦታ ሄጄ ነው ቤት የምገዛው? እንግዲህ 30 ቤት ሊኖር ይችላል። እኔ የምኖረው ግን ከአንድ ቤት ነው የሚለው ከዛ የበለጠ ሊሆን አይችልም። ስለዚህ በጣም ነው የሚገርመው ምን አይነት ጊዜ እንዳለንበት። እንግዲህ ጊዜው ሁኑ ነው መሰለኝ እንደዚህ የሆነው ወይም ደግሞ ነገ ጠዋት እግዚአብሔር ይህን ነገር አሳልፎ ሌላ ነገር ይሰጠን ይሆናል የሚል እምነት ነው ያለኝ እንጂ በዚህ ምርጫ በኩል በጣም የሚያሰጋ ነው ያለው። አሁን እኮ በቃ ምርጫውንም ካለፈ በኋላ አንዱ ፓርቲ አልቀበለውም ሊል ይችላል የሚባል ሁኔታዎች ነው ያለው ወይም ደግሞ ተቀምቻለሁ የሚባልበት ሁኔታዎች ነው ያለው። ባለፈው ጊዜ ትራምፕ ለምሳሌ አሜሪካ ተቀምቻለሁ ብለው እኮ አሻፈረኝ ብለው ነበር እኮ። ስለዚህ የት ይሄድን እንዳለን ትንሽ ግራም ያጋባ ነው ላለውኝ ነው እንግዲህ
0: ሞሸ ቦነት ተሳፋ አድርገን የተመለከትከው እጅግ በጣም ነው የምናመሰግነው። እዚህ አይነት ሁኔታ የውስጥ ለውስጥ አለመግባባታችን የውስጥ ሽኩቻችን ልናጠናክረው ይህም በተለይ መግባባት መቻል አለብን። ዞሮ ዞሮ የኛ ለመግባባት ዞሮ ዞሮ ለኛ ነው የሚጎዳው አገራችን ነው የሚጎዳው። ለዚህ ትኩረት ልንሰጠው የሚገባ ጉዳይ ነው። አመሰግናለሁ። ሌላ የምትለው ነገር ካለ በለኝና በዚሁ እንሰናበት።
1: እንግዲህ መሪዎቻችን የምለው እንግዲህ ለሁሉም ፓርቲዎች እንግዲህ ላይሰሙን ይችላሉ ሁሉም ፓርቲዎች ማንም ይሆኑን ከዚህ ሁሉ አገር አለን። እንግዲህ ጠላት ያጠቃናል እያል እየፈራን ኢራን ድረስ እየሄዱ አውሮፕላኖች እየተዋጉ እየመጡ ሲታሰበው ሲሆን 3-4 ፓይለቶች ይወድቃሉ እየተባለ ያለ አንዳንችም ነገር በልዩ ደረጃ በልዩ ተአምራዊ በሆነ ተዋግተው እየመጡ እኛ ከዚህ ከውስጣችን ግን የኳስ ጨዋታ ይመስል የትንሽ ቀበሌ ስትኖችን ያስመስለን ማየት ጥሩ አይመስለኝም እና እኛን የሚያጠቃን የውስጣችን አንድነት ነው። ቅድም እንዳልኩት ሌሎች ዜጎች አሉ፣ አረብ እኛን ያልሆኑ አረብ ሆነው ነገር ግን ዜግነት ያላቸው ህብረተሰቦች አሉ። እነሱንም ነገ ጠዋት እንዴት ነው ልንኖር የምንችለው ከነዚህ ጋር ማለት እና እነዚህ ነገሮች ማሰብ ሲገባን አሁኑኑ ለስልጣን ሲባል ሃይማኖቶኞች የሚያደርጉት ሂደት ሁሉም ይደረገው ሂደት አንድነት የሚያቀርብ ሳይሆን በጣም ራሳችንን ቤታችን እኔ ብዙ ጊዜ የምለው ያገሪቱ በማይፈርስ ኮንክሪት ለተሰራች እንጂ እግራችን ራሳችን ያፈረስን ይቆፈርን ሁሉ ጊዜ ይቆፈርን ያደርን ያለነውና እግዚአብሔር ይሄን ትቶ ሰላም የሚሆን ለነታዎችን ይሄን ነበር እንዴ ምን ልበቱን የታዎች ያምጣልን ላለኝ በተረፈ አመሰግናለሁ አጆ
0: እጅግ በጣም ነው አመሰግነው ሞሸለ ሰጠን ሰፋ ለማብራራ እግዚአብሔር ይስጥልን መልካም ምሽት።

አድማጮቻችን ስርጭታችን እንደቀጠለ ነው። በተለይ ቀደም ሲል አሁን በስልክ ተሞሸ ጋር በነበረን ቆይታ ላይ አንድ የተናገሩት ነገር አንዳንድ መልክቶች እየተሰጡን ነው። ምንድነው የሚባል ነገር እየነገሩ ነው። መከላከያ ሚኒስተር በእስራኤል የመካከለኛውን የጦር አዛዥ የሆኑትን ጄኔራል አቪ ብሎትን በ14ኛው ቴሌቪዥን ጣቢያ ላይ ያው በቀጥታ ከስልጣንን እንዲያባሯቸዋል የሚል ሁኔታ ስለተነገረው እንግዲህም የመከላከያ አዛዥ ናቸው አቪ ብሎት በቀጥታ እንግዲህ በቴሌቪዥን ስርጭት ላይ ከስልጣናቸው እንዲሰናበቱ ተደርጓል። ይሄም ያደረጉት የእስራኤል መከላከያ ሚኒስተር እስራኤል ካትስ ናቸው። ለዚህም ይሄ መሆን የለበትም በማለት የተነገረው ምክንያቱም ደንብ አለው ስርዓት አለው አንድ እንኳንስ በጀኔራል ደረጃ ያለ ይቅርና ለማንም ተራ ወታደርም ቢሆን በቀጥታ ስርጭት እንደዚህ አይነት ከስራ የማባረር የማስወገድ ድርጊት አይደረግም በሚል ከፍተኛ ደረጃ መነጋገሪያ ሆነ። በዛ ዙሪያ ስለተነጋገር ነው። በዚህ ዙሪያ ግን የእስራኤል ካትስ ሚኒስትር እስራኤል ካትስ አሁን የሚሉት ነገር ምንድን ነው? ይሄ ነገር ለምን እንደዚህ እንደሆነ እንደዚህ እንደሚወራ እኔ በፍጹም ሊገባኝ አልቻለም። በ14ኛው ቴሌቪዥን ጣቢያ በመካከለኛው አዛዥ እንትን አሉፍ አቪ ብሎትን የጠየቁኝን ጥያቄ በጥያቄ መሰረት ነው የመለስኩ እንጂ እኔ ከስልጣን አላባረርኩም ይሄ ነው ብለው እሳቸው የሚናገሩት ያለና በዚህ ዙሪያም እንግዲህ አሁንም መነጋገር አስኮን የቀረ ነው። ከዚህ በማከታተል በተለይ ደግሞ የአዛን የሰላም ምክር ቤት ያቀረቡት መንገድም በከፍተኛ ሁኔታ መነጋገር አየሆነ የመጣበት ሁኔታ ነው። የካቢኔው አባል የሆኑትም ስሞትሪችና ኦሪት ስትሩክ ለጠቅላይ ሚኒስትሩ ይሄን ካሁን በፊት የገባነውን ቃል ወይም የተስማማንበትን መሰረዝ አለብን፣ አሁን በተለይ ይሄ ሰላም ኮሚቴ ምክር ቤት የተባለውን ወደ አዛም ተገብቶ እንዲመለከት መፍቀድ አያስፈልግም የሚል ሁኔታ እየተነገረ ይገኛል። ያ ምንድን ነው? በወቅቱ በሰዓቱ ምንም እንኳ ካቢኔው ፍቃድ ቢሰጥም ካቢኔው ይህን ነገር ቢያጸድቀውም የተሳሳቱ መረጃዎች ተቀብለን በዛ

2023 የተሳተፉትን ቀንደኛ ሽብርተኞች በሙሉን ከመግደል ወደ ኋላ እንደማትል አስቀድመ የሰውቀችበት ይነገራል። ስቱዲዮ ከገባን በኋላም እንደዚህ የደረሱን አንዳንድ ዜናዎችን እሱን የተመለከትን ምንናወራው አሁን እዚህ አድማጮቻችን ጠቅላይ ሚኒስትር ቢናሚን ናታንያሁም የሚስራድ ሃፒኒም ዋና ስራ አስኪያጅ ማለት የደህንነት መስሪያት ዋና ስራ አስኪያጅ መሾም እንደሚፈልጉ ለከፍተኛው ፍርድ ቤት ሰጥቷል። እንደሚታወሰው ሁሉ አሬደር የነበሩ የዚህ መስሪያ ቤት ሚኒስትር ነው ተሹመው የነበሩት፣ ግን ከፍተኛው ፍርድ ቤት እሳቸው ካሁን በፊት በነበራቸው በአንዳንድ ክስ ምክንያት ከዚህ ከስራቸው እንዲለቀቁ ነው። የእሳቸው ሌላ የፓርቲያቸው አባል የሆነ ተሹሞ ቦታውን ሞልቶ ማለትም በእሳቸው ምትክ እየሰራ ግን በሚኒስትርነት ደረጃ አልነበረ። አሁን ግን ወደ ምርጫ ከመሄዳችን በፊት ጠቅላይ ሚኒስትር ይህን ነገር ማድረግ እንደሚፈልጉ የተናገሩበት ሁኔታ አለ። ከዚህ እስኪ አንድ ሙዚቃ እንስማና በደሚቀጥለው ፕሮግራማችን እንሸጋገራለን።

0: ሕግና ፍትህ አቅራቢና አዘጋጅ አይቾ ባይ
1: ሰላም ሰላም የተከበራችሁ አድማጮቻችን እንደምን ሰንብታችኋል? ሳምንታዊው ሕግና ፍትህ የተሰኘው ፕሮግራማችን ይኸው ሰዓቱን ይዞ ቀርቧል። በዚህ ፕሮግራም ሁላችሁ እንደምታውቁት እንደምታስተውሉት ሕጉ ምን ይላል በማለት በተለያዩ ርዕሶች የባለሙያዎችን እየጋበዝን በሕጉ ዙሪያ ሕጉ ምን ይላል የሚለውን የበለጠ መረጃ ግንዛቤ ለማህበረሰባችን እንዲኖር ከፍተኛ አስተዋጽኦ ያደርግን እንገኛለን። ይሄም እናንተም በመጠየቁን ጥያቄን አሁንም ጥያቄያችሁን ከማቅረብ ከመጠየቅ ወደ ኋላ አትበሉ። አንዳንድ ህጎች ወይ አንዳንድ ነገሮች የማድረግ ያለብን በህጉ መሰረት እንግዲህ ሀገራችን በህግ የምትመራ ዲሞክራሲ ሀገር እንደመሆን መጠን እኛም ህጉን ተመስርተን ተሞርክሰን እንድንራመድ ህጉ ምን ይላል የሚለውን ይበልጥ ብናውቀው ለኛም እንደ ጠቅላላ ውቀት ሁለተኛም ህጉን መሰረት እንድንንቀሳቀስ እንዲረዳን ያልገባችሁን ወይ ማውቅ የምትፈልጋቸውን ነገሮች ጥያቄዎች በሙሉ ህጉ ምን ይላል በዚህ ዙሪያ ብላችሁ ራሱን ብትነግሩን ከባለሙያ ጋር ተወያይተን ዘነላችሁን ቀርባለን። እንደተለመደው ይቅርታ መስመር ላይ ዳኛ ተበቃ ዘይብ ካሱ ይገኛል። ዘይብ ሰላም ተናስተልኝ እንደምናመሸ።
2: እሺ እናንተም ለአድማጮቻችን እንደታመሻችሁ?
1: እግዚአብሔር ይመስገን እኛ በጣም ደህና ነን። ዘይብ እንግዲህ ባለፈው ሳምንት የተነጋገርንበት ርዕስም ነበረ በተለይ ሀገራችን እስራኤል ውስጥ ከጋብቻ ውጪም ሌላ ጋብቻ እንዳለም የተነጋገርንበት ምክንያት አለ። እንደ ጋብቻ ተደርጎ የሚወሰድ ምንም ያ ማለት እንግዲህ በህዝብ የሚታወቅ በህዝብ ታዋቂ የሆነ ምንም እንኳን የጋብቻ ስነ ስርዓት ባይፈጽሙም እነዛ ግለሰቦች ግን አብረው በመኖር ልጅ ሊወልዱ ይችላሉ ወይም አብረው ይኖራሉ። እነሱ ልክ እንደ ባልና ሚስት ህጉም እንደሚጠብቃቸው ህጉም እንደሚቀበላቸው ተወያይተን ነበርና እዚህ ላይ አሁን ወደዚህ በመንመጣበት ሰዓት እንግዲህ መዳር ለማይፈልጉ ሰዎች ያው በጓደኝነት ደረጃ አብሮ መኖር ከፈለጉ በህግም ሽፋን እንዳለው ከለላ እንዳለው የተነጋገርንበት ሁኔታ አለና በዚህ ወደዚህ በመንመጣበት ሰዓት ለምሳሌ ሆኒስ ኬም የሚባለው ወይም አስቀድም እንስማማበት ንብረቴ ንብረቴ ንብረትሽ ንብረትሽ የሚባለውስ እዚህ ላይ ወደ ጋብቻ እንደሚሄዱ ሰዎችስ ይሰራል ወይ?
2: አዎ በጣም ጥሩ ነው። በጣም ጥሩ ለመጀመሪያ ጥሩ አመጣው አትከክለኛ ነው ማለትም ይሄን ማለትም ስምምነቱ ለዚህ ነው ማለትም አንዳንዱ እንግዲህ ያንዳንዱ የሁለተኛ ግቢ ወም ደግሞ ሶስተኛ ከዛም ደግሞ አንደኛም ሊሆን ይችላል እንግዲህ መጀመሪያም ሊሆን ይችላል እና ስዳርህም መመሰረታቸው በፊት መጀመሪያ እንግዲህ ያላቸውን የኑሮ ያኗኗራቸውና የንብረታቸውን ደረጃ ወይም የውርስን ደረጃ ማስቀመጥ አለባቸው ይላል እና አብዛኛውን የሚረዳው ለእንደዚህ አሁን

0: ገለጽካቸው ናቸው። ምንድን ነው እንግዲህ ንብረት የሚባለው እንግዲህ ሁለተኛ ድረስ ሊሆን ይችላል፣ ሁለተኛ ግቢ ወይ ሁለተኛ ትዳር። የዛን ጊዜ እሷም ይዛት መጣለች የተካፈለችውን ከቀደም ካለው ባል ወይ ከመጀመሪያው ባል ውስጥም ከመጀመሪያ ምሽቱ ያንዳንዱ ያሉ ይዞ ይመጣ፣ ልጆችም አላቸው። እንግዲህ ማን ነው የሚወርሳቸው? ማን ነው ተተካፋይ? እንግዲህ አንድ ሰው በባልና ሚስት እንግዲህ አንድ ቤት ከኖሩ አብረው የሚኖሩ ከሆነ ወይም ደግሞ በዕብራይስጥ ይባላል ይዱይን በጽቦ ወይም ይዱዋ በጽቦ እና እንደ ባልና ሚስት ነው የሚቆጠሩ ማለት ነው። አንድ ነገር ቢሆን እሷ ወራሹ ናት እሱ ወራሹ ነው ማለት ነው። እና ይሄ ነገር እንዳይሆን የግል ስምምነት ያስፈልጋል። ትዳሩን ከመፈጸማቸው በፊት የተዳሩ መሰረት የነዚህ አንደኛ የገንዘባቸው፣ ሁለተኛ ልጆችን፣ ሶስተኛ እና ደግሞ ወርስ ማን ነው የሚወርስ የሚለውን ጽፈው ማስቀመጥ አለባቸው። ይህን ካላስቀመጡ ግን አስቸጋሪ ነው ማለት ነው። ሰውየውን ውጣለን እንል አንችልም፣ ሰውን ውጪ ማለት ነው። ወጥቶ መጥፋት አይቻልም ማለት ነው። የባልና የሚስት ጋብቻ መሰረት መስርተዋል ማለት ነው። እና ይሄ ማለት አብሮም ከኖረ አብሮም ካለ አብሮም ካሉ እና ይሄ ሁለታቸው ያፈሩትም ሆነ የመጣውም ሆነ ለሁለታቸው ሊካፈል ይችላል ማለት ነው።
1: እዚህ ላይ አሁን ህጉ በህጉ መሰረት ይሄ በተለይ የዱይም በጽብሩ ወይም በህዝቡ ዘንድ ታዋቂ የሆኑ የሚታወቁ ብለን የምንጠራቸው ከስንት ጊዜ በኋላ ነው እውቅና ወይም በህጉ መሰረት እነሱም የህግ ከለላ ሊያገኙ የሚችሉበት? ምን ያህል ጊዜ አብረው መቀመጥ አለባቸው ህጉ የሚለው?
0: በጣም ጥሩ። እንግዲህ ህጉ በህጉ በኩል ይሄ የለም። እንግዲህ ህጉ የሚለው ብቻ የዱን በጽቦ አብረው የሚኖረው የሚላቸው ግን የጠቅላይ ፍርድ ቤት ግን የሰጠው ማለትም ውሳኔ ማለትም የሰጠው በወሰነው ውሳኔ ማለትም እንግዲህ ከሶስት ወር ሊሆን ይችላል፣ ከሶስት ወር በበላይ ሊሆን ይችላል። እንግዲህ የሁለታቸው ያቀራረባቸውና ያናኖራቸው ወይም ደግሞ ያላቸው ፍቅር ቤት ነው የሚኖሩ በአንድ ቦታ የሚኖሩ እንደሆን ከአንድ ቤት የሚጠጡ የሚበሉ አብረው እንግዲህ የሚያድሩም አብረው እና የሚያሳዩት ባህሪና መልክ የሚያሳዩት ስነ ስርዓት በሙሉ ትክክለኛ ከሆነ ከሶስት ወርም አይበልጥም ማለት ነው። ለምንድን ነው ሁለታቸው ያሳዩት ባህሪና ያሳዩት እንግዲህ ደንባቸውም ደግሞ ያሳዩት ነገሮችን ከባልና ሚስት የበለጠ ፍቅር ወይም ደግሞ ኑሮ ነው የሚኖሩ ማለት ነው። በዚህ አጭር ጊዜ ውስጥ የዛን ጊዜ የሚኖር ህጉ የህጉ ሳይሆን እስካ የፍርድ ቤት የጠቅላይ ፍርድ ቤት የወሰነው ውሳኔ ይህን ጊዜ ብለን እንልል አንችልም። አንደኛ ህጉ አለ እንግዲህ ሁለታቸው በአንድ ቦት እንደሚኖር፣ ሁለተኛ ደግሞ ምን ያህል የትዳራቸው የጠና ትዳር አድርገዋል። በአጭር ጊዜ ውስጥ የጠና ትዳር ምን ያህል እነሱ ፍቅረኛ ሆነው በአንድ ቤት የሚኖሩትና የሚያገለግሉት የሚበሉ የሚጠጡት ማንኛውም ነገር ይህ ያጠቃለው በአንድ ላይ ሁለታቸውን እንደ ባልና ምሽት የጠነከረ ይሆናል ይለዋል።
1: እዚህ ላይ እንበል አሁን ይሄ የሚመለከተው በተለይ ይሄ በማህበረሰባችን ዘንድም የምናየው ጉዳይ ነው። ሁለቱ የግድ በዚህ የህግ ከለላ እንዲያገኙ አብሮ መኖር አለባቸው? ለምሳሌ ሁለቱም የየራሳቸው ቤት ሊኖር ይችላል። ደስ ሲለው ይመጣል ወይም ደስ ትለው ትሄዳለች። በህዝብም ያው ያውቃቸዋልኝ። ይሄስ እንደዛ በህዝብ ከለላ ሊያገኙ ይችላል ወይስ የግድ በአንድ ላይ አብሮ መኖር አለባቸው?
0: እንግዲህ ህጉ የሚለው እንግዲህ ሁለታቸው በአንድ ቤት ይኖራሉ፣ ይበላሉ፣ ይጠጣሉ፣ ያድራሉ። ሁላቸውም እንግዲህ እንደ ባልና ሚስት ያላነሱ ያላቸው ፍቅርና ደንብና ወይም ደግሞ ይኖራሉ ይለዋል። እንግዲህ አሉ እንግዲህ ህጉ የሚላቸው ምንድን ነው እንግዲህ አዎ አንድ ሳምንት ይሄዳል፣ ይመለሳል፣ ይወጣል። ይሄ አስቸጋሪ ነው። ማለትም ትዳሩ አልጠናም ማለት ነው። ማለትም ትዳራቸው የሁለታቸው
1: ትዳር ሳይሆን አብሮ የመኖር ሁኔታቸው እዚህ ላይ
0: አብሮ የመኖር ሁኔታ አዎ ጋብቻ ባይፈጽሙም ጋብቻው ሊይዝ ይችላል ብሎ አብሮ መኖሩ እና አብዛኛውን ጊዜ ይመች ችግሩ የሚመጣ መቼ ነው እንግዲህ በቃ ሰውየው ይወጣል፣ ይገባል፣ ወይም እሷ ትመጣል፣ ትሄዳለች። በቃ እኔ የትዳራቸው በቂ ነው ወይ እነዚህ ሰዎች የጋብቻ መሰረት ለመፈጸም ወይም ደግሞ ይዱን በጽቦ ለማለት በቂ ናቸው ወይ? አንደኛ አብረው ያድራሉ በዚያ ቤት፣ ሁለተኛ የሚሰሩት የሚያገለግሉት ባህሪያቸው ማንኛውም ነገር ከአንድ ላይ ናቸው ወይስ እያንዳንዱ ለብቻ ነው የሚኖር የሚለውን በፍርድ ቤት በሚወሰንበት ጊዜ እነዚህ በጣም አስፈላጊዎች ናቸው ማለት ነው። እና አብዛኛውን ውሳኔ የሚወሰነው ከዚህ አንጻር ነው። የሚኖሩት፣ የሚያድሩት፣ የሚበሉት፣ የሚጠጡት ማንኛውም ነገር የሚያደርጉት ከአንድ ቤቱ ነው። የሚፈጽሙትን ማንኛውም ነገር ይህ ነው እንደ ባልና ሚስት የሚያስቆጥራቸው ማለት ነው። ሁለታቸው ግን መምጣት መሄድ ብቻ ከሆነ ማለትም ዝም ብሎ በቃ ስነ ስርዓት የሌለው ማለትም ይህ አስቸጋሪ ነው ለማለት ነው። ምንም ብዙ ጊዜም ቢኖሩ ከእሱ የራሱ ቤት አለው እሷም የራሱ ቤት አላት የግዜ ይመጣል ያዳል ይሄዳል ሷም ተዳሊት በቃ ይ የባልና ምሽት መጥ ማለትን ጣምና የለውም እና እነዚህ ባለ ትዳር ናቸው ለማለት ማይቻለው ለነዚህ አብዛኛውን ጊዜ ለነዚህ የሚያስፈልገው ምንድነው ደብዳቤው ለታቸው ስምምነት መኖር አለበት ምናልባት በስምምነት ካልሆነ ግን አይ ነገር ለወደፊቱ ግን ሊጣናና ወይም ችግር ላይ ሊያመጣ ይችላል ማለት ነው።
1: እዚህ ላይ አሁን እኔ እናንተ በመናወራበት ሰዓት አንድ መልእክት ተቀበልኩት አለም እኔ ከጓደኛ ብዬው ያው በቃል እኔ እናሱ ግን ያው ባልና ሚስት እንደማለት ተጋብተን ማለት ይቻላል አብረን መኖር ጀምረናል የሱም ሌሎች ልጆች አሉት እኔም ካሁን በፊት ሌሎች ልጆች ነበሩኝ ግን አብረን በመኖር ላይ ያለን ልጅ ተወለደ ልጅ ከወለድኩ በኋላ ግን ሸሸኝ መጥቶም አያቅም ልጄንም እኔንም አይቶን አያቅም እንዳውም ስልክም አይመልስልንም ምን ማድረግ እንችላለን በህጉ መሰረት ምን አይነት እርምጃዎችን መውሰድ ይችላልው ምንድነው ህጉ ከለላ ሊሰጠኝ የሚችል የሚል ጥያቄ መጥቶልናልና እስኪ ይሄን እስኪ ተመልከቱ
0: እሺ አጅላኝ ጥያቄ አለች ልጆች ነበሩ ማለቷ ምንድነው እዚህ ላይ ግልጽ ይሁንልኝ አላ ልጆች ከሱ በፊት አላት ማለት ነው
1: ከመደኛ ይመስለኛል እንግዲህ እሱም ከሌላ ቦታ ይዳር ነበረው እሷም ነበራት አሁን ግን አው ሁለቱም የራሳቸው ልጆች አላቸው ይመስለኛል እንደመልክቱ እና አሁን ግን አንድ ሁለቱም አንድ ልጅ ወልደዋልኝ ልጅን ከወለዱ በኋላ ግን ቤትም ጠፋ አው ጠፋ እኔንም ጂንም መጥቶ ጠይቆን አያውቅም ማብቴ ምን ላይ ያለው እዚህ ላይ ነው የምትለው
0: በጣም ጥሩ እንግዲህ ይሄ አሉ ይሄ አዲስ አይደለም ለኛ ማለትም አብዛኛውን ጊዜ አብረው በጓደኝነት ይኖራሉ ችግራቸው ምንድነው እንግዲህ በቃ ልጅ ከተወለደ በኋላ በቃ አላፊነትን አንፈልግም ነው ብዙም ይጠፉም አሉ ይሸሹም አሉ ብዙ ነገሮችም አሉ ያሉ ናቸው ግን በህጉ መሰረት እንግዲህ እርግጠኛ ከሆነ እሷ የሱ ልጅ ከሆነ እንግዲህ ወደታቸው እንግዲህ ባንድ ላይ ሲኖሩና ወይም ደግሞ ባንድ ቤት ካሉ ድረስ እንደባልና ምሽቱ ነው ይዱን በጽብሩ ነው ይህ ልጅ ተወለደ ማለት ተፈጠረ ማለት ነው ከተፈጠረ በኋላ የሰውዬ መሸሸት አመጣ ማለት ነው እንግዲህ በህጉ መሰረት አዎ በህጉ መሰረት ይህ ልጅ የሁለት ማለትም የሱም ነው እርግጠኛ የሱ ነው ማለት ነው እንግዲህ ከተረጋገጠ ማለት ነው የሱ ልጅ ነው የሚሄድበት ምክንያት ምንድነው ልጁ ነው አይደለም ትዳር አልፈልግም ምን ትዳር አልፈልግም ማለቱ ልጁን አላፊነት የመወሰድ አለመወሰድ አይደለም በፍጹም አልፈልግም ትዳር ማለቱ ይበል ችግር የለም የራሱ ጉዳይ ነው ግን የልጁን ግን አላፊነት መውሰድ አለበት ያለው በውድ የማይወስድ ሆነ ከሷ ጋር ተስማምቶ የማይወስድ ከሆነ አላፊነቱን ማለትም በአባትነቱን የሚያስፈልገው የማይከበክበው ከሆነ በህግ መሰረት ያው በቃ ህጉ የሱ ልጁ እስከተገኘ ድረስ ህጉ ግዴታ ያስገድደዋል ማለት ነው ፍርድ ቤት ሂዶ በቃ የሰውዬ ከዛሬ ጀምሮ ልጁ ነው አልቀርብም ብሏል የልጅ ገንዘብ ማለት የማሳደጊያ ከዛም ብዙ ነገሮች አሉ የነዚህ መወሰን አለበት
1: ሁኔታ የመጠየቅ መብት አላት ይሄን ከማንን ወስዳ የምትጠይቀው
0: አዎ እንግዲህ ማንኛው የሚጠየቀው ፍርድ ቤት ነው የቤተሰብ ፍርድ ቤት ነው የቤተሰብ ፍርድ ቤት የሚጠየቀው እንግዲህ በቃ ይሄ ሰውዬ ጓደኝነት ሲኖር አብረን ኑረን ይሄን ያህል ዘመን ልጁ በተወለደ በኋላ በቃ ሸሽቷል የልጅ ገንዘብ ማይከፍለኝ ማሳደጊያ ማይፈቅለ ማኛው የሚያስፈልገው ነገር ማይከፍለኝ እና ፍርድ ቤቱ ይህን ነገር አይቶ ቀምጦ ወይም ደግሞ እዚህ በቃ ይወስንልኝ የልጅ ገንዘብ ትላለች ፍርድ ቤቱ ሰውየውን ይጠራዋል ግዴታ በቃ የክስ ይደርሰዋል የክስ ደብዳቤ ደርሰዋል አቀረበ ቀረበ ካልቀረበ የራሱ ጉዳይ ፍርድ ቤቱ ለእሷ የሚያስፈልገውን በቃ ይሰጣታል
1: የሚያስፈልግ እርዳታ ልታገኝ ትችላለች
0: አዎ በፍርድ ቤቱ ትቀበላለች ያን የፍርድ ቤት ውሳኔ ተቀበለች በኋላ ሁለት መንገዶች አሉ አንዱ ወጣለ በኋላ ስሙን ከሱን ማስከፈ ሁለተኛው ደግሞ ቢቷክሎ ሜዳ በቃ ሰውየውን ስለማገኘው ሰውየው ሳይተገኘ የፍርድ ቤት ውሳኔ አለ እስከዛው ድረስ ፍርድ ቤት ቢቷክሎ ሜዳ የሚሰጠውን ይሰጣል የማይሰጠውን ያው በቃ ወጣለ በኋላ እሷ ታስፈጽ ማለት ተጠቀማለች
1: ስለዚህ ዞሮ ዞሮ መብት አላት የመክሰስም የልጅ ማሳደጊያም ትሆን ምናልባት በዚህ ላይ ደግሞ የልጁን ሁኔታ ምናልባት ይሄን አይደለም ሊልም ይችላል ዞሮ ዞሮ የደምር መራማር ይቻላል ያን አድርጎ ልጁ የሱ ማረጋገጥም ይቻላል
0: አዎ ይሄ ሁለት አይነት ነው አንተ ካሁን ሁለት አይነት ነው ይሁን ሰውየው እንግዲህ የሸሸውበት ምክንያቱ ልጅኝ አይደለም አላምንበትም ካለ በቃ ፍርድ ቤት ይሄዳ ፍርድ ቤት ግዴታ እንዲመረመር ይሆናል ፍርድ ቤት ይመረመራል ከተመረመረ በኋላ ግን ሁለት ነገሮች አሉ አንዱ የሷን ስም ማጥፋትና እሷን ካልዋለችው መዋል አንዱ ቅጣቱ ማለትም እሱ ግዴታ ለሷ ካሳ መክፈል አለበት ማለት ነው ለምንድነው ያልሆነውን ሆነ ብሎ ማለቱ ይሄ ተከለከለ ነው እሷ ያለሽ ማለት ነው ሁለተኛው ደግሞ ያው ልጅን ገንዘብ ግዴታ ከተወለደ አስነስቶ ግዴታ መክፈል አለበት የሚያስፈልገውን በሙሉና ለሷ ሳይሆን እሱ የሚከፍለውና እሱ የሚደው ለልጁ ነው ማለትም የልጅ ማሳደጊያ የገዛ ልጅን እንድታሳድግ እንዲከበከብ ቤት እንዲያገኝ ምግብ እንዲያገኝ ጥሩ ነው እንክብካቤ እንዲገኘው ነው እንጂ ለሷ ሳይሆን ለሱ ነው ማለት ነው ለልጁ ለገዛ ልጁ ነው ማለት ነው በህጉ መሰረት
1: እዛይ ደግሞ አንድ መልእክት ተቀብያለሁ ምን ይላል የልጅ አባቴ የማሳደጊያ ገንዘብ ይከፍል ነበር ባል ካገባ በኋላ ግን ተቋረጠብኝ ቢታክሎሚ ይከፍል ነበር ቢታክሎሚ አቋረጠብኝ እስ ምንድነው ይቻላል ወይ እንደዛ
0: አይ እሺ እንግዲህ ምናልባት እንግዲህ ስምምነት ሊኖር ይችላል እንግዲህ ሚለው ምንድነው በስምምነታቸው መሰረት ከመጀመሪያ ባሏ ጋር እንግዲህ ይሄን ነገር ሲጨርሱ ምናልባት ወደ ቤቴ ማለትም እኔ ቤቱን የተውኩልሽ ቤት ትቶላት ይሆናል ማንኛውም ነገር ትቶላት ይሆናል ምናልባት አዲስ ትዳር ተመሰረትሽ ግና እኔ አራፊነቱን አልሰጥም ማለትም ሊል ይችላል በህጉ መሰረት ግን የልጆች ገንዘብ ልጆች ህፃን ስለሆኑ ልጆችን ሌላ ወንድ ገብቶ አያሳድግለትም ማለትም ሌላ ወንድ ገብቶ የእሱ ልጆች ምግብ ወይም ልብስ ሊገዛላቸው አይችልም በህጉ መሰረት በህጉ መሰረት ምን የምታገባ እሱ የልጅ ገንዘብ ግዴታ የልጆችን ማሳደጊያ ይሄ ከሷ ተምት አደርገው ትዳር ሁለተኛ ትዳር ግንኙነት የለው ልጆቹ ናቸው ለልጆቹ ግዴታ ማሳደጊያ መንከባከቢያ መማሪያ ህክምና የሚያስፈልጋቸው ከሆነ እሱ ማድረግ አለበት እንጂ ገና ባላገብተሻል ባል ስላገባሽ የሚሰጠውን ሁሉ አልሰጥም ማለት ይታግ ውጭ ነው በፍጹም ምናልባት ከቤቱን እስከ 18 ዓመት የመጨረሻው ልጅ ስለሚሞላ ሰፍቶ ሊሆን ይችላል
1: እዚላው እንደ ጽሁፍ እንደ መልእክት ከሆነ ቢታክሎሚ መሰለኝ የሚከፍላትና ቢታክሎሚ ያቆመው
0: አይ ቢታክሎሚ ያቆመውና እንግዲህ
1: ባላገባሽ ብለ ቢታክሎሚ ያቆመብኝ ነው
0: ችግር የለም ቢታክሎሚ ያቆመውና እንግዲህ ነፃ ነው አይደለም እንግዲህ በህጉ መሰረት የፍርድ ቤት ውሳኔ ስላለ ፍርድ ቤት ቢታክሎሚ ያቆመው ራስን ችሎ የራሱ ህግ በተመለከተ በራሱ ደንብ በተመለከተ ነው እሷ ግና ቢታክሎሚ ምንም ቢያቆም አልሰጥም ቢላተይ በወጣ ለፖዋል በህጉ መሰረት ያን የፍርድ ቤት ውሳኔ ማስፈጸም ይችላል በዛ መቀበል ይችላልች አዎ ቢታክሎሚ ሁለት ምክንያት አለው የማይሰጥበት አንደኛ ገቢዋ ከሱ በላይ ማለት የምታደርገው ገቢ ከመጠን በላይ ሊሆን ይችላል በዛ የተነሳ እንግዲህ አብዛኛው ሊቀንስ ይችላል ይቀንሳል ማለት ነው ከዛም ደግሞ ምናልባት የማይገባት ነው ሊሆን ይችላል በተወሰነ ነገሮችን እና እሷ ግን ቢታክሎሚ አትክፈል ብሎኛል ብሎ የልጆችን መክፈል አልከፍልም ማለት የለበት ወይም ደግሞ ምሷም ደግሞ ቢታክሎሚ ያልሰጠ አላስከፍለውም ብሏልና ብላ ወደ ኋላ ማለት የለባትም እና ይሄ በወጣ ለፖዋል የፍርድ ቤቱን ውሳኔ የሚያስከብር ወጣ ለፖዋል በዛ መጠቀም ትችላለች ማለት ነው
1: እሺ ዘይብ ለሰጠን ሰፈላ ለማብራራት እጅግ በጣም እናመሰግናለን እግዚአብሔር ይስጥልን
0: እሺ እናመሰግናለን ለሁላችንም መልካም ምሽት እመኛለሁ
1: እስቲን ክራትና ክራንተ አድማጮቻችን እንግዲህ ስርጭታችን እየተገባደደ ነው ምንት ደግሞ በሌላ ፕሮግራም እስከምንገናኝ መልካም ሳምንት ያን ለዚህ ፕሮግራም መሳካት ለተባበረን ለናቲ ብላንኬት ምስጋና ይድረሰው ያን ስርጭታችን በዚህ እንገባደዳን ጧት በጧት ፕሮግራማችን ከኔ ጋር በድጋሚ እንገናኛለን መልካም